ልማት ድርጅት ዋና ስራ አስፈጻሚ አቶ ቴዎድሮስ መብራቱ ለብስራት ሬዲዮ ጨምረው ተናግረዋል። ዘገባው የምህረት ታደሰ ነው። በኢትዮጵያ በ2019 ዓመት ከ2.5 ሚሊዮን በላይ ኮንዶም ለማስራጨት ታቅዷል ተባለ። በኢትዮጵያ በ2019 በጀት ዓመት 2.5 ሚሊዮን ኮንዶም ለተጠቃሚዎች ለማድረስ አቅዶ እየሰራ መሆኑን የኤድስ ሄልዝ ኬር ፋውንዴሽን ገልጿል። የኤድስ ሄልዝ ኬር ፋውንዴሽን ኤችአይቪ መከላከልና መቆጣጠር ላይዘን አድቮኬሲ ኃላፊ አቶ ቶሎሳ ኦላና ከብስራት ሬዲዮ ጋር ባደረጉት ቆይታ እንደተናገሩት ኢትዮጵያ በየዓመቱ 320 ሚሊዮን የሚጠጋ ኮንዶም ትፈልጋለች። በ2018 በጀት ዓመትም ከሰኔ ወር ጀምሮ 1 ሚሊዮን ኮንዶም ለተጠቃሚዎች ማሰራጨት መቻሉን ኃላፊ ተናግረዋል። ይህም የመከላከያ አገልግሎቶችን በማስፋት ረገድ ከተከናወኑ ስራዎች አንዱ መሆኑን ጠቁመዋል። በዘንድሮ በጀት ዓመት ደግሞ ከታህሳስ ወር ጀምሮ 2.5 ሚሊዮን ኮንዶም ለተጠቃሚዎች ለማድረስ እቅድ ተይዞ ሰፊ ስራ እየተከናወነ መሆኑን አቶ ቶሎሳ ለጣቢያችን ተናግረዋል። የኮንዶም ስርጭቱ በተለይም ኤችአይቪ ኤድስና ሌሎች በጾታዊ ግንኙነት የሚተላለፉ በሽታዎችን ለመከላከል እንዲሁም ያልታቀደ እርግዝና ለመቀነስ ያለመ መሆኑ ነው የተገለጸው። የኢትዮጵያን ከፍተኛ የኮንዶም ፍላጎት የኤችአይቪ ኤድስ በሽታ ስርጭትና ተያያዥ በሽታዎችን ለመከላከል የኮንዶም አቅርቦትና ስርጭት ማስፋት ላይ ተቋሙ ትኩረት ሰጥቶ እየሰራ እንደሚገኝ አስታውቋል። ከስርጭቱ ጎን ለጎን በኤችአይቪ ኤድስና በጾታዊ ጤና ዙሪያ የሚደረገውን የግንዛቤ ስራ ማጠናከር እንደሚያስፈልግ ተጠቁሟል። ዘገባው የምባ ወርቅነህ ነው። ወደ ውጭ መረጃዎቻችን ስናልፍ ዶናልድ ትራምፕ የዘንድሮን የኖቤል የሰላም ሽልማት አያሸንፉም፣ ነገር ግን አሸናፊው ማን እንዲሆን ተጽዕኖ ሊያሳድሩ ይችላሉ ሲሉ ባለሙያዎች ተናገሩም። ከኢራን ጋር ጦርነት ውስጥ በመገኘታቸው ምክንያት የአሜሪካ ፕሬዝደንት ዶናልድ ትራምፕ የዘንድሮን የኖቤል የሰላም ሽልማት አያሸንፉም፣ ነገር ግን ሽልማቱን አሸናፊ የሚመርጠው አካል ላይ ተጽዕኖ ማሳደራቸውን ይቀጥላሉ ሲሉ ባለሙያዎች ተናገሩም። የኦስሎ የሰላም ምርምር ኢንስቲትዩት ወይም የፒስ ሪሰርች ኢንስቲትዩት ኦስሎ ተወካይ ዳይሬክተር የሆኑት ሆከን ገርሎብ እንዳሉት የዘንድሮ አምስት አባላት ያሉት አካል ከትራምፕ ግፊት መቋቋም የሚችል ሰው መምረጥ ላይ ትኩረት እንደሚያደርግ ይጠበቃል ብለዋል። ለሮይተርስ በሰጡት ቃል ባለፈው ዓመት በኖቤል የሰላም ሽልማት ዙሪያ የተከናወኑት ነገሮች ማሪያ ኮሪና ማቻዶ ከሰጠችው በኋላ የተፈጠረው ሁኔታ ኮሚቴው በሚያደርጋቸው ሀሳቦች ላይ ተጽዕኖ ይኖረዋል ብዬ አስባለሁ ብለዋል። ኮሚቴው ከሚጨነቅባቸው ጉዳዮች አንዱ ሽልማቱን ለአንድ አካል መስጠት በዶናልድ ትራምፕ በኩል ከፍተኛ ግፊት ውስጥ ይጥላቸው ይሆን የሚለው ነው። ስለዚህ ኮሚቴው ሽልማቱ ከሚገኘው ጥቅም ይልቅ ጉዳቱ ሲያመዝን ይሆን የሚለውን ይመለከታል ብዬ አስባለሁ። ባለሙያዎች እንደሚሉት ይህ ሁኔታ ፖፕ ሊዮን ዓለም አቀፍ የወንጀለኞች ፍርድ ቤትን ICC፣ ዓለም አቀፍ የፍትህ ፍርድ ቤት ICJ ወይም በተያዙት የፓለስታይን ግዛቶች የተባበሩት መንግስታት ድርጅት ልዩ ዘጋቢ የሆኑትን ፍራንቺስካ አልባኒዝን እጩ ሊያደርጋቸው ይችላል። የእጩ ማስታወቂያ ጥቅምት 9 ቀን ይፋ ይሆናልም ተብሏል። ቻይና በ2027 ታይዋንን የመውረር እድሉ አሰፊ ያለመሆኑን የአሜሪካ ባለስልጣናት ገለጹም። የቻይና ፕሬዚደንት ዢ ጂንፒንግ ሰራዊታቸው በ2027 ታይዋንን በኃይል ለመቆጣጠር ዝግጁ እንዲሆን ትእዛዝ አስተላልፎ የነበረ ቢሆንም አሜሪካውያን ባለስልጣናት ከ2028 በፊት የሚደረግ ወረራ ከቅድ ውጭ መሆኑን ገልጸዋል። በቻይና ኮሚኒስት ፓርቲ ውስጥ እየተካሄደ ባለው የጸረ ሙስና ዘመቻ ምክንያት የወታደራዊ ዝግጁነት መተጓጎል ተነግሯል። ቤጂንግ በታይዋን የ2028 ምርጫ ውጤት ላይ ያላት ፍላጎት ቻይና በሰላማዊ መንገድ የምታቀርብ መንግስት ትመርጣለች የሚል ተስፋ እንደሌለም ተዘግበዋል። የባለሙያዎች አስተያየት እንደሚያሳየው የ2027ቱ የጊዜ ገደብ ወረራ የሚፈጸምበት ቀን ሳይሆን የቻይና ወታደራዊ ዝግጁነት ማሳያ መሆኑን ተንታኞች ይናገራሉ። የእስራኤል እግር ኳስ ክለብ ደጋፊዎች በኔዘርላንድስ እንዳይገኙ ታገዱ። የውሳኔው መነሻ የጋዛው ጦርነት መሆኑ ተገልጿል። የእስራኤል ክለብ የሆነው ሃፔል ቤርሻባ ጥቅምት 15 በኔዘርላንድስ አልካማር ከተማ ከኤዚድ ጋር በሚያደርገው የዩሮፓ ሊግ ጨዋታ ላይ ደጋፊዎች በስቴዲየም እንዳይገኙ ተከልክለዋል። የአካባቢው ባለስልጣናት ይህን የወሰኑት ከጂኦፖለቲካዊ ሁኔታዎች አንጻር ጨዋታው ከፍተኛ የደህንነት ስጋት ስላለው መሆኑን ገልጸዋል። ይህ እርምጃ የተወሰደው እንደ አውሮፓውያን አቆጣጠር በ2024 በአምስተርዳም ከተማ በአያክስ እና በማካቢ ቴላቪቭ ጨዋታ ወቅት የተነሳውን ሁከትና ግጭት መነሻ በማድረግ ነው። ከዚህ ቀደም የእንግሊዙ አስቶን ቪላ ከማካቢ ቴላቪቭ ጋር በነበረው ጨዋታ ላይ ተመሳሳይ የደጋፊዎች እገዳ ተጥለው የነበረ ሲሆን በወቅቱ የቀድሞ የእንግሊዝ ጠቅላይ ሚኒስትር ኪር ስታርመር ውሳኔውን አውግዘውት ነበር። የእስራኤል ክለቦችና ብሔራዊ ቡድን በዓለም አቀፍ ውድድሮች መሳተፋቸው በጋዛው ጦርነት ምክንያት በተለያዩ ሀገራት ከፍተኛ ተቃውሞ እያስነሳባቸው ይገኛል። ጦርነቱ የተቀሰቀሰው እንደ አውሮፓውያን አቆጣጠር ጥቅምት 7 ቀን 2023 ሐማስ 1200 ሰዎችን ገድሎ 250 ሰዎችን ካገተ በኋላ ነው። የተባበሩት መንግስታት ድርጅት መረጃ ጠቅሶ የጋዛ ጤና ጥበቃ እንዳስታወቀው በእስራኤል የአጸፋ ጥቃት እስካሁን 73,000 ሰዎች ተገድለዋል። አንድ የተባበሩት መንግስታት አጣሪ ቡድንም
እስራኤል በጋዛ የዘር ማጥፋት ወንጀል ፈጽማለች ሲል የደመደመ ሲሆን የእስራኤል መንግስት ግን ክሱን አጥብቆ

0: አስተባብሯል። ባለፈው ሳምንት የአየርላንድ ብሔራዊ ቡድን ከእስራኤል ጋር ያደረገው ጨዋታም በህዝቡ ዘንድ ጠንካራ ተቃውሞ አስነስቶ ነበር። በአሁኑ ወቅት ባለው የጸጥታ ችግር የተነሳ እስራኤል በፊፋና በዩፋ የሚመሩ ማንኛውንም ጨዋታዎች በገዛ ሜዳዋ እንዳታስተናግድ መታገዷ ይታወቃል። ምንጭ ዚ አትሌቲክ ነው። ክቡራትና ክቡራን ቀጥለናል። አብራችሁን ስላላችሁ ከልብ እናመሰግናለን። የዚህ ሰዓት የክብር አገራችን የሆነው ስንቄ ባንክንም ከልብ እናመሰግናለን። ስንቄ ባንክ ውድ የባንካችን ደመኞች አብራችሁን ስለምትሰሩ እጅግ እናመሰግናለን። የፋይናንስ አካታችነትና ተደራሽነትን ማረጋገጥ የዘወትር ተግባሩ ያደረገው ስንቄ ባንክ ያለፈውን ዓመት በዘርፈ ብዙ ስኬት አጠናቀው አዲሱን ዓመት በአዲስ ጉልበትና ፈጣን ግስጋሴ ጀምረዋል። ባንኩ ከ622 በላይ በሆኑ ዘመናዊ ቅርንጫፎቹ አማካኝነት ቀልጣፋ አገልግሎት እየሰጠ የሚገኝ ሲሆን በሚሊዮኖች ለሚቆጠሩ ዜጋዎች ከፍተኛ ብድር በማቅረብ የማህበረሰቡን የኑሮ ደረጃ በማሻሻል የኢኮኖሚ እንቅስቃሴን በማነቃቃትና የስራ እድልን በመፍጠር ረገድ ከፍተኛ ሚናውን እየተወጣ ይገኛል። አሁንም አገልግሎቶቹን የደንበኞቻችን ፍላጎት፣ ምቾትና እርካታ ማዕከል ያደረገው እንዲሆኑ ይበልጥ እየተጋ መሆኑን እየገለጽን የባንካችን የደንበኞች ሳምንት ከመስከረም 15 ቀን እስከ መስከረም 25 ቀን 2019 ዓ.ም በልዩ እንክብካቤ መስተንግዶና በደማቅ ዝግጅት እያከበር እንገኛለን። እርካታው ደስታችን ነው። ኑ ባንካችን ጋር አብራችሁን ስሩ፣ አብራችሁን እደጎ። ስንቄ ባንክ በአንድነት ወደ ስኬት እያለ ቀጣዩን ጥንቅር ይጋብዛችኋል። ቀጣዩ ጥንቅራችን ነገ በሆራ ፊንፊኔ በደማቅ ሁኔታ የኢሬቻ በዓል ይከበራል። ይህንን አስመልክቶ አጠቃላይ ከኢሬቻ ጋር በተያያዘ ሚካኤል ፀሐዬ ያዘጋጅልን ጥንቅር አለ። ጥንቅሩን ተከታትለን እንመለሳለን። አብራችሁን ቆዩ።
1: የክረምት ጭጋግ አልፎ በብርሃን ፍንጣቂ ተስፋ ሲለመልም በልምላሜ ውበት ውስጥ የሚጎላ የምስጋና ብስራት ከሩቅ የሚያጠራራ የወንድማማችነት መሰረት በገዳ ስርዓትና ወቅት ወደ መልካ ወርደን ሁላችንም በአንድነት ፈጣሪያችንን የምናመሰግንበት ኢሬቻ ነው የአንድነታችን ምልክት።
2: እንኳን ለኢሬቻ በዓል በሰላም አደረሳችሁ አደረሰ።
1: ስንቄ ባንክ በአንድነት ወደ ስኬት።
3: ገዛቱ ከሮሜና ከሮሜ ጸቤፍና

በኢትዮጵያ ከሚከበሩ የአደባባይ በዓላት መካከል በኦሮሞ ህዝብ ዘንድ በድምቀት የሚከበረው የኢሬቻ በዓል አንዱ ነው። የኢሬቻ በዓል በመስከረም ወር ከክረምት ወደ በጋ ከጨለማ ወደ ብርሃን መሸጋገርን በማሰብ ለፈጣሪ ምስጋና ለማቅረብ የሚከበር የአደባባይ በዓል ነው። የኢሬቻ አጀማመር ከ6666 ዓመታት በፊት የተጀመረ እንደሆነ አዋቂዎች ይናገራሉ። የገዳ ስርዓት ባለበትና የኦሮሞ ህዝብ ሁሉ በሚገኝበት ቦታ ሁሌም ኢሬቻ አለ።

0: የኢሬቻ በዓል ከገዳ ስርዓት ጋር ጥብቅ ቁርኝት ያለው ሲሆን በኦሮሞ ማህበረሰብ ዘንድ ለዘመናት ሲከበር መቆየቱን የታሪክ ምሁራን ይናገራሉ። የኢሬቻ በዓል ከኢትዮጵያ ባሻገር በተለያዩ የዓለም ክፍሎች ውስጥ የሚገኙ የኦሮሞ ብሔራዊ አባላት በዓሉን በድምቀት ያከብሩታል። በዋናነት ግን በአዲስ አበባ ሆራ ፊንፊኔ፣ በቢሾፍቱ ከተማ ደግሞ የሆራ ሐርሰዲ ከመስቀል በዓል በኋላ ባሉት ቅዳሜና እሁድ ይከበራል። የኦሮሞ ህዝብ ምድርና ሰማይን ለፈጠረው ፈጣሪው ምስጋናውን ለማድረስ የኢሬቻ በዓልን ያከብራል። ኢሬቻ ማለት ፈጣሪ የፈጠረውን ማመስገን እንደማለት ነውና ኢሬቻ ማህበራዊ ደረጃንና የእድሜ ልዩነትን ሳይፈጥር የኦሮሞ ህዝብ የኢሬቻ በዓልን ለዘመናት በጋራ ሲያከብረው ቆይቷል። ዘንድሮስ የበዓሉ አከባበር ምን ይመስላል ስንል አስተያየት ሰጪዎቻችንን ጠየቅን። እነሱም እንዲህ ሲሉ ድባቡን ነገሩን።
1: ያው ኢሬቻ ሲደርስ በጣም ድባቡ ደስ የሚል ነው። ያው አብዛኛው ከተማው ህዝቡ የሚመጣው ለማክበር ምናምን

0: መንበረች ናችሁ ስትመጡስ ጎሮ ላይ የሚጠብቀውን ሰው ፒክ ታረጉ ነበር?
1: አናደግም አይፈቀድማ እሱ ከመናራ ውጭ አይፈቀድማ።
0: ኦ ስለዚህ ጎሮ ላይ ያለው ሰው የግድ ላምበረት ሄዶ ነበር የሚሳፈረው?
1: አዎ ላምበረት ወይ ደግሞ ላምበረት ሄዶ ነው መሳፈረው።
0: ላምበረት ሄዶ ነው የግድ የሚሳፈረው?
1: ትክክል ነው። በህግ መሰረት እንደዛ ነው።
0: አሁን ስለዚህ አንድም የተሳፋሪውን ችግርም እየቀረፈ ነው ነው በሌላ በኩል እኮ በሌላ በኩል አሁን ጎሮ ላይ ከጎሮ መሳ ወደ ቢሸፍቱ መሄድ የሚፈልግ ሰው ከጎሮ ቢሸፍቱ ይቀላል እኮ ይቀርባል እኮ ከጎሮ ላምበረት ከመሄድ ታውቃላ።
1: እሱ
0: የሚቀለው የኛው ነው እኮ የሚገርመው ነገር ታውቃለ ኢንስፔክተር፣ አንድ ሰው ከጎሮ ተነስቶ ቢሸፍቱ ቢሄድ ይቀለዋል ከጎሮ ተነስቶ ላምበረት ከመሄድ እኮ
2: ለመሳፈር። አይ መናኸሪያ አይደለም ነው እኮ መነሻ
0: ዋቴቨር። ግን ለሰው ግን ለሰው ጎሮ ተሽከርካሪ ቢያገኝ ነው ወደ ቢሸፍቱ የሚቀለው እንጂ ከጎሮ እንደገና ታክሲ ይዞ ሁለት ሶስት ታክሲ ይዞ ላምበረት ሄዶ እንደገና ከላምበረት ተመልሶ በዛው በሰፈሩ ቢሸፍቱ የሚሄድበት ምንም አግባብ የለም። ፌርም አይደለም
2: እሱ ፌር አይደለም። ግን ነገሩ ደግሞ ትራንስፖርት ማኔጅ የሚደረገው መነሻ መድረሻ ቦታ አለ አይደል?
0: የግድ አንድ አይደለማ። ጎሮ ላይ መኖሩ ጥሩ ነው ነው እኮ እያልኩ ያለሁት።
2: ቢኖርማ ጥሩ ነው
0: እኮ አለ እኮ አሁን ተፈጥሯል እኮ ይሄ የተፈጠረው ህገወጥ ነው እያለ ነው አድማጫችን።
2: ይሄ ጎሮ ላይ አለ
0: አዎ ነው እኮ
2: አለ እኮ መነሻ ቦታዎች እኮ ይታወቃሉ። መናኸሪያ መንግስት የሰራቸው መናኸሪያ አንዱ ላምበረት፣ አንዱ ቃሊቲ፣
0: አውቶቢስ ተራ። የግድ አይደለም እሱማ ሌሎች መናኸሪያዎችም ይከፈታሉ።
2: እሱ ህገ ወጦች ናቸው
0: አይደለም? መንግስት እኮ ራሱ እኮ ነው ትራንስፖርት ቢሮ እኮ ነው የሚከፍታቸው።
2: ከፍቶ
0: ታዲያ
2: እኔ አላቅም። የክፍለ ሀገር መነሻ የተወሰኑ ቦታዎች ናቸው።
0: ይሄ እንደ ክፍለ ሀገር አትቁጠረው። ቢሸፍቱ ክፍለ ሀገርም ብዙም አይደለም። ከዚች ጋር እኮ ነች። ምን ሆና
2: የቦታ ርቀት አይደለም። በቃ
1: እንትኑን
0: ግን ዞሮ ዞሮ አሁን ይሄንን እንትኑን የከፈተው የቦሌ ማለት ለሚኩራ ክፍለ ከተማ ትራንስፖርት ቅርንጫፍ ጽህፈት ቤት ነው አይደል?
1: እነሱ ናቸው ከእነሱ ጋር ተነጋግረው ነው
0: የከፈቱት። ህጋዊ ነው ነው። አሁን የእናንተ ጥያቄ ምንድን ነው? እኔ አሁን ባለፈው ስንነጋገርበት ነበር ይህን ጉዳይ። እኛ እንደ ሀሳብ በእርግጥ የጽህፈት ቤቱን ኃላፊ እናስገባለን፣ ግን እንደ ሀሳብ የተነሳው ምንድን ነው? ቀደም ሲል ትሰሩ የነበራችሁት ከቢሸፍቱ ላምበረት ትሰሩ የነበራችሁትም በዛው የጎሮዎችንም ጭናችሁ እየመጣችሁ ጎሮ ላይ የሚራገፈውን አራግፋችሁ ወደ ላምበረት እንድትሄዱ ከላምበረትም ጭናችሁ መታችሁ ጎሮ ላይ ቦታ ካለ ጎሮ ላይ ገባ ብላችሁ ጎሮ ላይ ሞልታችሁ ወደ ቢሸፍቱ እንድትሄዱ ለምን አይደረግም? ኢንክሉሲቭ ለምን አይሆንም? ሁሉንም የሚያካትት ለምን አይሆንም? የሚል ነገር ነበር የተነሳው። እናንተ የቢሆን አትስማሙ? ይሄ ነው ጥያቄያችሁ። በቃ ይህን ጥያቄ በቀጥታኛ ለቢሮ ኃላፊዎቹ እናቀርባለን።
1: ከቢሾፍቱ ጭነን ላምበረት አብረን ሄደን ከላምበረት ደግሞ በህጋዊ መጠን ከዛ ጭነን ለምን አናልፍም ነው?
0: እውነት ነው። በቃ እንደዛ ነው መሆን ያለበትም እንደዛ ነው። ለአንደኛ ተጠቃሚውንም ይጠቅማል፣ ተሳፋሪውንም የሚጠቅም ነው፣ እናንተንም የሚጠቅም ነው። በሁለቱም ሳይድ ጉዳት የለው፣ ማንንም አይጎዳም፣ ሁሉንም ይጠቅማል።
1: ህጋዊ መሆን ነው እኛ ፈለመ ህጋዊ ሆነ ከዛ ከላምበረት ታውቆልን
0: እሱ በቃ እንደዛ ነው መሆን ያለበት፣ እንደዛ ነው። እስኪ ኃላፊዎቹን እናስገባለን። ሰኞ ኃላፊዎቹን አስገብተን ምላሽ እናገኛለን።
1: ግን እኛን ደግሞ ምንድነው እዚህ ጋር እኛም ማስገባት አልቻሉም። እኛን ገድቦናል።
0: አሁን እኮ ያስገቧችኋለሁ፣ ለምን አታስገቧቸውም ብለን እኛ እንጠይቃለን። በቃ አየር ላይ ለምንድን ነው እነዚህን አሽከርካሪዎች እነዚህን ተሽከርካሪዎች የማታስገቡት ብለን እንጠይቃለን። ትላንት ያልከኝ ነገሮች አሉ። በእርግጥ ይሄ እየተዋጣ ወደ ብዙ ብር ነው ይጠራሃልኝ። እሱ ይከብዳል፣ ብሩን መጥራት ራሱ እየተዋጣ ይሰጣል የተባለው ብር ይከብዳል። ዞሮ ዞሮ ግን እናነሳለን፣ እንጠይቃለን። እሺ
2: አውቶ ሴፍቲ ሰላም ነው?
3: እንዴት ናችሁ? እንኳን አደረሳችሁ።
2: እንኳን አብሮ አደረሰ። ማንም በል
3: እኔ ቋሚ ተሰላፊያችሁ ሀይሩ ነጋሽ ከጎንፋ ኮንዶሚኒየም
2: ጀርባ። አንተ ስልክ ታገኛለህ ወዳየ
0: አማናዊ?
3: እንደውም ዛሬ ያስኩት አንደኛ ልደውል ነበር
0: አልተሳካልኝ።
2: እሺ ሀይሩ ምን አለ አሳየት?
3: ክፍለ አንድ ቃል ብቻ ነው ተናግሬ መውጣት።
2: እሺ እሺ።
3: ክፍለ ሀገር ሄጄ ነበረ ሰኞ
2: ለበዓል
3: አይደለም ብዬ ዞዞ ለማለት ወደ ቡራት የሚባል ሀገር ሄጄ ነበረ። ትናንት ተመለስኩ። ዲማ ላይ መጀመሪያው ዲማ ፍተሻ

0: 1047
1: ምንድን ነው? መኪና ተሽከርካሪ
2: ተሰልፎ ቆሟል። ለምን? ለፍተሻ።
0: በጣም ጥሩ። አዎ ለፍተሻ።
2: እሺ።
0: በጣም ገርማችሁ ነገር እኔ ታዘብኩት፣ ያ ሁሉ መኪና ቆሞ አራት ፈታሾች ብቻ።
2: አዎ የሰው ኃይል የለም ነው። ከበዓል መልስ ሰው እየተመለሰ ነው።
0: እንዳለ እየተመለሰ
1: ነው። መቺ ፍትሽ ልቆርጥ ማለት ነው። አንድ ሺህ አባ
0: ዛሬ ከትናንትና ይብሳል ብሎ ሰው ሁሉ ያውላ ነው። ያ ሁሉ ህዝብ ወርዶ አሁን አሰ አንድ ነገር በጣም ይገርማችሁ፣ አንዱ አውቶቢስ 60 ሚጭን አለ፣ 54 ሚጭን አለ፣ 47 ሚጭን አለ። ያ ሁሉ ህዝብ ወርዶ ከታች ከትነት ቦታ ተነስቶ የአንድ ሰዓት መንገድ በእግሩ እየሄደ ነው፣ መኪናው ተሰልፎ ማለት
1: ተስፋ ቆርጦ አይደርስንም ብሎ።
2: በጣም ከባድ ነው እውነት ለመናገር።
0: እኔ በጣም በጣም
2: ማለት የማይሰማ የሰው ኃይል ለምን አይጨምሩም?
0: ምን አውቃለሁ እኛ እዛው በቃ ህዝብ ሁሉም ይለው ይሄ ነው የቆመው፣ ህዝብ ሁሉም ይናገረው ይሄ ነው። በቃ አምስት ሰው ብቻ ሲፈትሽ አየሁ።
2: ፈታሾቹ ፌዴራል ፖሊስ ነው ወይስ የክልል ፖሊሶች ናቸው?
0: አይ የፌዴራል ፖሊስ አይደሉም። እዛ ዩኒፎርም የለበሱ ሚኒሻዎች ናቸው። ሌላ ጊዜ እኮ በብዙ ነበር የፌዴራል ልብስ ነው የለበሱት። ሌላ ጊዜ እንደዚህ አልነበረም። በጣም መታሰብ ያለበት ጉዳይ ነው ለማለት ፈልጌ ነው።
2: የእውነት ነው፣ የእውነት ነው። ጥሩ ጥያቄ ነው ያነሳው፣ ጥሩ ሀሳብ ነው። እና እንደዚህ እንደዚህ አይነት ነገሮች ሲዘጋጁ ሰዎች በጣም በሚበዙበት ቦታ ተነጋግሮ እኮ የሰው ኃይል መጨመር ነው። ምንም እኮ አይደለም ይሄ። በጣም በጣም
1: አስፈላጊ ከሆነ ነው። እሱም እኮ ማለት ፍተሻው የግድ አስፈላጊ ከሆነ
2: ፍተሻ ሊያስፈልግ ይችላል። ካስፈለገ
1: በጣም በቂ የሰው ኃይል አቅርበ
2: ነው አድርገው ነው መፈተሽ ያለ።
1: አንድ ሺህ ምናምን መኪና ቁመ በአራት ሰው ምስ
0: ሌላ ነገር አላነሳውም ያልኩት ነገር ነበረ። በሌላ ጊዜ አነሳላችኋለሁ። ይሄ ሴሬንትኖች ትራፊኮች እና ይሄ እንደ ማኔጅመንት የሚሰሩ ሰዎች አሉ እና የሚሰሩት ስራ በሌላ ጊዜ ብንነጋገር ይሻላል። አሁን ሰዓት እንዳልይዝባችሁ
2: እናመሰግናለን።
1: ጤና ይስጥልን።
3: ሄሎ ሄሎ።
1: አቤት።
3: አብሮ ይስጥልን።
1: አለን አለን። አውቶ ሴፍቲ።
3: አውቶ ሴፍቲ። ከቢሾፍቱ የምደውለው።
1: ከየት?
3: ከቢሾፍቱ። ከቢሾፍቱ።
1: ከቢሾፍቱ። እሺ። ማንም በላባት። ያ
3: ስማችን ይቅረልን።
1: ስማችን ይለፈን ይለፈን። እሺ እሺ። ችግር ዋናው ሀሳቡ ነው።
3: ዋና ሀሳቡ ነው። አሁን ጓደኛዬ ባነሳው ቅሬታ ላይ ነበር የደወልኩት።
1: እሺ፣ አንተም ሚኒባስ ነው የምትይዘው?
3: ሚኒባስ አሽከርካሪ።
1: ሚኒባስ። አንተም ከቢሾፍቱ ላምበረት ነው የምትሰራው?
3: አዎ፣ ከቢሾፍቱ ላምበረት።
1: እሺ፣ ምንድን ነው አንተ አለህ?
3: እኔ ያለኝ ቅሬታ አሁን እሱ ባነሳው ላይ በለሚ ኩራ ክፍለ ከተማ ያላችሁ ጥያቄ፣ ለሚ ኩራ ክፍለ ከተማ አያውቀውም ይህንን አደረጃጀት።
1: እንዴ?
3: የሚያውቀው አይደለም፣ አያውቅም አደረጃጀቱን።
1: እንዴት አያውቅም? ጎሮ ላይ እየጫኑ እያራገፉ
3: ያደራጀው አካል በራስ በግል ነው የተደራጀው ይሄ ድርጅት።
1: በግል ማ? የግል ድርጅት?
3: የግል በራስ ጥቅም ማለት ነው። እንዴት ማለት ጥሩ ነው? ራሳቸው ተነጋግረው ማለት ቦሌ ለሚኩራ ክፍለ ከተማ አይደለ ያላችሁት? እነሱ አይደሉም ያደራጁት። ቀጥታ እቺ ምንድነች ቦሌ ክፍለ ከተማ የለችም የማናጅመንቱ
1: ያለ አይደለም። ይሄን የሚመለከተው የትራንስፖርት ቢሮ ነው፣ የአዲስ አበባ ትራንስፖርት ቢሮ። አዲስ አበባ ትራንስፖርት ቢሮ ደግሞ በሁሉም ክፍለ ከተሞች ቅርንጫፍ ጽህፈት ቤቶች አሉት። የጎሮን አካባቢ የሚመለከተው ደግሞ የለሚኩራ ትራንስፖርት ቅርንጫፍ ጽህፈት ቤት ነው አይደል?
3: እንግዲህ አይደለማ፣ ይሄንን አያውቁትም እነሱ።
1: እና ማን የሚያውቀው እዛ ጎሮ ላይ የሚሰራን የትራንስፖርትን ጉዳይ ሊያውቅ የሚችለው ማን ነው ሌላ? ወይ ዋናው ቢሮ ካልሆነ
3: ሁለት ሰው ነው ይሄንን ያደራጀው።
1: በግለሰብ ደረጃ ነው ወይስ በመስሪያ ቤት የሚሰሩ?
2: እሱን እኮ ነው እኮ የምልህ። አሁን ይሄ የለም፣ ከመናሪያ ውጭ በፍጹም መንግስት ሊያደራጅ አይችልም። እንደ
1: በስነ ስርዓት እኮ ታፔላ እኮ ይዘው እኮ ነው የሚሰሩ።
2: ኢንስፔክተር ሊሆን አይችልም በምንም አይነት። እንደማይሆን
3: በነገራችን ላይ ሄደን ኦሮሚያ ድረስ ሄደን ጠይቀናል። እኛ ኦሮሚያ ሄደን ጠይቀን ምንድን ነው የመለሱልን? እኛ ይሄንን አላደራጀንም፣ እኛ የምናውቀው ታምር የለም ብለው ነው የመለሱልን።
1: እሱ ከኦሮሚያ ነው፣ ቢሾፍቱ ላይ ያሉት ናቸው።
2: የአዲስ አበባም ቢሆን በእርግጠኝነት ነው ይሄ ነው የሚሆነው።
3: ጠይቀናል ራሳችን በማልቀጫ ማስገብተን ጠይቀናቸው ይሄንን ነገር በስነ ስርዓት እንጠይቃለን ብለው ጠይቀው ምንድነው ያደረጉት መጨረሻ ላይ ከጠየቋቸው በኋላ ታፔላ እንዲነጠቁ ተደረገ።
1: ታፔላ ተሰጥቷል እኮ ምስተ
2: ማህበራት ይሄ ግን ለማህበራት ይሆናል እንግዲህ
3: ታፔላ ኦሮሚያ አልሰጠማ
1: ማን ነው ታፔላውን የሰጣቸው
3: ግለሰብ ነው የሰጠው
1: ግለሰብ መስጠት ይችላል ታፔላ
3: ግለሰብ ማለት የመነሃራ ተቆጣጣሪዎች አሉ አይደል
1: እኮ የትራንስፖርት ሰራተኞች
3: የትራንስፖርት ሰራተኞች እዛው
2: በግል
1: አሃ እኮ የመንግስት ሰራተኞች ሆነው ግን ቢዝነስ እየሰሩበት ነው ነው
2: አዎ ከመመሪያ ውጪ
3: ያባይ ካዋና ጀምሩ መከተል አለ አይደል
1: አ
3: ከመከተሉ ቀጥሎ ያለው ነው ታፕል ላይ ሰጠው ይሄንን ደሞ
1: ስለዚህ ያልከኛለው ዞሮ ዞሮ እነዚህ አካላት የመንግስት አካላት ናቸው ግን አደረጃጀቱ ወይንም የመንግስት አሰራሩ ከሚፈቅደው ውጪ በግል ጥቅማቸው በግል በጓሮ ነው ያደረጁት ነው ምትለው
3: በቃ
1: እንደዛ እና እንደሱ በግልጻት ነግረንም እንዴ እሺ እኔ እኮ ግለሰብ ሲባል ዝም ብሎ ማንንም ከውጭ መስሎኝ አ
3: እንደዛ ነው እንጂ የመንግስት እንትን የለበት
1: አይ ስለዚህ መጠየቅ ያለበት ዞሮ ዞሮ መንግስት ቢሮ ነው
3: እሱን ነው መስራት እንዲጠየቅልኝ
1: ማን ሰጣ ይሄን ታፔላ ማን ይሰጣው ተፈቅዷል ወይ መቼም የመንግስት ማህተም ሳይርፍበት አህላፊ ሳይፈርምበት ታፔላ አይወጣም ማለት ስለዚህ ተጠያቂ የሚሆን ሰው መኖር አለበት ከተፈቀደም ከተፈቀደና ህጋዊ ከሆነም ኢንክሉሲቭ ሁሉንም ያካትት ነው በቃ ትክክለኛ በህጋዊ መንገድ የሚሰሩትንም እንዲሰሩ ይፈቀድላቸው ነው እኛ ጥያቄ ሌላ ነገር የለም ዞሮ ዞሮ
3: አዎ ይሄንን ደግሞ በስነ ስርዓቱ እንድጠይቁልን ለምን በየሄድንበት ስንጠይቃቸው ምንድነው እሱ የሚያረጉን ወደ ቅጣት ኦሮሚያ ላይ ፈቀደው ቅጣት ነው የሚቀጡን ከዚህ በፊትም ደግሞ እንደው እንደ ሀገሪቷ አውራካን ነዳይ ጠፍቶ በየሀገሪቷ መኪኖች ቆሞ በየማደው አራቀን አምስት ቀን ቆመን እኛ ያገኘናትን እዘን ስንሄድ 1500 2000 ብር ነው ስንቀጣ የቆየ ነው
1: አው ቆይ በቃ አሁን ያለፈው ምን ማናረጋው
3: ይሄ ሁላ በደም ሲደርስብን የቆየው
1: በቃ ሹአ
3: መናሃሪያ ከተማው ውስጥ
1: የቢሾፍቱንም ጠይቃለን
3: አው ሌላ መናሃሪያ ግን አይተን አናቀምም ሰምተንም አናቀምም
1: መልካም እስኪ እንጠይቃለን እንደዛ እንጠይቃለን አባቴ
3: እሺ በአግባቡ አርጋችሁ እሺ እሺ
1: እሺ እሺ ወንድሜ እሺ እሺ
2: እናመሰግናለን ሰላም አሴናሹ በጣም በሚገርም ነገር የታዘብኩትን ልንገራችሁ ላካፍላችሁ ጎተራ ፔፕሲ ወደ ቄራ የሚወስደው መብራት ላይ ትላንትና ከቀኑ 5:30 አካባቢ 3 የመንገድ ማኔጅመንት ሰራተኞች መኪና ያስቆሙ ቢዝነስ አድርገውት ነበር ምስጋና ለክብርት ከንቲባችን ምስጋና አቀርቡልን ለእናንተም ጭምር
1: ለምን ምንድነው ምስጋና
2: ያደረጃጀቱ መስተካከል ይመስለኛል ሳውዲማ ፍተሻ ላይ ስላየው ያነሳው ሐሳብ ልክ ነው ማህበራዊ ሚዲያ ላይ ብዙ ሰው እኔ 4 ሰዓት ተሰልፌ ነው ለየደረሰኝ 5 ሰዓት ተሰልፌ ነው የደረሰኝ
1: ታምኖር ነው
2: የሚል ነው
1: ሰው እንደዚህ ማጉላለት
2: በጣም የሚገርም ነው ይሄ ትክክል አይደለም ወነት ምንድነው እንዴ ነው ሰውን ምታንጋታ አንድ አድማጭ እናስገባ ጠናስተለን
4: ጠናስተለኝ አውቶ ሰክቲዎች
2: ሰላም ነው
4: ደብራ ደራችሁ
2: አለን አለን እንኳን አደረሰው
4: እንኳን አደረሰ አንድ 3 ለማለት ፈልጌ ነው
2: ማንንም በልገን እንታወቅ የት ነው ያለው
4: እኔ ቢኒያም ባላለሁ ከወራያን አካባቢ ነው የምደውለው
2: እሺ ቢኒያም
4: አዎ አንድ 3 ነገር እቺ የእግረኛን ነገር እሱ ነገር በጣም የተረሳ ነገር ነው እና እግረኛው በጣም አዲስ አበባ ውስጥ ቀጣቷል
2: እውነት ነው
4: እየተገጠም ያለው እግረኛው ነው
2: አዎ
4: እየተሰራም ያለው የፒአር ስራ
2: አዎ
4: በጣም ዝቅተኛ ነው በጣም
2: በእግረኛ ላይ ምንም አልተሰራም እውነት ነው
4: ኦልሞስት አልተሰራም እኔ እንዲያውም ይሄ ከዚህ በፊት ኤችአይቪ ላይ ይሰራ የነበረው
2: ማስታወቂያ ነው።
4: የእሱ አይነት ነገር ካልተሰራ የተጎዱ ሰዎች በየጊዜው ማስታወቂያ ካልታዩ በቴሌቪዥን በሬዲዮ ካልተሰራ በስተቀር እግረኛ በፍጹም አዲስ አበባ ውስጥ የሚሆን አይደለም። አንድ እሱን ለማለት ነው። ሁለተኛ እች ሚኒባስ ታክሲዎችን እንደው ፍጥነታቸውን እኔ በአይኔ እያየሁኝ ነው። እኔ ሁለት ቁጥር ነው የሚገባ እርግጥ ግን ፍጥነታቸው ፍጥነት አለም ትራፊኮችም ይሄ መንገድ ትራፊክ መንገድ ምድር ይባሉ
2: ትራፊክ ማኔጅመንት
4: አይቆጣጠሯቸውም በፍጹም በቃ ሰው ይዘው አሁን ሰሞኑን አይታችኋል አንድ ኤሌክትሪክ መኪና እንደ ተገጨች በሚኒባስ እና ምናልባት ተገጭቷል እና እኔ ቲክቶክ ላይ ነው ያየሁት። በጣም ነው የሚፈጥሩት። በጣም ሰው የጫኑም አይመስላቸው። እኔ እዛ ላይ የስነ ምግባር ስልጠና በጣም በጣም በጣም በጣም መሰራት ያለበት ነገር በጣም እኔ እሱ ነገር ላይ ጥሶ ታዲ ተረስቷል። ሌላው ግን ሁለተኛ በጣም ማነሳው ሜትር ታክሲ ላይ የሜትር ታክሲዎች እነዚህ በተለይ ከአፕሊኬሽን ውስጥ የሚሰሩ ሊሰሩ እኔ በጣም ነው ማዝነው። እውነቴን ነው ብ በነሱ ሳይሆን በተቆጣጣሪዎች ላይ ነው። ምናዘን ሆቴል ቤት ገብተ ደረሰኝ ካልቆረጠ በስተቀር መስተናገድ አትችልም። ሱቅም ሄደ ስትገዛ ያለ ደረሰኝ አለ። ምክንያቱም የመንግስት ግብር እንዳይቀር ነው አለ። ይሄ ከሆነ በኋላ ይሄ ሳይሆን ከተገኘ ግን ያ ሰው የሚቀጣው ከፍተኛ ቅጣት እስሩ ነው አለ። የስድስት ወር እስራት። እነኚህ ሰዎች ግብር እያስቀሩ ነው ያሉት ከመንግስት ላይ
2: ያለ አፕ የሚሰሩት ናቸው።
4: እንዴት ነው እንደሌላው ሰው ትሪት የማይደረጉት? ግብር እኮ ነው ያስቀሩት። ይሄ ግብር እኮ መጥቶ ተማሪዎች የሚመገቡት በምድር በዚህ አይደለም። ትናንትና እኮ እናውቃለን እኮ ተማሪዎች ከትምህርት ቤት ወድቀው በአምቡላንስ ሲሄዱ እናያለን። በየቤቱ በር ያንኳኩ እንደነበር እናስታውሳለን እኮ። ዛሬ ሁሉ ቀርቶ ተማሪ እየተመገበ እንደገና ዩኒፎርሙን ተገዝቶለት ደብተሩ ተገዝቶለት የሚማረው እኮ በግብር ነው አይደል? ከዛ ላይ እኮ መስረቅ ማለት ነው። ስለዚህ ለምንድን ነው እነሱስ በዚህ ልክ ትሪት የማይደረጉ?
2: ሁሌም ነው የምንለው ከሲስተም ውጭ የሚጭኑ አሽከርካሪዎች ተገቢ አይደለም። ለገቢውም ብቻ አይደለም ለሴፍቲውም ለሴኪሪቲውም ቢሆን ትክክል አይደለም። ለራሳቸውም ለተሳፋሪውም ትክክል አይደለም። እንዳልከው ደግሞ ከገቢ አንጻር ደግሞ መንግስት ማግኘት የሚገባውን ነገር ማግኘት አለበት። እውነት ነው።
4: ባላገኙት ላይ በመግብ ግብር የማይከፍሉ ቅጣት አለባቸው ከተባለ ሁሉንም ትሪት ሚደረግ ያለባቸው በአንድ አይነት ነው።
2: ቁጥጥሩ እኮ ተጀምረዋል እኮ እሱ እኮ እንደውም መኪና ውስጥ ሆኖ በትክክለኛው አስነስታችኋል አላስነሳችሁም
1: በአፕሊኬሽን ይጠቀሙ ነው ዞሮ ዞሮ
2: ቼክ እየተደረገ ነው። አዎ ቁጥጥር ይደረግ ነው።
4: አሁን የሚገርመህ ነገር እኔ አሁን እዚህ ወደ ሚችሊላንድ የሚወስድ አለ ከዚህ ከሰባራ ባቡር አሁን እዛ ቆሞ ይጭናሉ። ሜክሲኮ ይጭናሉ። ቤተር ቆሞ ይጭናሉ። ምንም ቁጥጥር የለም ቶታሊ እና አዝናለሁ እኔ ለምን በዚህ ልክ እነሱ ቅጣቱ ጫንድ ያለ ቅጣት እኮ ቢደርስባቸው ሁሉም ሰው መስበሩን ይዞ ይሄዳል። ይህን ኤጀንቶቹ አይደለ?
2: አዎ።
4: ስለዚህ በዛ ልክ ነው መታሰብ ያለበት። ሰው የዚህን ያህል ገብጋባ ሲሆን መንግስት ግን በቃ ጠንከር ማለት አለበት። ለህዝቡም ጥሩ ነው ለማንኛውም ነገር እና ይህን ለማለት ፈልጌ ነው። ኢንስፔክተር
2: እናመሰግናለን። መልካም ቀን። እናመሰግናለን።
5: አውቶ ሴፍቲን እያደመጣችሁ ነው። ተወዳጁ ብስራት ኤፍኤም 101.1 ላይ ፕሮግራማችንን ከሬዲዮ ስርጭት ባሻገር በዩቲዩብ ቻናላችንም አውቶ ሴፍቲ በአማርኛ በእንግሊዝኛም ገብታችሁ ተከታተሉ። ሀሳብ አስተያየት፣ ጥቆማ፣ ጥያቄያችሁንም ኮመንት ሴክሽን ላይ አስፍሩልን። ቴሌግራም ቻናላችንም መልክቶች እየመጡ ነው። ከዛ ባሻገር አውቶ ሴፍቲ አፕሊኬሽን ሁሉን ነገር የያዘች አፕሊኬሽን ነች። የአውቶ ሴፍቲ አፕሊኬሽን የሀገራችን የትራፊክ ህግ ደንብ አዋጅ መመሪያዎችን የያዘች የመማሪያ መጽሐፍትን የመማሪያ የፈተናዎችን የመንጃ ፍቃድ ፈተናዎችን ከነመልሶቻቸው የቴክኒክ ጉዳዮችን አድራሻዎችን በርካታ ነገሮችን የያዘች አፕሊኬሽን ነች እና አውቶ ሴፍቲ ኢትዮ አውቶ ሴፍቲ ዶት ኮም ብላችሁ ክሮም ላይ ብጽፉ የመሪ ምልክቷን ያመጣላችኋል። ዳውንሎድ አድርጓት ተከተሉ። እናንትኑን ዳውንሎድ አድርጓት ተጠቀሙባት። እጅግ ጠቃሚ አፕ ነች። እሷ አፕሊኬሽን ላይም ሀሳብ መስጫ ሳሉ ላይ ሀሳባችሁን ብታሰፍሩልን ቅድሚያ ይሰጣል። በእሱ አፕ ለሚመጣ ጥያቄ ወዲያው ምላሽ ይሰጣል። የኦሮሚያ ህብረት ስራ ባንክ አዲሱ ዓመት መልካም እንዲሆን በመመኘት ብቻ ሳይሆን ገዶን የሚያሳምር ልዩ የበዓል ስጦታም ጀባብሏል። የውጭ ገንዘብ ማስተላለፊያ አዲስ መተግበሪያ ኮፕሪሚት የተሻለ የምንዛሬ ዋጋ ብቻ አይደለም፣ የላቅ የምንዛሬ ዋጋ ቤስት ሬት ይገባውታል እያለን ነው። ከውጭ ሀገር የሚላክን ገንዘብ በኮፕሪሚት ላክልኝ፣ በኮፕሪሚት ላክልኝ ብላችሁ መልእክታችሁን አስተላልፉ። መተግበሪያው የምንዛሬ ዋጋ ዕለታዊ ተመንን የሚያሳይ በመሆኑ ተጠቃሚዎች ከዕለታዊ የገበያ ዋጋ ጋር ማነጻጸር እንዲችሉ የሚረዳ ነው። ላቅ ያለ የምንዛሬ ተመን የምታገኙበት ነው። በቪዛ ካርድ፣ ማስተር ካርድ፣ አፕል ፔ ወይንም ጉግል ፔ በቀጥታ በኮፕሪሚት የተላከለውትን ገንዘብ ከሁሉም የኦሮሚያ ህብረት ስራ ባንክ ቅርንጫፎች መቀበል ይችላሉ። ወደ የትኛውም የባንክ ሂሳቦ መግባት ይችላል። ኮፕሪሚትስ አፕ ስቶር፣ ፕሌይ ስቶር ላይ ታገኙታላችሁ። ጫኑና ተገልገሉበት እያለን ነው። ዘንባባ ሁሌም ስለ ጤናው ይጨነቃል፣ ሁሌም ለጤናው ያስባል። የተሟላ ላብራቶሪ ዘመናዊ ህክምና መሳሪያዎቹን ስፔሻሊስት ሐኪሞቹን ይዞ 24/7ቱንም ቀን እናንተን እያገለገለ ነው። ወደ ውጭ ሀገር ለምትሄዱ ሙሉ የጤና ምርመራ፣ የመንጃ ፈቃድ፣ የአይነ ምርመራ፣ የስራ ቅጥር ምርመራ የመሳሰሉ አገልግሎቶች አሉት። አሁን ደግሞ የአይሲዩ ክፍሉን አድሰዋል። ዘመናዊ በሆኑ መሳሪያዎች አደራጅተዋል። ስፔሻሊስት ሐኪሞቹን ዝግጁ አድርጓል። ጽሙ ማክሎ መግባት ያለባቸው ወደ ዘመድ ቤተሰብ አባላት ካሉ ዘንባባ ተቀዳሚ ምርጫችን ይሁን እያለን ነው። እዚህ ፕሮግራም የክብር ስፖንሰር የሁል ጊዜ አጋራችን ነው ማለዳ ፎም። በማለዳ ፎም ጎናችሁን አሳርፋችሁ በቂ እንቅልፍ አግኝታችሁ፣ ጤናማ እንቅልፍ አግኝታችሁ ጠዋት በነቃ መንፈስ በብርቱ ጉልበት ማሽከርከራችሁን ጀምሩ፣ ቀናችሁን ጀምሩ። የሁሉም ነገር መሰረት፣ የሁሉም ስኬት መሰረት በቂ እንቅልፍ ማግኘት ነው እያለኝ ፕሮግራም ስፖንሰር አድርጎ እያስደመጣችሁ ይገኛል። ፒክ ድራይቨርስ አሽከርካሪዎች፣ ከዚህ በኋላ መንጃ ፈቃዳችሁን እንደ መታወቂያ ብቻ መገልገል ቀረ። መንጃ ፈቃዳችሁን ይዛችሁ ወደ እኔኑ በቂ ስልጠና ወስዳችሁ አስተማማኝ ወደሆነ ስራ ትሰማራላችሁ እያለ ነው። አሽከርካሪ የምትፈልጉ የሀገር ውስጥም የውጭም ድርጅቶች የምትፈልጉትን የአሽከርካሪ አይነት የምትፈልጉትን መጠንና የምትፈልጉበትን ጊዜ ብቻ ለእኛ አሳውቁን። በምትፈልጉት ጊዜ የምትፈልጉትን አይነት ተሽከርካሪ በምትፈልጉት መጠን እናቀርባለን። ለምናቀርባቸው አሽከርካሪዎች ሙሉ ዋስትና፣ በቂ ዋስትና እንሰጣለን። ለችሎታቸውም፣ ለታማኝነታቸውም፣ ለጽዳታቸውም እያለን ነው።
6: ስልክ ቁጥራቸውን ማስታወስ ይፈልጋል። ስልክ ቁጥራችንን ማስታወስ ይፈልጋል። 8250 አጭር የስልክ ቁጥር ነው። 0948440044 0948440044 አጭሩ ቁጥር 8250 ነው። ቡልቡላ 93 ማዞሪያ ላይ ፒክ ድራይቨርስ በፎቁ ላይ ማስታወቂያውም አለ። በዳሽንና አባይ ባንክ ያለበት 7ኛ ፎቅ ላይ ነው።
5: መልካም። ፒስ ራይድ ደግሞ አዲስ አሰራር ይዞ ወደ ሀገራችን የሜትር ታክሲ አገልግሎት የተቀላቀለ አዲስ የሜትር ታክሲ አገልግሎት ነው። ፒስ ራይድ ለአሽከርካሪዎችም ለተሳፋሪዎችም ጠቀም ያለ ጉርሻ የሚያስገኝ ጥቅም ያለው አሰራር ነው ይዞ የመጣው። ተሳፋሪዎች ከሚከፍሉት እያንዳንዱ የጉዞ ክፍያ ላይ ካሽባክ ወይንም ተመላሽ የሚሰጥ አሰራር አለው። እሱ ብቻም አይደለም፣ እንደዚሁ ቦነስ አለው። ይህ ቦነስ ደግሞ የደርሶ መልስ ነው። ወደ ስራ ሲሄዱና ሲመጡ የሚያገኙት ነፃ የጉዞ ቦነስ ነው። የፒስ ራይድ አሽከርካሪ ከሆኑ ከፒስ ራይድ ጋር የሚሰሩ ከሆኑ ደግሞ 5.5% ኮሚሽን ብቻ ነው የሚከፍሉት። እሱ ብቻም አይደለም፣ እንደ አፈጻጸማችሁ የጎማና ሌሎችም የባትሪ የመሳሰሉ ድጎማዎች አሉት። እሱ ብቻ አይደለም፣ መንገድ ላይ ተሽከርካሪ ቢበላሽ የቴክኒክ እገዛ ያደርጋል፣ የክሬን አገልግሎት ድጋፍ ያደርጋል። አይበለውና የፒስ የራይድ አሽከርካሪ ሆነው ችግር ቢገጥሞት፣ አደጋ ቢገጥም፣ በህይወት ባይኖሩ ቤተሰብን እቅፍ ድግፍ የሚያደርግ አሰራርም እየዘረጋ ነው። ቤተሰብ ኑን እያለን ነው። ቤተሰብ ኑን፣ ሁላችንም የቤተሰቡ አባል ነን፣ እንደ ቤተሰብ ተደጋግፈን እናድጋለን እያለን ነው። ፒስ ራይድ ነው። ደንበል 8ኛ ፎቅ ነው የምታገኙት ፒስ ራይድን። 6885 የፒስ ራይድ ቁጥር ነው። 6885 ላይ ፒስ ራይድ ብላችሁ ከደወላችሁ ፒስ ራይድ ታገኛላችሁ። 6885 ላይ ይደዋል። ሶሲ ሶያ በፕሮማሲዶር ኢትዮጵያ ፉድስ ማኑፋክቸሪንግ የተመረተ በ15 ደቂቃ ውስጥ የሚደርስ በጾሙ በፍስክም የሚበላ ዋጋው ተመጣጣኝ ተፈጥሯዊ የሆነ ጣዕም ያለው በነገራችን ላይ በሱቆችም በሱፐርማርኬቶችም ማግኘት ይችላሉ። ከእጅ ንክኪ ከኬሚካል የጸዳ ሶሲ ተመገቡልኝ እያለኝ ፕሮግራም ስፖንሰር አድርጎ እያስደመጣችሁ ይገኛል። ኒውሊፍ ሜዲካል ኮምፕሌክስ፣ ኒውሊፍ ተስፋን ወደ እውነታ የቀየረ ከአምስት መቶ በላይ ቤተሰቦች የልጅ ህልማቸውን እውን እንዲያደርጉ የበኩሉን አስተዋጽኦ ያደረገ፣ ዛሬ ደግሞ ኒውሊፍ ከሶስት ቢሊየን ብር በላይ ካፒታል አውጥቶ አፍስሶ ባለ 13 ወለል ዘመናዊ ሜዲካል ፕላዛ ሰርቷል። ከ20 በላይ ስፔሻሊስትና በሰብ ስፔሻሊስቲ የህክምና ዘርፎች ከ110 በላይ የህክምና አልጋዎች 8 ዘመናዊ ቀዶ ህክምና ቲያትሮችን አሟልቷል። ይህም ፕሮግራምም በክብር ስፖንሰር አድርጎ እያስደመጣችሁ ይገኛል። ዞሮ መግቢያ አያት ሪል ስቴት በአዲሱ ካሳንቺስ አያት ሳይት በ15% ቅድመ ክፍያ በልዩ የማስታወቂያ ዋጋ ኑ ቤቶችን ተረከቡኝ፣ ጥሪት ያዙ፣ ገንዘባችሁን ትክክለኛ ቦታው ላይ አውሉት እያለን ፕሮግራም ስፖንሰር አድርጎ እያስደምጣችሁ ነው። አዲስ ባንክ ኮከብ 870 መስራ ላይ ደውሉ፣ አፕሊኬሽኑን አውርዱ፣ ገንዘብ ወደ ወዳጅ ዘመድ ወደ ኤምፔሳ ወደ ቴሌብር ወደ ተለያዩ ባንኮች መላክ ያስችላል። እሱ ብቻ አይደለም የትምህርት ቤት ክፍያንም ቀላል አድርጓል እያለን ነው። ሳፋሪኮም ኢትዮጵያ በሳፋሪኮም ጥቅል ከሳፋሪኮም ወደ ቴሌ እንደልባችሁ ተደዋውሉ ይለናል። ስፖንሰሮቻችን ናቸው።
2: ጤና ይስጥልን። ሰላም ነው። አውቶ ሴፍቲ ነው። ማንም በል
7: አለን።
2: የት አካባቢ ነው የሚደውሉት?
7: አራት
2: ሰላም ነው አለ።
7: ውስጥም አይገባማ። ሰላም ነው
2: አለን። ይመስገን።
7: አሹ ሰላም ነው
2: አለን። አለን አባት ያማን ነው አለን አለን። ምን አለ ምን አሰብን?
7: እንኳን አንድ ሁለት ነገሮች ላንሳና
2: ወጣለሁ
7: ቶሎ። አንደኛ አሁን ቅድ ከቀደም ብሎ ያነሳው አንድ እንትን ነበረ እና የሚጠታች ሰራተኛ ነኝ።
2: እሺ
7: ትራንስፖርቶችንም ምናምን አወራለሁ፣ ግን ያው አብረው ስር የሚሰሩ ብዙም አንድ የሚገርም ነገር እኔ ሴክተር የሚያናድደኝ ነገር ህጋዊ ሆነ እየሰራ ህጋዊ እንዳሉክ ዛጋ እንደ ሆነ ነገር ሲቆጡ በጣም ያናደዳል። ዛጋ እነሱ እንደ ነፃነት አንተ እንድትጎት ሆነ እንዲሁም ብዙ ዓመት እንግዲህ በጣም ብዙ ነው ግብር
2: የከፈልኩት።
7: አይስሮ አይደለም እንደው በሌላ እንደው ፖዘቲቭ ሆነ አስተሳሰብ ስታስበው ይስሩ፣ ችግር የለውም እንደ አስተሳሰብ ማለት ነው። ህገወጥም ቢሆን ይስሩ፣ ግን አትሊስት እኛለን እንደማያከብሩት
2: ሌላውን
1: ህጋዊ የሆነውን ሰው ማክበርና አለመተናፈር።
7: ራሱ አብዛኞቹ ስታያቸው አራዳ ከተማሪ ነው የሚመስሉት
1: ናቸው።
7: ከኔ ጋር ቢጣሉ ከኔ ጋር የሆነ ነገር ቢሆኑ እነሱ ናቸው የሚጠየቁት።
1: ምንም ጥያቄ የለም።
7: ያው እንደው እዛ ውስጥ ላለመግባት ግርግር ውስጥ ላለመግባት ነው እንጂ እኔ ውጣ ሲሉኝም አለመውጣት እችላለሁ። ግን እንደ ወጣት እንደ ስራ ፈላጊ እኛም ስራ ፈልገን ነው የምንወጣው። እንደው ተሳስበን ብንሰራናል መንገድ ትራንስፖርቶቹም ደግሞ እኛን ውጡ እያሉ እየቀጡ እነሱን እዛ ጋር ተደብቀው እየሰሩ ባለፈውም ገልጬል ነበር። እያንዳንዱ ቦታዎች አሁንም ኮመንሊ ነው የሚሰሩት። ኮመንሊ ማለት ነው በቃ የሆነ ህጋዊ ነው የሚመስል እና ይህንን የመንግስትም እኮ ትኩረት መስጠት አለበት።
2: አዎ ትክክል ነው። እውነት ለመናገር
7: የእውነቴን ነው የምለው እኮ ማለት ህጋዊ ሆኖ እዚህ ጋር ጣይ እየበላው ምን እያለ የሚሰራ ግብር እየከፈለ እዛ ጋር ደግሞ የሰፈር ጎረምሳ የራሱን ተራ አውጥቶ እየሰራ አንደኛ ቅድም እንዳነሳው ግብርም ማጉደል ነው፣ ሁለተኛ ህጋዊና እንትኑ እንደው ህጋዊ እንኳን ቢከበር ምን አለበት? ሌላውን ነገር ይስሩ እኮ ግን ሊደባደቡ ነው የሚፈልጉት። አትሊስት
2: የሌባ የሌባ አይነ ደረቅ መልሶ ልባድ ረቀቆ
7: በጣም በጣም ለምን ትኩረት እንዳልሰጡ አላቅም። ይህ ሌላ ሁለተኛ ነገር ደግሞ አንድ ጥያቄ ነበረኝ። ታርጋ ዲክሱ ታርጋ ኤኤኤል ብሎ የመንግስት ነው አረ ጥቁር
2: በእናትህ አስተካክለው። የመንግስት ነው ይመስለኛል።
7: ኤኤ ብሎ
2: ኤል
7: ኤል ካለው
2: እና ጥቁር
7: ሶስት ኤ ከሆነ የንግድ ነው አረ
2: ምክንያቱም የኤሌክትሪክ መኪናዎቹ ሌላ ታርጋ ነው የሚሰጠው። የነዳጅ መኪና ሌላ ከለር ነው። እንደዚህ እንደዚህ አይነት ነገር ስላለ ሊሄድና ላጣራ በደንብ
7: ምን ገጠመኝ መሰለህ?
1: እሱ የገጠመው ንስሙ
7: ምን ገጠመኝ መሰለህ? እኔ አሁን ዝርዝሩ ሲወጣ አስቤ ነበረው እንደዛ ነው። ይሄ ብሎ ቆንትኑ ነው የሚለያየው ከለሩ። ኤሌክትሪክ ሲሆን ሌላ፣ የነዳጅ ሲሆን ሌላ፣ ከለሩ ነው የሚለያየው።
1: የንፋስስ? የንፋስ ነገር ሲወጣ ሌላ ነው።
7: ኤኤ ብሎ ሁሉም ኤ ሶስቱም ኤ ብሎ ነው። ሌላው ታርጋ የሚሆነው በከለር ይለያያል። ኤኤ ኤል ብሎ ደግሞ በጥቁር ከሆነ በመንግስት ነው። እኔ እንደዛን ኤክስፔክት አድርጌ ነበረው እና በጣም ብዙ መኪኖች እያየው ነው አሁን። እነዚህ ቢትስ ዲዛይር ለጥፈው ማለት ነው እንደው መንግስት ጀመረ ሜትር ታክሲ ማለት የዛን ጊዜ ሲወጣ መስፈርት ሲወጣ የታርጋ ሂሳብ ሲወጣ ጥቁር እንደሚሆን በፊትም ጥቁር አይደለ የመንግስት መለያው ጥቁር ነበር አይደለ። ስለዚህ ኤኤ ኤል ብሎ ታርጋ ቁጥር የመንግስት ነው የምንድን ነው ስላልገባኝ ነው። ምናልባት
2: መልሼ እኔ ሄጄ አጣርቼ በደንብ በዝርዝር
1: ትንሽ እንትኑ ዝርዝሩ
7: አብስተውታል ነው ማለት። በጣም ሜትር ታክሲ ላይ ስላየዋቸው ነው ጀመረ ወይስ እንዴት ነው?
1: እውነቱን ነው ሜትር ታክሲ ላይም አሉ ምናምን። አሁን መለየትም ከባድ ነው።
7: ብዙ ቦታ ላይ
2: የእኛ ስራ ነው መሆን ያለበት።
1: ሜትር ታክሲውንም የቤት አውቶሞቢሉንም የመንግስቱንም አትለየውም። አሁን ባዲሱ ታርጋ እኮ ማለት በደንብ እስኪታወቅ ነው
7: የመጡ ሲጭኗቸው
2: እስኪታወቅ ነው።
7: በምንድን ነው
1: መንግስትን ጀመረ
7: ይሄን ብሎ ደግሞ በታርጋ ቁጥር ባራ ጥቁር ማለት የመንግስት ነው እንደ ኤክስፔክት ማድረገው?
1: አይ ጥቁርም አሉ።
2: እንትን ነው እኔ የኤሌክትሪክና የነዳጁን ነው በከለር የለዩት ይመስለኝ።
7: ግን ኢንስፔክተር ዲዛይሮችም ቪትሶችም ስላየው ነው
2: ነዳጅ ነዋ
7: ነዳጅ ሆኖ ግን
1: አይ ነዳጅም ኤሌክትሪክ ደግሞ
7: ተመሳሳይ አይደለም። በከለር ነው።
2: አዎ
7: አዎ። ጥቁሩ ግን አይደለ ኤሌክትሪክ መሰለኝ። ግን ጥቁሩ የመንግስት እንደሆነ ነው እኔ ኢንፎርሜሽኑ ያለኝ።
2: ቆይ በቃ እንዳላሳስት እኔም እንደኛም እንዳናሳስት ሄደን ጠይቀን በዝርዝር እናመጣና በደንብ እንገልጻለን። በደንብ
7: አሰየው። ከዛ ሶስተኛ የመጨረሻ ነገር
2: እሺ፣
7: በጣም ብዙ ሁለት ቁጥሮች አሁንም እዚሁ ስራ የእኔ ስራ ላይ ነው እንትን ብለው ብዙ ሁለት ቁጥሮች ስቲል ለጥፈው ስቲከር ለጥፈው የድርጅቶችን ስም ባልጠራም የብዙ እንትኖችን
2: የሜትር ታክሲዎችን ድርጅት
7: ማለት አዎ
2: በኮድ ሁለት ላይ
7: ሆነ እኮ ነው የምልህ። አዎ ኢንስፔክተር፣
1: ይሄ ተቆጣጣሪ ስንት ነው?
7: አይችልም ወይ ቆይ መንገድ ትራንስፖርት ትራፊክ
2: ይችላል መቆጣጠር ይችላል። ምንም ጥያቄ የለውም። በቃ
7: የመንግስትን እንትን እያሳጣ ነው።
2: በነገራችን ላይ አንዳንድ ቦታ ላይ እንደሚሰማው አንዳንድ ቦታ ላይ በመግባባት ከአካባቢው ጋር ካለ ተቆጣጣሪ ጋር በመግባባት አብሮ የሚሰሩ ነው እንጂ እኔ የተመደብኩበት ቦታ ላይ እዛ ጋር ማን ምን እየሰራ እንደሆነ በደንብ አውቃለሁ።
7: እሱ ይሁን ግን ዞረው እንደኛ ነው የሚሰሩት።
1: ሌላ ቦታ ሲሄድ እንደዚህ ይሏቸዋል ነው
7: ልንገር ማለት እኛ ላይ የሚያመጣውን ተጽዕኖ እኔ ይስሮ አይስሮ አይደለም በቃ ይሄ ማንም ሰው
2: አይ ግን ምንም ቶ አታባብለው። እኔ ግብር እየከፈልኩ እኔ በአግባቡ እየሰራው ግብር የማይከፍል
7: ነገር እኔ አበላለሁ። ግን ምን መሰለ ተጽዕኖ እኛ ስራ ላይ ለምሳሌ እሱ ግብር ስለሌለበት ዝቅ አድርጎ ተነጋግሮ ቢሰራ የሚገባለትን ጥሪ ሁሉ ቢያነሳ እሱ አዋጭ ነው። ተረዳኝ። እኔ አሁን 80-90 ሺህ ብር ነው የከፈልኩት በዚህ አመት በ2018
2: በጣም ብዙ ነው።
7: ስለዚህ ብዙ ነው። እኔ ህጋዊ ሆኜ ስለምሰራ ነው። ስለዚህ መንግስትን ማሰብ ያለበት ህገ ወጥ የሚሰራው ሰው ላይ ይህን ያህል ብር እያጣ ነው ማለት ነው።
2: እውነት ነው።
7: ስለ እውነት ነው የምለው።
2: እናንተንም እየተጫረቷችሁ መንግስትን ግብር
7: እያጣ ተጽዕኖ ውስጥ ገባን። አንተም ያዋጣኛል አያዋጣኝም ነዳጅን አይተህ ምን ብለህ ኪሎ ሜትር ብሄድ ትርፌን ብለህ ነው የምትሰራው ሂሳብ። እነሱ ግን አትሊስት የግብሩን ምናምን ስለሚቀንስላቸው የትኛውንም ስራ ይሰራሉ። እና ተጽዕኖም እየተደረገብን ነው። አሁን ሜትር ታክሲ እንደዛ እየተቀጠቀጠ መቆሚያ የለ። መንግስትም አንድ ቦታ ተደብቀን ነው የምንሰራው። እንደዛ ሆነን እየሰራን ግብር እየከፈልን እዚህ ጋር ደግሞ ህገ ወጡ ማለት አንዳንዴ እኔም አስባለሁ እንደ ህገ ወጡ ሆኜ ልስራ እንዴ ብለህ
2: ታስባለህ።
7: የእውነት ነው እኮ ታርጌን አንዴ ላውጣና የምከፍለው ብር 50-60 ሺህ ብር ነው። ታርጌን ልቀይርና እንደዛ ልስራ ወይ ትላለህ። ሁለት ቁጥር አድርገህ ማለት ነው። እስቲ ለጥፈው ነው በቃ እያንዳንዳቸውን የሜትር ታክሲ ታፔላ ለጥፈው ነው የሚሰሩት። እስቲ ትራፊክ እኮ ለቁጥሮ ነው ታፔላ ከለጠፈ የሚታወቁ ናቸው አይደል? አብዛኛዎቹ አስቁሞ መጠየቅ ይችላል።
2: እውነት ነው።
7: አይችልም እንዴ? ይችላል። የመንግስት አካል እኮ ነው።
2: ይቻላል።
7: አላበራህም በዚህ ጋር አልታጠፍክም ብሎ ከመቅጣት እዚህ ጋር ህገወጥ ነው። ይህንን ለጥፈ እየሰራ ሜትር ታክሲ እየሰራ ነው የመንግስትን እንትን አውጥተሃል ብሎ መጠየቅ ይችላል።
2: መጠየቅ ብቻ አይደለም ከአገልግሎት ውጭ ብሎ መቅጣትም ይችላል።
7: ይችላል። አዎ አገልግሎት ቁጥር ነው አይደል? ስለዚህ ንግድ እየሰራበት
2: ከተፈቀደለት አገልግሎት ውጭ ነው እየሰራ ያለ
7: እየሰራ ነው ብሎ መጠየቅም ይችላል፣
2: መቅጣት ይችላል። ምንም ጥያቄ
7: የእውነት የእውነት ነው የምልህ። በጣም ብዙ ጊዜ ነው የሞከርኩት ለማውራት እቺ ነገር ግን እጠብቃለሁ።
2: ነገሮችን እናያለን
7: ፕሮግራማችሁ ላይ ያለው እና የእውነት የመንግስት ሆኖ ከሆነ እጅግ በጣም ብዙ መኪኖች ለጥፈው

0: ደንሎት መጥተናል። ለግንባታ ውበት ስራ ስለ ታይም ጅፕሰም ሳይውቁ በፍጹም እንዳይወስኑ። ምክንያቱም የታይም ጅፕሰም ምርቶች ልዩ የሚያደርጋቸው በኢትዮጵያ የጥራትና ደረጃዎች ሰርቲፊኬት ያለው ኤክስፖርት ስታንዳርድ ያሟላ መሆኑ፣ በሚሸፍነው ካሬ ብዛት ከፍተኛ መሆኑ፣ በንጣቱ ወደር የማይገኝለት የራሳችን ኳሪ በፋብሪካችን በቅርብ ርቀት ያለን በመሆኑ ዋጋችን ተመጣጣኝና ተመራጭ ያደርገናል። ታይም ጅፕሰም የሚያመርታቸው ምርቶችም ፕራይም ኮት በቀጥታ በብሎኬትና ኮንክሪት ላይ ተሰርቶ ግንባታውን ለቀለም ዝግጁ ስለሚያደርግ ካላስፈላጊ የሲሚንቶ ያሸዋ ወጪ ብሎም የጊዜ ብክነት ይገላግሎታል። እንዲሁም የቻክና ቅርጻ ቅርጽ ምርቶቹም ልዩ ናቸው። አድራሻችን ቦሌ ማተሚያ ጀርባ ኢትዮ ቤስት ሪል ስቴት 5ኛ ፎቅ። ለበለጠ መረጃ በ0943575757 ወይም በ6774 አጭር መስመር ይደውሉልን። ታይም ጅፕሰም የግንባታው ውበት።
1: አንጋፋው የኢትዮጵያ ሎተሪ አገልግሎት ከግማሽ ክፍለ ዘመን በላይ በመደበኛ ሎተሪ እድለኞችን በሽልማት እያደመቀ መገስገሱን ቀጠለ። ያኔ በ50ሺ ብር ሽልማት የእድለኞችን ደጅ ከፈተው የመደበኛ ሎተሪ የእድል በረከት በአዲስ ምዕራፍ በሚሊየን ሽልማት ቀጥሏል። ዛሬ ደግሞ ተራው የእርሶ ነው። የመደበኛ ሎተሪ እጣው በየ15 ቀኑ ይወጣል። ዛሬውኑ መደበኛ ሎተሪ በመግዛት የእድሉ ተቋዳሽ ይሁኑ። ይቁረጡ፣ ይሸለሙ። መልካም እድል። የኢትዮጵያ ሎተሪ አገልግሎት።
2: የምትወዱት ሰው ድምፅ ርቀትን ያጠባል፣ ናፍቆትን ያስረሳል፣ ደስታን ያካፍላል። እውነተኛ ግንኙነት መቼስ ቁጥር አይመርጥም፣ ድንበር አያውቅም፣ ኔትወርክም አይገድበው።
3: እድግ በልልኝ የኔ ልጅ።
4: አንተ የት ጠፍተህ ነው ግን?
3: አሁን ገባሁ፣ በጣም ነው የናፈቅኝ።
2: ኔትወርክ ሳይመርጡ ያለ ገደብ ከወዳጆቹ ጋር ሁሌም ቅርብ ይሁኑ። በሳፋሪኮም የቴሌ ጥቅል ወደ 07ም ሆነ ወደ 09 ያለምንም ገደብ ይደውሉ። ከወዳጆቹ ጋር በነፃነት ይገናኙ። ሳፋሪኮም።
5: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።
6: ብስራት ስፖርት። ብስራት ስፖርት። ብስራት ኤፍኤም 101.1

0: ብስራት ስፖርት።
1: ሰላም ሰላም ሰላም፣ ጤና ይስጥልን የተወደዳችሁና የተከበራችሁ አድማጮቻችን። የዕለተ አርብ የብስራት ስፖርት ፕሮግራማችን ተጀምሯል። ቆይታውን እስከ 5 ሰዓት ድረስ ያደርጋል። የብስራት ስፖርት ዋና አዘጋጅ መንሱር አብዱል ቀኒ፣ የፕሮግራም መሪ እኔም ዘላለም ሙላቱ። አድማጮች እናንተም እስከ ፕሮግራማችን ፍጻሜ በያላችሁበት አብራችሁን ቆዩ።
2: ባንካችን አቢሲኒያ ከየትኛውም አገር በየትኛውም ጊዜ የፈለጉትን ዕቃ ለመግዛት ካሰቡ፣ እንዲሁም የትምህርትም ሆነ መዝናኛ ክፍያዎችን መፈጸም ከፈለጉ የባንካችንን ዓለም አቀፍ ቪዛ ካርድ መጠቀም እንደሚችሉ ለእናንተ ለውድ ደንበኞቹ ለማስታወስ ይወዳል። በተጨማሪም ወደ ቅርንጫፍ መሄድ ሳያስፈልጉ የባንካችንን የአፖሎ መተግበሪያ ተጠቅመው የውጭ ምንዛሪ ሂሳብ ሲከፍቱ ወዲያውኑ የዓለም አቀፍ ቪዛ ካርድ በቨርቹዋል መልኩ ማግኘት ይችላሉ። ካርዶትን ተጠቅመው የፈለጉትን ዓለም አቀፍ ክፍያዎችን ይከውኑ። ይህንን ዓለም አቀፍ አገልግሎት ወይንም አቢሲኒያ ርሚት በተመለከተ ተጨማሪ መረጃ ከፈለጉ በሁሉም ቅርንጫፎቻችን ማግኘት ይችላሉ። አቢሲኒያ፣ የሁሉም ምርጫ። ዋናው ስፖርት ለቡድን ማሊያ ብቻ አይደለም። ቦሌ ደንበልና 22 አደባባይ የሚገኙት ማዕከላችን ለመላው ቤተሰብ የሚሆኑ የጂም አክቲቭ ዌርና የስፖርት ልብሶችን ይዘው ቀርበዋል። ራስዎንና ቤተሰቦን በብቁ ትጥቅ እያነቃቁ

0: ጤና ቡድኖ ማሊያ በአካል መጥተው ይዘዙ። የ5% ቅናሹም የእርሶ ይሆናል። ዋናው ወደፊት።
1: ለጋራ አጠቃላይ ሆስፒታል ላብራቶሪያችን የአይኤስኦ 189/2012 መስፈርት በማሟላቱ በክሊኒካል ኬሚስትሪ እና ሄማቶሎጂ ምርመራ ከኢትዮጵያ አገልግሎት ሰጪ የጥራት ሰርተፍኬት ታገኘ። በስፔሻሊስት ሐኪሞቹ አጠቃላይ የውስጥ ደዌ፣ የቆዳ፣ የጉበት፣ የእንቅርትና የአንገት በላይ ሕክምና፣ የመሃንነት ምርመራ፣ የቅድመ ካንሰር ምርመራና ሕክምና፣ ወደ ውጭ ሀገር ለሚጓዙ የጤና ምርመራ፣ የኩላሊት ጠጠር ሕክምና፣ የአጥንት ስብራትና ቀዶ ሕክምና፣ በሲአር ማሽን በመታገዝ የህብለ ሰረሰርና የጭንቅላት ሕክምና፣ የፀጉር ንቅለ ተከላ፣ የነፍሰ ጡር ክትትል፣ የጨቅላ ሕፃናት ማቆያ፣ የቤተሰብ ምጣኔ፣ የጽኑ ህሙማን የይንታ ክፍሎች፣ የማዋለድ አገልግሎትና ክትባት፣ የፋርማሲና 24 ሰዓት የድንገተኛ አገልግሎት እንሰጣለን። አድራሻ ልደታ ቤተ ክርስቲያን አጠገብ። ይደውሉ 0118 54 9952። የጤናው አጋር ለጋራ አጠቃላይ ሆስፒታል።
0: ሀያቶች ነን። የመኖሪያ ቤትን ችግር በህብረት ሰርተን ለመወጣት ግዙፍ አቅም በጅተን የጋራ ጥበብና ብልሃትን አክለን ይቻላልን ያበሰርን ዛሬም እንደ ትላንቱ ታምነን ከቀድሞውም ዘምነን ወደ ላቀ ምዕራፍ ጉዞ የጀመርነው ለኑሮና ለንግድ ምርጥ አካባቢ በካዛንቺስ አያት አዲስ መኖሪያን እየገነባን ነው። በትዝታና በፓርኮች በተከበበው በዓለም አቀፍ ተቋማት አጠገብ የውብ ከተማችን እምብርት ካዛንቺስ በአዲሱ የካዛንቺስ አያት መንደር ኑሮ እንዲጀምሩ ቤቶችን በ15% ቅድመ ክፍያ በማስታወቂያ ዋጋ ለሽያጭ አቅርበናል። ለሶስት አስርት ዓመታት በሪል ስቴት ግንባታ ላይ አንጋፋና ግንባር ቀደም የሆነው አያት ሪል ስቴት ከካዛንቺስ በተጨማሪ በአያት በሲኤምሲና በቤሌር አካባቢ የሚገኙ ለኑሮና ለሥራው ምቹ የሆኑት ዘመናዊ አፓርትመንቶችና በቀን ከ50,000 በላይ ጎብኚዎችን የሚያስተናግደው አያት ግራንድ ሞል ላይ የሚገኙ የንግድ ሱቆች ላይ እስከ 25% የሚደርስ የበዓል ቅናሽ አዘጋጅቷል። ለተጨማሪ መረጃ 22 ጌታውን በሻ ሕንፃ 3ኛ ፎቅ፣ ቦሌ መድኃኒዓለም አውሎ ቢዝነስ ሴንተር 3ኛ ፎቅ፣ ካዛንቺ ሲቲ ሴንተር 1ኛ ፎቅ፣ ራስ ሆቴል 1ኛ ፎቅ፣ አያት የገበያ ማዕከል፣ ሲኤምሲ ዋናው መስሪያ ቤት፣ መስቀል ፍላወር፣ ሌቬንዝ ታወር 5ኛ ፎቅ የሚገኙ የሽያጭ ቢሮዎቻችን ይጎብኙ። በአጭር የስልክ መስመር በ7760 ወይም በ0977 60 60 60 ላይ ይደውሉ። አያት ዞሮ መግቢያዬ።
1: ሶሲ ሶያ በፕሮማሲዶር ኢትዮጵያ ፉድስ ማኑፋክቸሪንግ አክሲዮን ማህበር የተመረተ ሶሲ ሶያ ከንጹህ አኩሪ አተር የተመረተ አመራረቱም ከእጅ ንክኪና ከኬሚካል እየጸዳ በ15 ደቂቃ ውስጥ የሚደርስ በፈለጉት የምግብ አይነት መሰራት የሚችል በጾምም ሆነ በፍስክ ጊዜ ሊበላ የሚችል በደቃቅና በአንኳር በማንኛውም ቦታ የሚገኝ በሱቅና በሱፐርማርኬት ዋጋው ተመጣጣኝ፣ ምርቱ ተፈጥሯዊና ለምግብነት ደህንነቱ የተጠበቀ መሆኑን የተረጋገጠ በአይኤስኦ የምግብ ደህንነት ስርዓት የተረጋገጠ በተመሳሳይ ምርት ወይንም ተመሳስለው በመጡ እንዳይሸወዱ። ሶሲ ሶያ።
0: ስማርት ስልክ በጥቅል ዋጋ አስቡ ያውቃሉ? ኢትዮ ቴሌኮም የስማርት ስልክ ተሞክሮ የሚያገኙባቸውን የዘኔክስ ስልኮች ይዞሎ ቀርቧል። የ1 ዓመት የሞባይል ጥቅል ቅድመ ክፍያ በመክፈል ብቻ የዘኔክስ ስልኮችን የግሎ ማድረግ ይችላሉ። ዘኔክሰስ L131ን በ3189 ብር ክፍያ ለአንድ ወር ከሚቆይ ተጨማሪ 4 ጊጋባይት 80 ደቂቃና 50 መልእክት ጋር የሚያገናኙ ሲሆን በዘኔክሰስ L2028 ተች ስክሪን ደግሞ 3395 ብር ብቻ በመክፈል በየወሩ 5 ጊጋባይት 50 ደቂቃና 20 መልእክት የሚያገኙ ይሆናል። ምን ይሄ ብቻ! ዘኔክስ ስልኮችን ምርጫው ሲያደርጉ ፈጣን የ4G ኢንተርኔት፣ የ2 ጊጋባይት ነፃ የቴሌ ስቶሬጅ ክላውድ፣ የቴሌብር መተግበሪያ፣ ረጅም የባትሪ ቆይታና ዋየርለስ FM ን በአንድ ላይ የያዙ ሲሆን ለተዝናኖቶ ደግሞ ልዩ ልዩ ጌሞችና የማህበራዊ ሚዲያ መተግበሪያዎችን አንድ ላይ አካተው ይጥብቁታል። አሁን በአቅራቢያው ለሚገኝ የኢትዮ ቴሌኮም የአገልግሎት ማዕከል ወይም በዘመን ገበያ የግሉ ያድርጓቸው። ለጥቅሉ ይከፍላሉ፣ ከነስልኩ ይወስዳሉ።
1: ኤዲተር ኢነርጂ ድሪንክ በማለዳ ህይወትን ለማሸነፍ ሩጫ ላይ ኖት። ረጅም መንገድ አሽከርክረ ለመድረስ ትንሽ ቀርቷል። ተማሪዎች ጥሩ ውጤት ለማምጣት ረጅም ሰዓት እያጠናችሁ ነው? አታቆሙ። ተጨማሪ ጉልበትና ተጨማሪ ኃይል አለ። የፕሬዲተር ኢነርጂ መጠጥ ነገን ለሚገነቡ ሰራተኞች፣ አንድ ተጨማሪ ሰዓት ለሚፈልጉ ተማሪዎች፣ አንድ ተጨማሪ ኪሎ ሜትር ለሚሄዱ አሽከርካሪዎች የፕሬዲተር ኢነርጂ መጠጥ ጉልበት ይሆናል። የፕሬዲተር ኢነርጂ በራሳችን ውስጥ በራስ የመተማመንና የስኬት የአኗኗር ዘይቤ ምሳሌ ነው። ለደንበኞቹ ታማኝ ፕሬዲተር ኢነርጂ መጠጥ ለስፖርትም ቅርብ በመሆኑ የእንግሊዙ ታላቅ የእግር ኳስ ክለብ የቼልሲ አጋር በመሆን እየሰራ ይገኛል። እውነተኛ ጉልበት በሁሉም ሱፐርማርኬቶችና ሱቆች ያገኙታል። በኢስት አፍሪካ ቦትሊንግ የተመረተ በጥራቱ የሚተማመኑበት ፕሬዲተር የኢነርጂ መጠጥ ፕሬዲተር።
0: ከአምስት ዓመታት በላይ ደንበኞቹን በታማኝነትና በቅልጥፍና ሲያገለግል የቆየው ዲጂታል እቁብ ዛሬም አቅምና ፍላጎትን ያገናዘቡ እቁቦችን በማንኛውም ሰዓት በሁሉም ቦታ ለሁሉም ሰው ተደራሽ እያደረገ ይገኛል። በከተማው እምብርት ካሳንችስ ላይ የሚገኘው ዲጂታል እቁብ ለነጋዴዎች፣ ለሹፌሮች እንዲሁም ለሰራተኞች የሚሆኑ ዕለታዊ፣ ሳምንታዊና ወርሃዊ የእቁብ አይነቶችን ከዘጠኝ በላይ የክፍያ መንገዶች ጋር በማቅረብ በርካቶችን ተጠቃሚ በማድረግ ላይ ይገኛል። እርሶም የዲጂታል እቁብ መተግበሪያን በማውረድ የመረጡትን የእቁብ አይነት አሁኑኑ ይጀምሩ። በቴሌብር፣ በሲኢቢ ብር ፕላስ፣ በዳሽን ሱፐር አፕ እንዲሁም ኤምፔሳ ላይም ታገኙታላችሁ። ለበለጠ መረጃ 6091 ላይ ይደውሉ። ልዩነታችን ዋስትናችን። ዲጂታል እቁብ።
2: በአዲሱ የእግር ኳስ ሲዘን እንደ ሁሌው እንደለመድነው የሚያስደምመን ኳስ በዲኤስቲቪ ሱፐር ስፖርት ነው። ታላላቅ የዓለማችን ሊጎች የዋንጫና የማጣሪያ ጨዋታዎችን በያለንበት በየቤታችን በዲኤስቲቪ። ገና ፊሽካው ሲነፋ ኳስ ትሾራለች፣ ተመልካቹን ቁጭ ብድግ ታደርጋለች። በአዲሱ የእግር ኳስ ሲዘን በኳስ የሚራቀቁ እግሮችን፣ ግብ አዳኝ አጥቂዎችን በዲኤስቲቪ ሱፐር ስፖርት እናያለን። ገና የእንግሊዝ ፕሪምየር ሊግ፣ ላሊጋ፣ ሴሪያ፣ የአውሮፓ ሻምፒየንስ ሊግ፣ ኤፍኤ ካፕ እና ሌሎች ታላላቅ ሊጎችን በቀጥታ በዲኤስቲቪ እንመልከት። በልዩ ቅናሽ ዲኮደር በ999 ብር ብቻ ዲኤስቲቪ እናስገባ፣ የአገልግሎት ክፍያችንን እንፈጽም። ዲኤስቲቪ።
0: ሄኖሲስ ይለያል የምንለው በምክንያት ነው። እንዴት ካሉ ከሚያበድረው ላይ ብቻ ከ14.5 በመቶ ጀምሮ በዝቅተኛ ወለድ ለመኪና እስከ 10 ሚሊዮን፣ ለቤት እስከ 16 ሚሊዮን፣ ለንግድ እስከ 3 ሚሊዮን ብር የብድር አገልግሎት ከመስጠቱን ባሻገር ያለምንም ቅድመ ቁጠባና በዜሮ የቆይታ ጊዜ ፈጣን የብድር አገልግሎት አመቻችቷል። ሄኖሲስ ለአባላቱ በ2018 የበጀት ዓመት በሼር መጠን 91 በመቶ ትርፍ ማከፋፈል የቻለ ሲሆን እስከ 25 በመቶ የወለድ ትርፍ የሚያስገኝ የጊዜ ገደብ ቁጠባ አገልግሎትም ለእርሱ አቅርቧል። በቄራ፣ ጀሞ፣ መገናኛና ቱሉ ዲምቱ ቅርንጫፎች ሲኖሩት በቀጣይ በሜክሲኮ አየር ጤናና ሌሎች ቅርንጫፎችን በመክፈት እርሶን ለማገልገል እየሰራ ይገኛል። ብዙዎችን የመኪናና የንግድ ባለቤት ያደረገውን ሄኖሲስን በመቀላቀል የነገ ስኬቶን ዛሬ ይጀምሩ። ይቆጥቡ፣ የተሻለ አቅም ይፍጠሩ። ለበለጠ መረጃ በ6671 ይደውሉ። ሄኖሲስ የገንዘብ ቁጠባና ብድር ህብረት ሥራ ማኅበር።
3: አቢሲኒያ ባንክ አክሲዮን ማህበር የባለ አክሲዮኖች 30ኛ መደበኛና 17ኛ አስቸኳይ ጠቅላላ ጉባኤዎች ቅዳሜ መስከረም 30 ቀን 2019 ዓ.ም ተመረጠ። ከጠዋቱ 2 ሰዓት ጀምሮ አዲስ አበባ ፒያሳ አካባቢ በሚገኘው ያድዋ ድል መታሰቢያ የፓን አፍሪካ አዳራሽ ይካሄዳል። በለቱ በሚደረገው መደበኛ ጠቅላላ ጉባኤ ባንኩን ለሚቀጥሉት 3 አመታት የሚመሩ የዳይሬክተሮች ቦርድ አባላት ምርጫ ይደረጋል። በመሆኑም የባንኩ ባለ አክሲዮኖች በተጠቀሰው ቀንና ቦታ በጉባኤዎቹ ላይ እንድትገኙ የዳይሬክተሮች ቦርድ ጥሪውን በአክብሮት ያስተላልፋል። በጉባኤዎቹ ላይ በግንባር ለመገኘት የማይችሉ ባለ አክሲዮኖች ጉባኤዎቹ ከሚካሄዱበት 3 የሥራ ቀናት በፊት ለጋር በሚገኘው የባንኩ ዋና መስሪያ ቤት 8ኛ ፎቅ የአክሲዮንና ኢንቨስትመንት ክፍል የውክልና ቅጽ ሞልተው በመፈረም ተወካይ መሾም ወይም ተወካዮች ስልጣን ባለው ክፍል ተረጋግጦ የተሰጠ የውክልና ሰነድ ዋናውንና ኮፒውን በመያዝ በስብሰባው ላይ መሳተፍ ይችላሉ። ዝርዝር የስብሰባውን አጀንዳዎች፣ የዳይሬክተሮች ቦርድ አባላት ምርጫ መስፈርቶችና ሌሎች ለጉባኤው አስፈላጊ የሆኑ ሰነዶች ረቡዕ ጳጉሜ 4 ቀን 2018 ዓ.ም ታትሞ በወጡት ሪፖርት ሪፖርተርና አዲስ ዘመን ጋዜጣዎች እንዲሁም በባንካችን ድረገጽ ላይ መመልከት ይቻላል። የአቢሲኒያ ባንክ አክሲዮን ማህበር የዳይሬክተሮች ቦርድ።
4: አዲስ ዓመት መጣ። እንደገና ለመጀመር፣ እንደገና ለመሞከር፣ እንደገና ለማሸነፍ። ምናልባት ያለፈው ዓመት ቀላል አልነበር ይሆናል። ምናልባት ያሰብከው ሁሉ አልተሳካም ይሆናል። ግን ተስፋ አትቁረጥ፣ ምክንያቱም ዛሬም እድሉ በእጅህ ነው። ህልምህን እንደገና ያዝ፣ ተነሳ፣ ሞክር፣ ጠንክረህ ሥራ። ምክንያቱም ዋና መሆን ሌሎችን መከተል አይደለም፣ ራስህን ማመን ነው፣ የራስህን መንገድ መከተል ነው። 2019 ምን ይሆን? የህልምህ ዓመት፣ የጥረትህ ዓመት፣ የድልህ ዓመት ይሆናል። 2019 ይሄ ነው ዋናው፣ የሚመጣውም ዋናው። በአፍሪካውያን ለአፍሪካ የተሰራ ሜድ ኦፍ አፍሪካ። ዋናው የስፖርት አልባሳት ብራንድ መልካም አዲስ ዓመት ይመኝላችኋል።
5: ከአጋሮቻችን ጋር የአርብ መስከረም 22 ቀን 2019 ብስራት ስፖርት ይዤ ቀርብ ያለው ውድ ስፖርት ቤተሰቦች እንደምን አረፈዳችሁ? እንዴት ናችሁ? በመላው ዓለም በዩቲዩብ ቻነላችን በኩል ለምታዳምጡን ደግሞ እንዳላችሁበት ታይም ዞን እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ ላለሁ በመንሱር አብዱልቀኒ ኦፊሻል ዩቲዩብ ቻነል በኩል በቀጥታ እንዲሁም ደግሞ በአዲስ አበባና በአካባቢው የኤፍኤም ስርጭት በሚደርስባቸው ሁሉ በብስራት ኤፍኤም 101.1 የሚተላለፈው ብስራት ስፖርት ከነዚህ አጋሮቻችን ጋር በትብብር በሁለት ርዕሶች ላይ ዛሬም መጥቷል። ዛሬም ይሄ ዴቨሎፒንግ ስቶሪ የማንቸስተር ሲቲ ጉዳይ በሌላ ርዕስ ደግሞ እንደገና ይዤ ቀርብ ያለው አሁን ይህን ጥያቄ እየጠየቅን የምንከራከርበት ሰዓት ላይ እንገኛለን። በማንቸስተር ሲቲ የፔፕ ጋርዲዮላ የስኬት ታሪክ እንደደመቀ ይቀር ዘንድ ይሄ የማጭበርበሩ የጥፋተኝነቱ ውሳኔ እክል አይሆንበትም ወይ? ጥላሸት አይቀባውም ወይ? ጋርዲዮላ በማንቸስተር ሲቲ የሰራው ታሪክ በክብረ ወሰኖች የታጀበ ነው። በአንድ ሲዝን 3 ዋንጫዎች፣ በአራት ተከታታይ ሲዝን ደግሞ በፕሪሚየር ሊግ ታይቶ በማይታወቅ ሰር አሌክስ ፈርጉሰን እንኳን ያላሳኩትን ድርብ ድርብርብ ድል የተቀዳጀ አሰልጣኝ ነው። ይሄ ሁሉ የሆነው ግን በምን መደላደል ላይ ነው? በህገወጥ መንገድ የተሰበሰበ ገንዘብም ጭምር በገዛቸው ከዋክብት ላይ ነው። ታዲያ ይሄ የጋርዲዮላን የስኬት ታሪክ አያጠይመውም ወይ? በኤቲሃድ የስፔናዊ አሰልጣኝ ታሪክ በዚህ መልኩ እንደነበረው መቀጠል ይችላል ወይ? ይሄ ትልቅ ጥያቄ ነው። የተጫዋቾች ፍልሰት አደጋ ገጥሞታል አሁን ማንቸስተር ሲቲ። የይግባኙ ጉዳይ የሚታይ ይሆናል፣ ግን በቀላሉ የማይቀለበስ ስለሆነ ከነገሩ ስፋት ጥልቀት እና ከክሱ ከጥፋተኝነቱ ብዛት አንጻር ማንቸስተር ሲቲ ከፊት ለፊቱ ያለው አደጋ ወደ ገደል ይዞት የሚሄድ እንደሆነ ይታመናል እና ይግባኙ በብዙ የሚያድነው አይመስልም። ስለዚህ እንዲህ ያሉ ጥያቄዎችን ማንሳት አሁን ያለ ጊዜው የተነሳ ጥያቄ የሚያስብል አይደለም። በሲቲ የፔፕ ስኬት ታሪክስ? የተጫዋቾች ፍልሰት አደጋውስ? ይህን እናያለን። ሁለተኛ ደግሞ የኢንተርናሽናል ብሬክ የክለቦች ራስ ምታት ነው። መቼም ተጫዋቾች ለብሔራዊ ቡድኖቻቸው ሊጫወቱ ይሄዳሉ። ተጫዋቾች ክለቦች ተጫዋቾቻቸውን በጥሩ የፊትነስ ደረጃ ይልካሉ። ሲቀበሉ ግን ከጉዳት ጋር ወይ በከፊል ጉዳት ጋር ከህመም ጋር ብዙ ጊዜ እና ሰሞኑን የቁልፍ ተጫዋቾች ጉዳት ትልልቆቹን ክለቦች ያሳሰበ ይገኛል። የአንዳንዶቹ ጉዳት ያጫወታቸውም ህመሙ አለ። የአንዳንዶቹ ደግሞ ጨዋታ መጨረስ አቅቷቸው እንዲያውም ከስብስቡ ከካምፕ ሁሉ እንዲወጡ ሁሉ የተደረጉም አሉ። ማርቲን ኦዴጋርድ፣ ብሩኖ ፈርናንዴዝ፣ ኪሊያን ኤምባፔ፣ አሌክሳንደር ኢሳክ፣ ራፊና ሌሎችንም ይሄ ዝርዝር ያጠቃልላል። የክለቦች ጭንቅ፣ የቁልፍ ተጫዋቾች ጉዳት የፕሮግራማችን ሁለተኛ ክፍል በዚህ ላይ የሚኖረው ይኖራል። በዩቲዩብ ቻናላችን በኩል ለምታደምጡ አዲስ ከሆናችሁ ሰብስክራይብ አድርጉ። አስተያየታችሁን በኮሜንት ሴክሽኑ ስር አስፍሩ። ቤተሰብ ከሆናችሁ ደግሞ ላይክ፣ ሼር እያደረጋችሁ ተደራሽነቱን አስፉልን። ለሁሉም ምስጋና ላቅ ያለ ነው። ፕሮግራሙ አዘጋጅን የመንሱር አብዱልቀኒ ከቴክኒሻናችን ህይወት አሰፋ ጋር ከብስራት ኤፍኤም በቅለቤት አካባቢ ከሚገኘው ስቱዲዮ በቀጥታ እያደመጣችሁን ትገኛላችሁ። እስቲ በመጀመሪያ ይህንን ቀደም ሲል ያነሳሁትን ርዕስ በእርሱ ልጀምር። በሲቲ የፔፔ ስኬት ታሪክስ የተጫዋቾች ፍልሰት አደገ።

ትላንትና እንግዲህ በብዙ ዝርዝር እንደነገርኳችሁ ማንቸስተር ሲቲ ከፕሪሚየር ሊግ የመባረር ሁሉ አደጋ ከፊት ለፊቱ ተጋርጦበታል። ከፕሪሚየር ሊጉ ለረጅም ጊዜ ቀርቶ የመመለስም እጣ ፈንታም ሊያጋጥመው ይችላል። መመለስ ከቻለ ማለት ነው። ቀርቶ ማለት ከፕሪሚየር ሊግ ከተሰናበተ በዲቪዚዮኖች ተርታ እንግዲህ ማመልከቻ ያስገባ ብያቸዋለሁ። ትላንት የተቀበለው ይመዘግበዋል፣ ያልተቀበለው ደግሞ አልተቀበልኩም በቃ አብዛኛዎቹ አባል ክለቦች ያልቀበልም ብለውሃል ስለዚህ ሌላ ሞክር ስለሚባል ማመልከቻውን ይዞ ደግሞ እንደገና ወደ ሌላኛው ታችኛው ዲቪዚዮን እየሄደ አስገቡኝ ይያለ መጠየቅ ይኖርበታል። ይሄም የሆነው እንግዲህ ፕሪሚየር ሊጉ 15ቱ ክለቦች ተሰብስበው አጠቃላይ ክለቦች በ15 ክለቦች ወይም ከዚያ በላይ ሞሽኑ ተቀባይነት ካገኘ ነው ከፕሪሚየር ሊግ እናሰናብተው በቃ ይባረር የሚል የትም ይሄድ ይባረር የሚል። እነዚህ ሴናሪዮስ እነዚህ ቢሆኖች ውድ አድማጮች አሁን ማንቸስተር ሲቲ የያዛቸው ተጫዋቾች ባሉበት ቦታ እንዳይጸኑ ሩቅ ሌላ ቦታ እንዲያስቡ ልባቸው ከኤቲሃድ እንዲሸፍት የሚያደርግ ነው። እንደዚህ ባለ ጭፍግግ ባለ ድባብ ውስጥ ከፍ ያለ ደረጃ ላይ የተቀመጠ ፕሮፌሽናል እግር ኳስ ተጫዋች እንዴት በውጤታማነት ሊጫወት ይችላል? ትኩረት ሐሳብን መሰብሰብ ይፈልጋል። እንደዛም ሆኖ እንኳን የሚሆን አይደለም። ውድድሩ በጣም ከባድ ነው። ግን ህጋዊ ምክንያቶችም አሏቸው ተጫዋቾች። ይሄ በክለቡ አስተዳደር ጥፋተኝነት በገለልተኛ አካል ውሳኔ የሚተላለፍ ብይን ስለሆነ ተጫዋቾች ኮንትራታቸውን ቀደው ወደ ፈለጉበት ክለብ የመግባት ህጋዊ ነጻነትን ያጎናጽፋቸዋል። ይሄ የፊፋ ህግ ነው። ይግባኙ ተቀባይነት አጥቶ ከሊግ እንዲባረር ከተደረገ ማንቸስተር ሲቲ የእግር ኳስ ተጫዋቾች የሆነ ክለብ ገብተው መጫወት ስለሚኖርባቸው የግዴታ ኮንትራታቸውን የማክበር ነገር አይጠበቅም ከነርሱ። ከአሁን እኮ ወሬ ሁሉ በስቷል እኮ። በታብሎይዶች ይወራል። ያልተረጋገጡ መረጃዎች እዚያም እዚህም በማህበራዊ ሚዲያዎች ላይ ይነዛል። ኤንዞ ፈርናንዴዝን ባየር ሙኒክ እያየው ነው። ኤርሊንግ ሃላንድን አርሰናልና ሪያል ማድሪድ እየተከታተሉት ነው። እገሌን እገሌና እገሌ የክለቦች ዝርዝር ሁሉ አሁን በዚያም በዚህም በታመኑትም ባልታመኑትም መወራት ጀምሯል። የታመኑት እንኳን ብዙም እዚህ ላይ ትኩረት አላረጉም። ትልልቆቹ ሚዲያዎች ለነርሱ የሚመጥነው በዚህ ሰዓት ላይ አንድ ከይግባኙ በፊት ያለውን ሁኔታ መመርመር፣ ይግባኙ ተቀባይነት ያለማሸነፍ እድሉ ሰፊ ነው ተብሎ ስለሚታሰብ ማንቸስተር ሲቲ ከዛ በኋላ ባሉት ተጫዋቾች የመውጣት በኤክሶደስ ወይም የፍልሰት አደጋ ሲቲ ላይ ተጋርጧል ይላሉ እንጂ ከወዲሁ ገና በማንቸስተር ሲቲ ኮንትራት ውስጥ ያሉ ተጫዋቾችን ከሌሎች ክለቦች ጋር በፍላጎት እያገናኙ የሚያወሩበት ሰዓት ላይ አይደለም። ማህበራዊ ሚዲያው ግን ወይም ደግሞ ከዚህ ከኳሊቲ ሚዲያ እና በማህበራዊ ሚዲያ መካከል ሊቀመጡ የሚችሉ ወሬ የሚነዙ አሉ። እነርሱ እንዲህ አይነቱን ወሬ ማውራት ጀምረዋል። ግን የማይሆን አይደለም ነው ምላችሁ። አሁን ኤርሊንግ ሃላንድን ከሪያል ማድሪድ ከአርሰናል ጋር በዝውውር ማገናኘት ኢትስ ቱ ኤርሊ ቢሆን እንኳን ይግባኙ ተቀባይነት ባያገኝ ተጫዋቾች የሚወጡ ቢሆን እንኳን አሁን በዚህ ሰዓት የሚወራ ነገር አይደለም። ማለት ክለብን ጠቅሰ ወደዛ አርሰናል ይፈልገዋል ሪያል ማድሪድ ይፈልገዋል የምትልበት አይደለም። ለደጋፊ ጆሮ ግን ይጥማል። ብዙ ቪው ሊያስገኝልህ ይችላል። ብዙ ጆሮ ሊገዛልህ ይችላል። እና አብዱል ቃድር ሁሳኖቭ ባየር ሙኒክ፣ ፊል ፎደን ገና ነው አልወሰንም፣ ኤንዞ ማሬስካ ራሳቸው እየተባለ አንድ በአንድ እየተወራ ነው። ግን ይወራ ዘንድ ሁኔታው ግድ ይላል። በቃ ዘመኑ እንዲህ ነው። የሆነ ትንሽ በር ከተከፈተች ሌላው ደግሞ በደንብ አጋጣሚውን ተጠቅሞ ወሬ መንዛት፣ ሚስ ኢንፎርሜሽን መበተን በሁሉም የተለመደበት ዘመን ላይ ነው ያለ ነው። እና ማንቸስተር ሲቲ ግን እውነቱ
የተጫዋቾች ፍልሰት በሰፊው ያጋጥመዋል ተብሎ ይታሰባል። ይግባኙ ተቀባይነት ካላገኘ እኔ ኢሚዲየት የሆነው አደጋ ለሲቲ ደጋፊዎች መቼም ሲቲ ይውረድ ከተባለ ዘንድሮ አይወርድም። ዘንድሮ ማለት አሁኑኑ በቃ የሚቀጥለው ሳምንት ተቀባይነት አጥቶ ውረድ አይባልም። ሊጉን የተተውት ውድድሩ እኮ ተጀምሯል። ግን በዚህኛው ሲዝን ራሱ ማንቸስተር ሲቲ በምን አይነት በጥሩ ሙድ ሊጫወት አይችልም። አሁን በጀመረበት 100% ሪከርድ 15 ነጥብ ይዞ የሰንጠረዡ መሪ ሆኖ በብሩህ ተስፋ በብዙ ጥንካሬ የጀመረውን ሲዝን በዚሁ ጥንካሬ ግን ያጠናቀቃል በያላም ነው። እንደዚህ ያለው ነገር ርብሽብሽ ነው የሚያደርገው ሁኔታው። የተረጋጋውን ሲቲን ይንጠዋል በደንብ እንደ ቡድን ነው ማለት እንደ ክለብ ሳይሆን። እና ተጫዋቾች ኮንትራታቸውን የመቅደድ መብት እንዳላቸው መዘንጋት የለብን። ሲቲ ቢሸጥ ተጫዋቾችን ከገበያ ዋጋ በጣም በወረደ ነው የሚሸጠው። ከሊጉ ከተባረረ በተለይ ወደ ቻምፒዮንሺፕ ገብቶ የሚጫወት ከሆነ እንደው የሆኑ ድሎች ኖረውስ ቻምፒዮንሺፑ ኢኤፍኤል ተቀብሏቸው ማመልከቻቸው ቢሆን እንኳን በሁለተኛው ዲቪዥን የማይጫወቱ ተጫዋቾች ብዙ አሉ በሲቲ ውስጥ ካላቸው ትልቅነት አንጻር። ስለዚህ እነ ማርጌ እነ አንቷን ሴሜኒዮ እነ ኤሊዮት አንደርሰን ባለፉት 12 ወራት ገና ወደ ማንቸስተር ሲቲ ኤቲሃድ የመጡት አሁንም ኮንትራታቸው ረዘም ያለ ቢሆንም እንደዚህ ያለው አጋጣሚ ከመጣ ግን ምንም ማድረግ አይችሉም። ያቃ እድል ፈንታቸውን ፍለጋ ሌሎች ክለቦችን ማየታቸው አይቀርም። ግን የነጥብ መቆረጥ ከሆነ አሁን የኤቨርተኑ ቺፍ ኤግዚኪቲቭ እና የቀድሞ የፕሪሚየር ሊግ ቦርድ አባል ኬት ዊንስ እንደተናገሩት ከሆነ አሶሺየትድ ፕሬስ ይሁን አንድ ዘገባ ይቻለው በሳቸው ዙሪያ የተጻፈ እሳቸው የሚሉት አሁን እስከ 50 ነጥብ ሊቆረጥበት ይችላል ሲቲ ነው በዚህ ሊቀጣ ይችላል ነው የሚሉት። እና አንድ ቅጣት ብቻ ከሆነ እንግዲህ ይሄም ከሆነ በጣም እድለኛ ነው ሲቲ ብዙ ስለሆነ ለእያንዳንዱ ጥፋተኝነት ቅጣት ስለሚጣልበት 50 ነጥብ በሚያስቆርጡ ጥፋተኝነት ክሶች ላይ ሊቆረጥበት ይችላል ባይናቸው እሳቸው። እንደዛ ከሆነ ለሚቀጥለው ሲዝን ኔጌቲቭ 50 ይጀምራል ማለት ነው። ፖይንትስ በሚለው በመጨረሻው በሰንጠረዡ መጨረሻ ላይ የምንጽፈው ወሳኝ የሆነው ረድፍ ላይ በኔጌቲቭ 50 ሌሎቹ 00 ሲጀምሩ። ስለዚህ በፕሪሚየር ሊግ ለመቆየት ራሱ ቢያንስ 90 ነጥብ የሚያስገኝ ድል መመዝገብ አለበት ማለት ነው በሲዝኑ በሚቀጥለው ሲዝን 40 ነጥብ ላይ እንኳን ቢያንስ በ40 ነጥብ መቅረት ይቻላል ተብሎ ስለሚታሰብ ይሄ ብቻ ከሆነ ቅጣቱ በ50 ነጥብ በኔጌቲቭ 50 ከጀመረ ተጫዋቾች ሊቀጥሉ ይችላሉ። የተጫዋቾቹ ፍልሰት የሚመጣው እንግዲህ ከሚቀጥለው የውድድር ዘመን በኋላ ይሆናል ማለት ነው። ግን እንደ ተጫዋቾቹ ሁኔታ እንደ አማካሪዎቹ ሁኔታ ደግሞ ውድ አድማጮች ውሳኔዎች ሊለያዩ ይችላሉ። አይ በዚህ ክለብ ውስጥ እንደዚህ ባለ ስሙ በጠፋ ክለብ ውስጥ መጫወት የለብኝም የሚል ተጫዋች በመጪው ክረምት የተጫዋቾች ዝውውር ላይ ልግዛህ ወዳለው ትልቅ ክለብ ካልወጣሁ ብሎ አስቸግሮ ሊወጣ ይችላል። ኤንዞ ፈርናንዴዝ ለዚህ ልምድ አለው እና እንዴት ማኒፕሌት ማድረግ እንደሚችል ራሱን እንዴት የራሱን መንገድ ጥርጊያው እንዴት ማበጀት እንደሚችል ያቀበታል። እና ቀደም ብለው ገና መነጫነጭ ይጀምራሉ ተጫዋቾች ማልመጥ ይጀምራሉ። ይሄ ደግሞ የሲቲን የሜዳ ላይ ውጤት ያበላሹ። ግን ነጥብ መቆረጥም እንደው በብቸኛ ቅጣት የሚጣልበት ከሆነ ሲቲ ድለኛ ይሆናል ከብዛቱ አንጻር። እና ማን ሞኛለ ነው የሚል ተጫዋቹ እዛም ይቆይበት ነው። ጋርዲዮላ እንዳለውም ደግሞ አንድ ወቅት ላይ ስለዚህ እሺ ልክ እንደ ዩኤፋ አይ የፋይናንስ ደንቦችን ጥሳችኋል ብሎ ሲቲን ምርመራ አድርጎ ቅጣት ጣለበትና ግን የአውሮፓ እግር ኳስ ማህበር ስለሆነ ጉዳዩን ብይኑን የሰጠው
ለይግባኝ ማንቸስተር ሲቲ ወደ ካስ ወደ ሎዛኑ ፍርድ ቤት ሄደና ያንን ውሳኔ አስገለበጠ። ይግባኙ ሰመረለት ውጤታማ ሆነ አለ። ልክ እንደዛ ቢሆንስ ይሄ የሞን እድሉ ጠባብ ነው ውድ አድማጮች። እንደዚህ ብዬ ተስፋ አልሰጥም ለሲቲ ደጋፊዎች። እንደሚያቁት መቼም ሳይከታተሉት አይቀሩም በጣም ብዙ ኬስ ስለሆነ ጥፋተኛ የተባለበት እና ደግሞ ትልልቅ ብዙ ማስረጃ ያለበት ግልጽ ስለሆነ። ቢሆንም ግን የህግ ጉዳይ ነውና ሙሉ ለሙሉ ቢቀለበስስ የፕሪሚየር ሊጉ የገለልተኛው ኮሚሽን 3 ይግባኝ ሰሚ ዳኞች ይሰየማሉ። እነዚህ ዳኞች መጀመሪያ በሲቲ ላይ ቅጣቱን ጥፋተኝነቱን ያሳለፉ አይደሉም። ምንም እንኳን ገለልተኛው ኮሚሽን ራሱ የሚሰይማቸው ቢሆንም ግን ሌሎች ናቸው እነዚህ። ይግባኙን የሚያዩት የመጀመሪያውን ፍርድ የሰጡት ዳኞች አይደሉም። ይሄ ፓነል እንደገና አይልክ አይደለም ውሳኔ ብሎ ይግባኙን ቢቀበል የማንቸስተር ሲቲ እንደጠፋው ስም እስከ ይግባኙ ሂሪንግ ድረስ እስከ ክርክሩ ድረስ ያለው ጊዜ የማንቸስተር ሲቲን ስም እንዲያጥፍቶታል በመላው ዓለም። አሁን የማወራው ነገር ሁሉ ሲቲ ላይ ብዙ ኔጌቲቭ ነው እንደምታዩት በመክንያት ማለት ነው። ይሄንን የጠፋን ስም የጠለሸ ገጽታ እንዴት ነው ሲቲዎች ሊያጥፉት የሚችሉት ሊያስተካክሉ የሚችሉት? እንደገና ኢኖሰንት ናቸው ይባል ሚዲያው ሙሉ ለሙሉ ሲቲ ተከሶ ተፈርዶበት በይግባኝ እንደገና ንጹህ ነው ተባለ ተብሎ ከዛ በኋላ ንጹህ ናቸው ተብሎ ይቀጥላል። በሚዲያው በኩል ባለው ዲሲፕሊን በኢንተርናሽናል በትልልቆቹ ሚዲያዎች ይሄ ነገር ሊስተካከል ይችላል። ግን በአለም አቀፍ በእግር ኳስ በተሰቡ አእምሮስ ግን የተሳለው ማንቸስተር ሲቲ የሚለው ስም ግን ጠልሽቷልና ብዙ ብራንዶች ከሲቲ ጋር ለመስራት ላይነሳሱ ይችላሉ። ተጫዋቾችም አብረው ለመቀጠል አይፈልጉም በቃ ላይፈልጉ ይችላሉ። የፍላጎት መቀዛቀዝ ሊያመጣ ይችላል። ስለዚህ ነው የተጫዋቾች ፍልሰት አደጋ ከፊት ለፊቱ አለ ማንቸስተር ሲቲ የምንለው። አሁን ጥፋተኝነት እንደ በሽታ የሚታይ ቢሆን እና ማንቸስተር ሲቲን እንደ ህመምተኛ እንደ ታመመ ሰው ብናየው በጣም ከበድ ያለ የጤና ኮምፕሊኬሽን የገጠመው አይነት ህመምተኛ አድርገን ነው ማየት ያለብን። ራሱ ብቻ አይደለም የሚታመመው ከግር ጥፍሩ እስከ ራስ ጸጉሩ ድረስ እንደታመመ ሁሉ አካሉ እንደተነካካ ህመምተኛ ነው ማየት ያለብን ማንቸስተር ሲቲ። ይሄንን ሁሉ በአንድ ጊዜ ማዳን ይቻላል? ይሄ ነው አሁን ይግባኙ ሁሉንም መቀልበስ አይችልም ብለን የምናምን። የነገሮቹ ከባድነት እና ብዛት የጉዳዮቹ ጥልቀት ሲቲን አሁን ለከባድ ቅጣት እንዲዘጋጅ የሚያስገድደው እና በየዕለቱ ይሄ የውይይት ርዕስ አዳዲስ መወያዮችን እየፈጠረ እየሰፋ ቀጥሏል። እና ሰሞኑን ከሚነሱ አበይ ጥያቄዎችና የውይይት ነጥቦች አንዱ የጋርዲዮላስ ጉዳይ የሚል ነው። የጋርዲዮላ ስኬት በኤምሬትስ በይቅርታ በኤቲሃድ አስደናቂ ነበር። በአንድ ሲዝን 3 ዋንጫዎችን ያሸነፈበት 4 ተከታታይ የውድድር ዘመናትን በፕሪሚየር ሊግ ባክ ቱ ባክ አከታትሎ ሻምፒዮን በመሆን ሊቨርፑልን አርሰናልን ተስፋ ያስቆረጠባቸው ሲዝኖች ነበሩ። ያ ሁሉ የፔፕ ጋርዲዮላ ስራ ውጤት ነው። አሰልጣኙ ከእንግሊዝም አልፎ በዓለማችን ላይ በታሪክ ከታዩ ታላላቅ አሰልጣኞች የመጀመሪያው ረድፍ ውስጥ እንዲገባ ያስቻለው ተጨማሪ የስኬት ታሪክ የሰጠው ማንቸስተር ሲቲ ነው። እና ታዲያ የጋርዲዮላ ስኬት ታሪክ እንደዛው እንዳማረበት መቀጠል አለበት ወይ? አሁን እኮ ብዙ አስትሪክስ አሉ በማንቸስተር ሲቲ ታሪክ ውስጥ ይላሉ። ብዙ አስትሪክስ አንድ ነገር ከላይ ተጽፈና ታሪኩን ህዳግ ከታሪኩ በታች ከገጹ ግርጌ ላይ የምታስቀምጠው እዚህ ጋር ግን እንደዚህ ሆኗል ኖርማል አይደለም። አሁን
ጋርዲዮላ አራት ተከታታይ የፕሪሚየር ሊግ ሲዝኖችን በሻምፒዮንነት አጠናቀዋል ተብሎ ታሪክ ሲጻፍ ከታች በገጹ ግርጌ ላይ ግን በአስትሪክስ በህዳግ ይጻፋል። ፕሪሚየር ሊጉ ግን በዚህ ጊዜ ማንቸስተር ሲቲ ለቡድን ግንባታ የተጠቀመበት ገንዘብ የመጣበት መንገድ ምንጩ ህግ ወጥ ነው ብሎ ፈርዶ ቀጥቶት ነበር ሲቲን ጥፋተኛ ብሎት ነበር ተብሎ ይጻፋል። ደስ አይልም እንዲ አይነት ታሪክ ደስ አይልም ያበላሻል በቃ እንዳማረበት እንዲቀጥል ያደርጋል። እንግዲህ ከ2009 እስከ 2018 የተበላሸ ስራ አለ በማንቸስተር ሲቲ። የተሰወረ የአረብ ኢንቨስትመንት አለ። የህግን ድንበር ጥሶ በድብቅ አስመስሎ ትልቅነትን የማወጅ ነገር አለ። በሐሰተኛ አካሄድ የእውነት ጠበቃ ሆኖ የመቅረብ ነገር አለ። እና የማንቸስተር ሲቲ ቅሌት መዘዙ ቀላል አይደለም። ጣጣው ታዲያ አሁን በክለቡ ማናጀር ቦታ ወይም በቡድኑ ዋና አሰልጣኝነት ቦታ ላይ የማይገኘውን ጆሴፕ ጋርዲዮላን ይመለከታል። በኤቲሃድ ያሳካቸው እነዚያ ስኬቶች መነሻቸው የት ነው? መነሻቸው ምንድን ነው? መደላድሉ በምን ላይ የተገነባ ነው? ፔፕን እንደዚህ አይነት ጥያቄ አጠይቁት ያበሳጫል። ከዚህ በፊትም ተጠይቆ የሰጣቸው መልሶች አሉ። ከብስጭት ጋር አንዳንድ ጊዜ መመለስ ይቸግረውና ግን በሚዲያ ፊት ቁጥ ሆኖ ላለመቅረብ ኦ ማይ ጋድ ይያለም ይተዋል። ግን እስቲ እንየው ውድ አድማጮች፣ እኔና እናንተ ምንድነው ምናስበው በዚህ ጉዳይ? ፔፕ የሚያስበው ስለ ሜዳ ላይ ስላለው ቡድኑ፣ ስለ ጨዋታው፣ ስለ ቡድን ግንባታ ሂደቱ፣ ስለ ማን ማኔጅመንቱ፣ ስለ ታክቲካል አስተሳሰቡ፣ ስለ ትግበራው ነው። ስለ አሸናፊነት ስነ ልቦ ነው። ስለ ቡድኑ መንፈሰ ጠንካራነት። ስለዚያ ነው እና ደግሞ አለመታደል ሆኖ ይሄ አሰልጣኝ ችሎታውን ማንም አይክድም መቼም። የሚክዱ ካሉ በልቦናቸው የሚያምኑ ናቸው ብዬ አስባለሁ። ባንደበታቸው ማይናገሩ ወይም በተለያየ ስሜታዊ ምክንያቶች። ግን እንደዚህ ያሉ ጉዳዮች ላይ መከራከር ተገቢ ነው። አለመታደል ሆኖ ፔፕ ጋርዲዮላ ከ2008 እስከ 2012ም ያንን ውበትን፣ ውጤትን፣ ኢንዲቪጁዋሊዝምን፣ ቡድን ስራ ቲምወርክን ያጣመረውን የታክቲክ አብዮተኛ ቡድን ባቀረበበት ጊዜም የባርሴሎና አስተዳደር በንጽህና አይጠቀስም። ያኔ እንኳን ባሸነፋቸው ክብሮች ዓለም ተደነቀ። ግን ለነቀፋ የሚሆን በቃ ሰበብ፣ ለተቾች የሚሆን አንድ ጉድፍ ግን አልጠፋም። ዘግይቶም ቢሆን የኔግሬራ አፌር መጣበት። ይሄ የሆዜ ማሪያ ናግሬራ የተባሉት የቀድሞ የስፔን የላሊጋ አርቢትር ኮሚቴ ምክትል ሰብሳቢ ከ2001 እስከ 2018 እንደ አውሮፓን አቆጣጠር በኃላፊነት ላይ እያሉ የባርሴሎና ክለብ ተከፋይ እንደነበሩ ማስረጃ ተገኝቷል። ይሄ ማለት በነ ሪያል ማድሪድ ወገን ባርሴሎና የተለየ የዳኝነት ድጋፍ ይደረግለት ነበር የሚል የሴራ ድምዳሜ ላይ እንዲደርሱ አድርጓል። አሁንም ይሄ ቂም አለ። በሪያል ማድሪድ ባለስልጣናት፣ በፍሎሬንቲኖ ፔሬዝ፣ በሪያል ማድሪድ ወገኖች ዘንድ ያኔ ፔፕ ከ2008 እስከ 2012 ያንን የመሰለ ቡድን በሰራበትና ዓለም ሁሉ እጁን አፉ ላይ በጫነበት ሰዓት ላይም ባርሴሎና ለሆዜ ማሪያ ናግሬራ የሚያስጠረጥር ገንዘብ ሲከፍል ነበር። ለአርቢትር ኮሚቴው አለቃ፣ አንደኛው አለቃ፣ ለምክትሉ ማለት ከሁለቱ አንዱ። እና አሁን ባርሴሎናም ራሳቸውና ግሬራም ማስተባበያ ሰጥተዋል። ማስተባበያው ክፍያው
ከዛ ጋር የተያዘ አይደለም። ባርሴሎና የሚለው ለዳኝነት ጉዳይ አማካሪያችን እንዲሆን እንዲያማክሩን ነው ምን የከፈልናቸው ነው የሚለው። ለሌላ ሰው መክፈል አይቻልም ወይ? ሌላ አማካሪ መቅጠር አይቻልም ወይ? ለሪያል ማድሪድ ደግሞ ለምን የአርቢትር ኮሚቴውን ምክትል ሰብሳቢ በገንዘብ ትይዛለ? በሌላ ጥቅም ቢሆን እንኳን ይሄ ጥቅም ግጭት ያስነሳም ወይ? ሪያል ማድሪዶችም ቢጠረጥሩ እውነት አላቸው። ገና በፍርድ ቤት ያልተወሰነ ጉዳይ ነው በሚል ይሄ ነገር በቸልታ የሚታለፍ አይደለም። ስታስቡ ጥሩ ጥሩ አይሸትም። የአርቢትር ኮሚቴ አለቃ ባይሆኑና ሰውየው ቢከፈላቸው ችግር የለውም። ስለ ዳኝነትም ያማክሩ ስለምንም ያማክሩ። ነገር ግን በኃላፊነት ኖረው በቀጥታ የላሊጋውን ዳኝነት በሚመለከት ሁኔታ ላይ የሚወስኑ ሰው ሆነው ሳለ በባርሴሎና የክፍያ ዝርዝር ውስጥ የመግባታቸው ጉዳይ ለነዚያ አመታት ምን ማለት ነው? እና አለመታደል ሆኖ ብያቸዋለሁ ቅድም ከ2008 እስከ 2012 ፔፕ በባርሴሎና አሰልጣኝነት በነበረበት ጊዜ ይሄ ክፍያ የሚፈጸምበት ጊዜ ነው። ይህ የጥቅም ተጋሪነት በስፔን ላሊጋ ዳኝነቱ ላይ ጥርጣሬ እንዲያድር ያስገድዳል። ዳኝነቱ ለባርሴሎና ያደላ እንዲሆን አድርጎ ይሆን የሚል ጥያቄ ያነሳል። ምርመራዎች አሉ በዚህ ጉዳይ ላይ። ነገር ግን ፔፕ ይሄንን ብትጠይቁት ግን ምን ሊመልስ እንደሚችል ግልጽ ነው። ተጠይቆም ነበረ ከዚህ በፊት የባርሴሎና 2008-2012 ቡድን የቡድን ችሎታ የተጫዋቾች የተናጠል ክህሎት በማጨበርበር የሚገኝ ነው ወይ? የቻቪ የኢኔሽታ የሜሺ የቡስኬትስ የአልቬስ ያብቃት ምንም አይነት አስተዳደራዊ ማጨበርበር ቢመጣ የነዚህ ተጫዋቾች ችሎታ ሜዳ ላይ የሚታየው እንደው በአስተዳደራዊ ፍርደ ገምድልነት የሚመጣ ነው ወይ? ፍርዷ ልኳን ጠበቀች አልጠበቀች? ፍትህ ተዛነፈች አልተዛነፈች? የኢኔሽታ የቻቪና የሜሲ የቡስኬትስና የአልቬስ ቡድን ከትውልዶች ሁሉ አንድ ጊዜ የሚታይ በልዩ ቅንጅት እና በግል ታላቅ የላቀ ክህሎት የተገነባ ቡድን ነው። ምንም ከሌሎች ጉዳዮች ጋር የሚያያይዘው አይደለም። ለዚህ ነው አንድ ጋዜጠኛ ለፔፕ ጋርዲዮላ ይህንን ጉዳይ አንስቶለት በአንድ ወቅት ጨዋታችን እስቅሌት ነው ያለው። ፔፕ ጨዋታችን ከተጋጣሚዎቻችን ይልቅ የተሻለ እንደሆነ አላሳየም? ሁሉንም እኮ ያሸነፍነው እውነት አጭበርብረን ነው። ለዚህ ነው ጋርዲዮላ ለስራዬ እውቅና ስጡኝ እንጂ ነው ጉድፍ አትጣሉበት ስራዬ ላይ ነው። ጋዜጠኛው ሙግቱን ሲያጠብቅበት ፔፕ ትኩር ብሎ ተመልክቶት ምናልባት እድሜህ ለጋ ስለሆነ ያንን ቡድን በደንብ አልተመለከትከውም ይሆናል ወጣት ስለሆንክ አይተን እንድትፈርድ ቪዲዮን ልክልሃለሁ እንዳለው ተዘግቧል። የጋርዲዮላ ትኩረት እዚህ ጋር ግልጽ ነው። ሜዳ ላይ ያለው ጨዋታው ነው፣ የተጫዋቾቹ ብቃት ነው፣ ቡድኑ የተቀናጀበት ታክቲካዊ ንድፈ ሐሳብና አተገባበሩ። እና ውድ አድማጮች አለመታደል ሆኖ አሁንም ይሄን ቃል ልድገመው፣ የዛ ባርሴሎና ዋና ስራ አስፈጻሚ ደግሞ ፌራን ሶሪያኖ ነበሩ፣ አሁን የማንቸስተር ሲቲ ዋና ስራ አስፈጻሚ። በዚህ ማጨበርበር ውስጥ ቀጥተኛ እጃቸው አለበት የሚባሉ የአስተዳደር አለቃ ለጋርዲዮላ እንዴት ማይመች ነገር! ስራውን ሁሉ ይኸው ልፋቱን ሁሉ ገደል የሚከትበት አሁን የማንቸስተር ሲቲ ባለስልጣናት አንድ በአንድ ለዚህ ጥፋት የወንጀል ክስ ሊመሰረትባቸው ይገባል ከተባለ ፌራን ሶሪያኖ አያመልጡም። ስፔናዊ ቢሆኑ በእንግሊዝ ሕግ መሰረት በእንግሊዝ ግዛት ውስጥ የሚገኝ ተቋም ስለሆነ ማንቸስተር ሲቲ ለሰሩት ስራ
ላቀረቡት የተሳሳተ ሰነድ ለመሰከሩት ለሐሰተኛ ምስክርነታቸው ለሁሉም ለተደበቀው ታክስ ሳይቀር ለተደበቁ ክፍያዎች ሳይቀር ይጠየቃሉ። በወንጀል ነው የሚጠየቁት። ያኔም ባርሴሎናን ፌራን ሶሪያኖ በዋና ስራ አስፈጻሚነት መርተዋል። አሁንም ማንቸስተር ሲቲ ውስጥ እኚህ ሰው ነው ያሉት። ባርሴሎና በኔግሬራ ዘመን በክፍያው ዘመን ቢያንስ ለአራት ለአምስት ዓመት ጋርዲዮላ አሰልጣኙ ነበር። ሁለቱም አሁን እንደውም ከዛም አይ ቲንክ ቺኪ ቤግሪስቴንም ስፖርቲንግ ዳይሬክተር ነበር አባልሳሳት ለተወሰኑ አመታት። እሱም ማንቸስተር ሲቲ መጥቶ ይኸው ይሄ አሁን ከአከራካሪዎቹ ሲዝኖች ላይ ፔፕስ ከመጣ ድረስ ከፔፕ ከመጣ በኋላ ያሉት የመጀመሪያው ጥቂት አመታት ላይም ነበር እሱ። አሁን እንግዲህ ከ2018 በኋላ ያለ ማንቸስተር ሲቲ አካሄድ ንጹህ ነው ተብሎ ነው የሚታሰበው። ግን በዛኛው በተጨበረበረው አካሄድ መሰረት ላይ ነው እነዚህ አመታት የተገነቡት።

0: ግን በጣም የሚገርም አይነት ውህደት ነበረውና በጣም ተደምም ይበታል ወለቱን ለመናገር ኃይሉ በጣም ትልቅ ድምጻዊ ነው በርግጥ ስራው ግን በጣም ትልቅ ስራ ነው ወለቱን ለመናገር
1: ስራውም ትልቅ ነው ከሱ ድምጽ ጋር ደግሞ በደንብ አድርጎ እንዴት ተደርጎ ነው የተሰራው ዜማውና እሱንም በደንብ አስተውያለሁ ኢቭን ከዳዊት ጋር እየዘፈኑ ዳዊት በጣም ጎበዝ ድምጻዊ ነው ምንም አያጠራጥርም በተለኮኑ አመታት በኋላ በጣም ትልቅ ቦታ ከሚኖራቸው ድምጻውያን መካከል አንደኛው መሆኑ ምንም አያጠራጥርም በጣም ይገርም ድምጽ ያለው አቀንቃኝ እንደሆነ ይታወቃልና እንደውም አብረው ሲዘፍኑ አንድ ያየሁት ነገር አንደኛ የኃይሉ ድምጽ ሁለተኛ ዜማውም እንዴት አድርጎ ከኃይሉ ጋር ተስማምቶ እንደነበር በደንብ አስተውያለሁ ያው ሌላ ከለር ለመጨመር ነው እንግዲህ ዳዊት መድረኩ ላይ ወጥቶ አብረው ያቀነቀኑት ግን የኃይሉንም የድምጽ ጥራት ነው ውበት በጣም ተገንዝብ ያለው የበለጠ ማለት ነው ከዚህ ቀደም ገነዘብ ከነበረው በዚህ ላይ እና ለደሞ ይሄ አንድ ዜማዎች ለሆኑ ድምጻውያን በደንብ የበለጠ እንዲስማማ ተደርገው ይሰራሉ ይመስለኛል ይቱንም ያህል ጎበዝ ድምጻዊ ብትሆን ከከለርህ ጋርና ካንተ ጋር መሄድ የሆኑ ዘፈኖች ሊኖሩ ይችላሉ ዘፈኖቹ አንሰው ሳይሆን ዜማቸው አቅማቸው ደክሞ ሳይሆን ካንተ ጋር ትንሽ ልክ እንደ ሰውነት ማለት ነው አይደል ሰውነት ላይ አሁን ልብስ ይቱንም ያህል ምንድነው ዘንካታ የሆነ ሰው ሱፍ ሲለብስና ግን ደግሞ መካከለኛ ቁመት ያለው ሰው ከሱ ጋር መሄድ አንድ ቆንጆ ልብስ ሲያድርግ አንድ ጊዜ አብሮ በደንብ በልኩ የተሰፋለት ሰው የበለጠ ውበት ይኖረዋል አይደል?
0: አዎ ካንተ ጋር አይሄድም ይባላል። እንደዚህ አይነት ልብስ አትልበስ። ይሄ ካንተ ጋር አይሄድም ነው ይባላል።
1: ልብሱ የቱንም ያህል ብራንድ ሊሆን ይችላል።
0: አዎ እድሜም ቢሆን ማለት ነው። የየትኛውም እድሜ ባንተ እድሜ የሚለበስም እንኳን ልብሱ ቢሆን ካንተ ጋር ሊሄድ ይችላል አንድ ጊዜና።
1: አዎ
0: ልክ እንዳልከው ነው። አብሮ ከሱ ጋር የሚሄድ ዜማ ተሰርቶለታል ግን የሱንም የድምጽ ያዚያዚያምና የድምጽ ብስለት በደንብ አድርጎ የሚያሳይ ይመስለኛል። እንዴት ባለ ጥንቃቄ አላቅም የተለየ ትሬኒንግ የተለየ ተውህቦ ወይም ተሰጦ ይጠይቅ አላቅም ግን አንዳንድ ድምፃውያን ዜማውን ሲሰሩት አያዝረከርኩትም የሆነ አላርለም የሚገባውን ነገር እየሰጡ ነው እያንዳንዱ።

0: ዘመናዊ ሱቅ ቢኖረኝ ብለው አስበዋል? ንግዶስ አስተማማኝ ቦታ ላይ ነው? ሰርቶ የሚኮሩበት ነግዶ የሚያተርፉበት አስተማማኝ የገበያ ማዕከል እነሆ አያቶች ነን። ለጠንካራ የንግድ ትስስር ሁሌም ከጎኗለን። 3 ክፍለ ከተሞችን አዋስኖ በርካታ ነዋሪዎችን በአቅራቢያው በያዘው በሴሚሲ ሚካኤል አካባቢ ከ3000 በላይ ሱቆች የያዘ ከ50000 በላይ ዕለታዊ ጎብኚዎችን የሚያስተናግድ በሀገራችን ትልቁን የንግድ ማዕከል ገንብተናል። በ25% ቅድመ ክፍያ በኢትዮጵያ ብር ተዋውለው ገበያው በደራበት በአያት ግራንድ ሞል የሱቅ ባለቤት ይሆኑ። ለተጨማሪ መረጃ በ7760 ወይንም በ0977-60-60-60 ይደውሉ። የሽያጭ ቢሮዎቻችንን ይጎብኙ። አያት ለተሻለ ነገ። አያት ዞሮ መግቢያዬ።
1: እንኳን ለኢሬቻ በዓልና ለኦሮሚያ ቱሪዝም ሳምንት አደረሳችሁ ይላል የኦሮሚያ ቱሪዝም ኮሚሽን። የኦሮሞ ሕዝብ በአንድነት ከሚያከብራቸው የጋራ በዓላት አንዱ የሆነው ኢሬቻ የበዓል መገለጫ፣ የአንድነት ተምሳሌት እንዲሁም የፍቅርና የእድገት ምልክት ነው። ኮሚሽኑ የኢሬቻን በዓል ምክንያት በማድረግ ዘንድሮም ለስድስተኛ ዙር የኦሮሚያ ቱሪዝም ሳምንት ዝግጅትን ከአገር ውስጥና ከውጭ አገር ታላላቅ እንግዶችን በማሳተፍ በስካይላይት ሆቴል ከልዩ ልዩ ዝግጅቶች ጋር ከመስከረም 19 እስከ 21 ድረስ ደማቅና ማራኪ በሆነ ሁኔታ ለማካሄድ ዝግጅቱን አጠናቋል። በዚህ ዝግጅት ላይ የቱሪዝም ፎረም፣ የአገር ውስጥና የውጭ አገር ቱሪዝም ምርቶች ኤግዚቢሽን፣ በቱሪዝም ዘርፍ የላቀ አስተዋጽኦ ላበረከቱት ግለሰቦች የሕይወት ዘመን ሽልማት መሸለምና እውቅና መስጠት፣ እንዲሁም በጉጉት የሚጠበቀው የሚስ ቱሪዝም ኦሮሚያ ውድድር በድምቀት ይካሄዳል። ኑ የኦሮሚያ ቱሪዝም ሳምንትና የኢሬቻን በዓል አብረን በጋራ እናክብር። የኦሮሚያ ቱሪዝም ኮሚሽን ቪዚት ኦሮሚያ።
2: ንብተራ ኦንላይን መተግበሪያ፣ መሰረታዊ የባንክ ጉዳይ ማቃለያ። እኛ ለእርስዎ የሚመጥን አገልግሎት ለመስጠት ያላንዳች መሰላቸት ሌት ተቀን እንተጋለን። ለባንክ አገልግሎት ጥያቄው ባሉበት ሆነው ሳይወጡ ሳይወርዱ ወረፋ ሳይጠብቁ በእጅ ስልኮ ንብተራ ኦንላይን መተግበሪያን ከፕሌይ ስቶር ወይም ከአፕ ስቶር አውርደው በመጫን ይገለገሉ ዘንድ ከምቾት የሚበልጥ ምቾት አቅርበንልዎታል። ንብተራ ኦንላይን መተግበሪያ ከአገር ቤት እስከ ባህር ማዶ የገንዘብ ዝውውርና የቢል ክፍያዎች መፈጸም ከማስቻል ባሻገር መሆኑን በተግባር ያሳየ የባንክዎ የክብር ገጸ በረከት። ንብተራ ኦንላይን መተግበሪያን በእጅ ስልኮ ይጫኑ። ባንክዎን ያለ ስጋት በአስተማማኝ ደህንነት ይዘው እየተንቀሳቀሱ መሆኑን ለቅጽበት አይጠራጠሩ። ንብ ኢንተርናሽናል ባንክ። ይሰሩዋል ከልብ እንደ ንብ።
3: የክረምቱ ጭጋግና ዝናብ ተገፎ ምድር ባደይ ስትደምቅ እጆቻችን ለምለም ሳር ጨብጠው ልባችን በምስጋና ተሞልቶ ወደ ሆራ እንጓዛለን። ኢሬቻ የጥንካሬያችንና የክብራችን መገለጫ ነው እያል በፍቅር በአንድነት ዜማ ለሥራ ከሚያነሳሳው የበልጎኔ እስከ ለምለሙ አዝመራ፣ ከአነስተኛ ንግድ ሥራ እስከ ትላልቅ ኢንቨስትመንቶች የነገው ጉዟችሁ በአዲስ ተስፋ አብቦና ለምልሞ እንዲቀጥል ገዳ ባንክ የስኬታችሁ ታማኝ አጋር በመሆን በገዳ ዲጂታል ሌንዲንግ አስተማማኝ አገልግሎቶችን ይዞላችሁ ቀርቧል። እንኳን ለኢሬቻ በዓል በሰላም አደረሳችሁ። ገዳ ባንክ፣ የአዲሱ ትውልድ ባንክ።
4: ተወዳጁ ጣቢያ ብስራት ኤፍኤም 101.1 ላይ ትገኛላችሁ። አሁን ሰዓቱ ስፖርታዊ መረጃዎችን የምንከታተልበት ነው። ይህን ሰዓት ታዲያ ስፖንሰር ያደረገላችሁም አሃዱ ባንክ ነው። በውጭ ሀገር ገንዘብ አስተላላፊ ድርጅቶች በስዊፍት እንዲሁም እጆ ላይ ያለውን የውጭ ገንዘብ ከጳጉሜ 1 ቀን 2018 እስከ መስከረም 25 ቀን 2019 ዓ.ም ድረስ በባንካችን በኩል ሲቀበሉና ሲመነዝሩ እኛ ደግሞ የ10% ጉርሻ ጨምረን ገንዘቡን በክብር እናስረክባለን። ደንብና ሁኔታዎችም ተፈጻሚ ይሆናሉ። መልካም አዲስ ዓመት አሃዱ ባንክ።
5: አንድ ብልህ ባለጸጋ ሁለት ልጆቻቸውን ግማሽ ሀብታቸውን እኩል አካፍለው በሕይወት መንገድ አትርፈው እንዲመጡ በየፊናቸው ላኳቸው። ከጊዜያት በኋላም ሊጎበኟቸው ሄዱ። ሁለቱንም የደረሱበትን ደረጃ መዝነው ሲያበቁ እንዲህ አሏቸው። ታላቅየውን፣ አንተ በኖረ ልማድ ሀብትን በሀብት አትርፈህ አሳይተኛልና በያዝከው መንገድ ቀጥል። አንተ ታናሹ ደግሞ ልባም ሆነ ተስፋና ሰውነትንም ይዘህ አግኝተናሃልና ባለጠግነት መክሊታቸውን ባትረፈረፉና ለሌሎችም በተረፉ ብልሆች ይመዘናልና አንተ የብዙዎች አቅም ሆነ እንድትገለጥ

0: ምክር ሀብታችን ያስፈልጋል። አውዱን አስቀጥል።
1: አሃዱ ባንክ ከብዙዎች ለብዙዎች።
2: ስፖርታዊ መረጃዎችንም ሊነግረን ተፈራ ታመነ እዚህ ስቱዲዮ ተገኝቷል። ተፈራ እንኳን ደህና መጣህ። መቀጠል ትችላለህ።
3: አመሰግናለሁ ቅድስት። አድማጮች እንደምናመሻችሁ። የኢትዮጵያ እግር ኳስ ፌዴሬሽን ከካፍ ጋር በመተባበር በአርባ ምንጭ ከተማ የሚሰጠው የካፍ ሲ ላይሰንስ ስልጠና ተጀምሯል። በስልጠና የመክፈቻ መርሃ ግብር ላይ የአርባ ምንጭ ዞን ወጣቶችና ስፖርት ኃላፊ አቶ ደስታ እንዲሁም ደግሞ የደቡብ ኢትዮጵያ ክልል እግር ኳስ ፌዴሬሽን ጽህፈት ቤት ኃላፊ አቶ ለሚካኤል የመክፈቻ ንግግር በማድረግ ስልጠናውን በአግባቡ እንዲከታተሉ ማሳስቧል። ስልጠናው በካፍ ኤሊት ኢንስትራክተር አብርሃም መብራቱና ኢንስትራክተር ደረሰ እሸቱ ለሚቀጥሉ 7 ቀናትም የሚሰጥ ነው የሚሆነው። አሰልጣኝ ፍሬው ኃይለ ገብርኤል በይፋ የዩጋንዳ ሴቶች ብሔራዊ ቡድን አሰልጣኝ ሆኖ መሾማ ታውቋል። ኢትዮጵያ አሰልጣኝ ፍሬው ኃይለ ገብርኤል የዩጋንዳውን ካምፓላ ኩዊንስ ማሰልጠናቸው የሚታወስ ሲሆን የዩጋንዳ እግር ኳስ ፌዴሬሽን በይፋ ገጽ ባጋራው መረጃ መሰረት አሰልጣኙ የዩጋንዳ ሴቶች ብሔራዊ ቡድን አሰልጣኝ ሆነው እስከ 2009 መሾማቸው ተረጋግጧል። ያለፉትን 2 ዓመታት በዩጋንዳ ያሳለፈው ሲሆን ከዚህ በፊትም በተለያዩ የእድሜ እርከኖች ብሔራዊ የኢትዮጵያ ሴቶች ቡድንን ያሰለጠኑበት አጋጣሚ ያለው አሰልጣኝ ፍሬው ከ2 ዓመታት በፊት ከሀገር ወጥተው የዩጋንዳውን ካምፓላ ኩዊንስን ክለብ ማሰልጠን እንደጀመሩ እንዲሁም ደግሞ የሊግ ዋንጫን ማሳካታቸውም ይታወሳል። ውሉ መጠናቁን ተከትሎም ከሳምንታት በፊት ከክለቡ ጋር የተለያዩ ሲሆን የዩጋንዳ እግር ኳስ ፌዴሬሽን ይፋ እንዳደረገው ከሆነ አሰልጣኙ የሀገሪቱን ሴቶች ብሔራዊ ቡድን አሰልጣኝ ሆኖ መሾማቸውን አሳውቋል። ከቀናት በኋላም የሀገሪቱ የኦሎምፒክ ብሔራዊ ቡድን ከዛምቢያ ጋር ለሚያደርገው ጨዋታ ዝግጅቱን እንደሚጀምርም እንደዚሁ ተገልጿል። የሴኔጋል ፊት መስመር ተጫዋች ማማዶ ሲላ የሊቢያውን ጠንካራ ክለብ አሊቲያድን ተቀላቅሏል። የ32 ዓመቱ ተጫዋች የሳውዲን ፕሮሊግ ክለብ ከሆነው አሊሪያድ ነበረ ይጫወቱ የነበረው። ከዚያም በነጻ ከለቀቀ በኋላ አሁን ላይ የሊቢያውን ክለብ መቀላቀሉ ታውቋል። ማንቸስተር ሲቲ ይግባኝ ጠይቋል። ክለቡ ለዓመታት በርካታ የፕሪሚየር ሊጉን የፋይናንስ ደንብ ጥሰት በመፈጸም ጥፋተኛ መባሉ ይታወቃል። ማንቸስተር ሲቲም የፕሪሚየር ሊጉን ፍርድ በመቃወም ይግባኝ መጠየቁን በይፋ አስታውቋል። ክለቡ ያለውን አቋም የሚደግፍ ጠንካራና ግልጽ ማስረጃዎች እንዳሉት ባወጣው መግለጫም ጠቅሷል። በመግለጫውም ማንቸስተር ሲቲ እግር ኳስ ክለብ ከፕሪሚየር ሊጉ የዲሲፕሊን ጉዳይ ጋር በተያዘ በፕሪሚየር ሊግ ኮሚሽን የተሰጠውን ውሳኔ ወይም አሊያም ደግሞ አቋም በመቃወም ክለቡ አጠቃላይ ይግባኙን ሐሙስ ኦክቶበር 1 ቀን 2026 ምሽት 1 ሰዓት ላይ ማስገባቱን ያረጋግጣል። የክለቡ ጽኑ አቋም በርካታ ምክንያቶች ላይ በመመስረት የተጠቀሰውን ውሳኔ በህግ በመርህና በእውነታ ላይ ግልጽ የሆኑ መሰረታዊ ስህተቶችን የያዘና ተቀባይነት የለው ያልተረጋገጠ መሆኑን ነው የሚለው። ክለቡ በፕሪሚየር ሊጉ የቀረቡበት ክሶች ፈጽሞ አልፈጸምኩም፣ እንዲሁም ደግሞ ከዚህ ጉዳይ ጋር በተያዘ ክለቡ ከሚይዛቸው አቋሞች ሙሉ በሙሉ የማይስማሙና ሊካዱ የማይችሉ አጠቃላይ ማስረጃዎች አሉ። ህጋዊ ሂደቶችን ማክበራችን እንቀጥላለን። አጠቃላይ ሂደቱ እስኪጠናቀቅ ድረስም ተጨማሪ መግለጫ ከመስጠት አንጻር በተወሰነ መልኩ የመገደብ ግዴታ አለብን ሲል ሀሳቡን አስፍሯል። በተጨማሪም የዩናይትድ አረብ ኤሚሬትስ ባለስልጣናት ለእንግሊዝ መንግስት ማስጠንቀቂያ መላካቸው ዘገባዎች እያሳዩ ይገኛሉ። ባለስልጣናቱ ማንቸስተር ሲቲ ላይ ከባድ ቅጣት ከተጣለ ከእንግሊዝ ጋር ያላቸው ግንኙነት ሊሻክር እንደሚችልም ገልጿል። እንዲሁም ደግሞ በእንግሊዝ ትልቅ ኢንቨስትመንት ማድረግ ያላቸው ፍላጎት ላይ ተጽዕኖ ሊያሳድር እንደሚችልም ተገልጿል። የእንግሊዝ ጠቅላይ ሚኒስትር እንግዲህ አንዱ አርሃም ከቀናት በፊት የማንቸስተር ሲቲ ባለቤቶች እንዲያጡ መስጋታቸው እንደዚሁ ገልጸው ነበረ። የአርሰናል ፊት መስመር ተጫዋች ክሪስቶስ ዞሪስ ጉዳት እንደገጠመውና በዛሬው ዕለትም ምርመራ እንደሚደረግለት ተገልጿል። ክሪስቶስ ዞሪስ የሕክምና ምርመራ እንደሚያደርግ ሲገለጽ፣ ግሪካዊ ተጫዋች ክሪስቶስ ዞሪስ ትላንት ምሽት ግሪክ ከኔዘርላንድ ባከናወኑት ጨዋታ በጉዳት ተቀይሮ መውጣቱ ይታወሳል። ተጫዋቹ ግሪክ በቀጣይ ከጀርመን ጋር ከምታደርገው ጨዋታ ውጭ መሆኑም ዘገባዎች እያሳዩ ይገኛሉ። ክሪስቶስ ዞሪስ ከግሪክ ብሔራዊ ቡድን ለቆ በነገው ዕለት ወደ እንግሊዝ እንደሚመለስና በአርሰናል ቤትም የማገገምና የልምምድ ሂደቱን ይቀጥላልም ተብሎ ተገልጿል። ክሪስቶስ ዞሪስ ምናልባት ጉዳቱ በአርሰናል፣ በሊድስ፣ ከሊል፣ ከኖቲንግሃም ፎረስት፣ ባየር ሙኒክ፣ ኤቨርተንና ፍሊትዊድ ታውን ጋር በሚያረካማቸው ጨዋታዎች ላይ ላይኖር እንደሚችል ዘገባዎች እያስነበቡ ይገኛሉ። ፖርቱጋል ከክርስቲያኖ ሮናልዶ ጋር በተፈጠረ አለመግባባት ለመፍታት እየሰራች እንደምትገኝ ዘገባዎች ወጥቷል። ፖርቱጋል በሚቀጥለው ሳምንት ከክርስቲያኖ ሮናልዶ ጋር ለመነጋገር ማቀዷን ማርካ በዘገባው አስነብቧል። ሀገሪቱ ክርስቲያኖ ሮናልዶ የሚገባውን የአማራ ሸኛኘት እንደሚደረግለት ትፈልጋለች። ሮናልዶ ከብሔራዊ ቡድን አሰልጣኝ ጋር ግጭት ውስጥ በመግባቱን ተከትሎ የቡድኑን ስብስብ አሊያም ደግሞ ካምፕ ለቆ እንደወጣ ይታወሳል። እንግሊዝ ፕሪሚየር ሊግ የወሩ ምርጥ አሰልጣኝና ተጫዋች በይፋ ተለይቶ ታውቋል። የእንግሊዝ ፕሪሚየር ሊግ የወርሃ መስከረም የወሩ ምርጥ አሰልጣኝ ይፋ ሲደረግ በዚሁ መሰረት የብራይተኑ አሰልጣኝ ፋቢያን ሀዝለር የወሩ ምርጥ አሰልጣኝ የሚባል ተመርጧል። አሰልጣኙ ቡድኑን እየመሩ በወሩ ባደረጓቸው ጨዋታዎች 3 ጨዋታዎች 2 ሲያሸነፉ በአንዱ ደግሞ ነጥብ ተጋርተው ወጥቷል። ብራይተን በዚህ ወር እንግዲህ ተጫዋች የሚያሰልጣኝም ሽልማትን ያሸነፉት በተጫዋችም እንደዚሁ ይፋ ተደርጓል። የወሩ ምርጥ ተጫዋች ተብሎ የተመረጠው በዚህ የመስከረም ወር ላይ ብራይተኑ ተጫዋች ፓስካል ግሮስ ነው። የተጫዋች የወሩ ምርጥ ተጫዋች ሲባል በመስከረሙ ለብራይተን ባደረጋቸው የፕሪሚየር ሊግ ጨዋታዎች ላይ 2 ግቦችን አስቆጥሮ 3 ደግሞ ለግብ ኳሶችን አመቻችቶ ማቀበል ችሏል። ተጫዋቹ ነው ቢገፋም አሁንም ሲውል ሰዎቹ ወሳኝ ተጫዋች መሆኑን እያስመለከተ ነው የሚገኘው። ለረጅም ጊዜ በጉዳት ከሚዳርቁ የነበሩ የሊቨርፑል ተከላካይ ስፍራ ተጫዋች ጁቫኒ ሊዮኒ ወደ ልምምድ ሊመለስ መሆኑ ዘገባዎች እያሳዩ ይገኛሉ። ጠናዩ ተከላካይ ጁቫኒ ሊዮኒ በቀጣዮቹ ሳምንታትም ወደ ሙሉ ልምምድ ይጀምራል ተብሎም ይጠበቃል። ተጫዋቹ ባለፈው ዓመት ነበር ሊቨርፑልን ከተቀላቀለ በኋላ ብዙም ሳይቆይ የኤሲኤል ጉዳት ገጥሞት ለበርካታ ወራት ከሚዳርቁ የነበረው ሊቨርፑል ተጫዋቹ ቻምፒየንስ ሊግ የመጨረሻ የምድብ ጨዋታ ይደርሳል ብለውም ከወዲሁ ተስፋ አድርገዋል። ተጫዋቹን በቀጣይ ሳምንት ወደ ልምምድ እንደሚመለስ ይጠበቃል። የፓሪስ ሰን ዠርመን አጥቂ ተጫዋች ፌራን ቶሬስ በጉዳት ምክንያት ከስፔን ብሔራዊ ቡድን ካምፕ ውጭ መሆኑ ተገልጿል። በምትኩም የሪያል ማድሪዱ ታዳጊ ካርሎስ ኤስፒ ጥሪ ተደርጎለታል። ካርሎስ ኤስፒ ከአንድ ዓመት በታች ብሔራዊ ቡድን ለስፔን 4 ጎሎችን አስቆጥሮ 2 አሲስቶችን ማድረጉ እንደዚሁ ይታወቃል። የባርሴሎና የሕክምና ክፍል ምርመራ ራፊና ከብራዚል ብሔራዊ ቡድን ጋር እያለ ያጋጠመው የጡንቻ ጉዳት ከባድ እንዳልሆነ አረጋግጧል። ራፊና ከሚቀጥለው ሳምንት ጀምሮ ለጨዋታ ዝግጁ እንደሚሆንም እንደዚሁ ተስፋ አድርገዋል ብሉጋናዎቹ። ተጫዋቹ ጉዳቱ የከፋ እንዳልሆነም ተገልጿል። ፒተር ስቦሮ ሮቢ ሳቪጅን አሰልጣኝ አድርገው መሾማቸውን ይፋ አድርጓል። በመጨረሻም የዛሬ የሚከናወኑ የአውሮፓ የሊጅሪ ጨዋታዎችን ውድ አድማጮች ችን ልጠቁማቸው። ቆጵሮስ ከአርሜኒያ፣ ላቲቪያ ከሞንቴኔግሮ፣ ፖላንድ ከሮሜኒያ ይጫወታሉ። ዩክሬን ከኔዘርላንድ ሌላኛው ጨዋታ ነው። ሃንጋሪ ከጆርጂያም ጨዋታቸውን ይከውናሉ። ቦስኒያ እንደ ሄርዞጎቪና ከስዊድን ሌላኛው የዕለቱ መርሃ ግብር ነው። ቤልጅየም ከቱርክ ጨዋታቸው እንደዚሁ ይከውናሉ። ፈረንሳይ ከጣሊያን የሚጠበቀው የዕለቱ የምሽት የጨዋታ መርሃ ግብር ነው። ፈረንሳይ ከጣሊያን ሁለቱም በዓለም እግር ኳስ ትልቅ ተጽዕኖ ያላቸው ቡድኖች ናቸው። ዛሬም በአውሮፓ ኔሽንስ ሊግ ጨዋታቸውን ይከውናሉ። በዚህ መንገድ ጨዋታዎቹ ይደረጋሉ። ዛሬም ከሶስት ሰዓት ጀምሮ መረብ ስፖርቶች ፈረንሳይ ከጣሊያን የሚያደርጉትን ጨዋታ በተወዳጁ ጣቢያ በስራት ኤፍኤም 100.1 ለውድ አድማጮች የሚያደርሱ ነው የሚለው። ለሰዓቱ ያስኳቸው ስፖርታዊ መረጃዎች እነዚህን ይመስላሉ።
2: ለመረጃዎቹ አመሰግናለሁ። የዕለቱ የብስራት 12 የመረጃ ሰዓታችን ይህንን ይመስላል። ስላዳመጣችሁንም እናመሰግናለን። ከቀሪ የጣቢያው ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። መልካም ምሽት።
4: ብስራት የኢትዮጵያውያን ኩራት።
5: ጃልሜዳ የኛ ሜዳ በሰፊ ሜዳ
6: ጃልሜዳ የስፖርትና የመዝናኛ ዝግጅት የሚ ፒክቸርስ ፊልም ፕሮዳክሽን ከወያያ መልቲሚዲያ ጋር በመተባበር በብስራት ነጋሪት ድምፅ 101.1 ዘወትር ማክሰኞ ምሽት አንድ ሰዓት እስከ 2 ሰዓት፣ ሮብ ምሽት ከ12 ሰዓት ተኩል እስከ 2 ሰዓት ጃን ሜዳ የስፖርትና የመዝናኛ ዝግጅት።
5: ጃን ሜዳ የኛ ሜዳ በሰፊው ሜዳ
6: ጃን ሜዳ። አዘጋጆች ቴዎድሮስ ባጫና እሰይ ጸጋይ። ጃን ሜዳ የስፖርትና የመዝናኛ ዝግጅት ተጀመረ።
5: አሎ ጃ

0: ጃል ሜዳ የኛ ሜዳ በሰፊው ሜዳ አሎ ጃል ሜዳ
1: ደምናምስታችኋል የተከበራችሁ አድማጮቻችን፣ ጃልሜዳ የስፖርትና የመዝናኛ ዝግጅት በተወዳጁ ጣቢያ ብስራት ኤፍኤም 101.1 የዕለተ አርብ ዝግጅታችን በቀጥታ ስርጭት ወደ እናንተ መድረሱን ጀምሯል። እስከ ምሽት ሁለት ሰዓት አብረናችሁን ቆያለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ጃልሜዳ የስፖርትና የመዝናኛ ዝግጅት ዘውትር ማክሰኞና አርብ ከብስራት 12 መረጃዎች ቀጥሎ እስከ ምሽት 2 ሰዓት በሀገር ውስጥ ስፖርታዊ ጉዳዮች ላይ በኢትዮጵያ እግር ኳስ በትልቁ ደግሞ ትኩረቱን አድርጎ ወደ እናንተ የሚደርስ ልዩ የስፖርትና የመዝናኛ ዝግጅት ነው። በተወዳጁ ጣቢያ ብስራት ኤፍኤም 101.1 ላይ ይደርሳል። ዛሬም እንደተለመደው ከባለፈው ቅዳሜ የቀጠለ ፕሮግራማችን ይዘን ወደ እናንተ መጥተናል። የኢትዮጵያ ብሔራዊ ቡድንን የአፍሪካ ዋንጫ ጉዞ ቀሪ ሀሳቦች እናነሳለን። በቀጣይ በሚኖሩ ጉዳዮች ላይስ ምን ቢደረግ ጥሩ ነው የሚሉ ጉዳዮችን ከእናንተ ጋር እያነሳሳን አብረን እንቆያለን። 0910 98 56 75 0910 98 56 75 በአጭር የጽሁፍ መልእክት ሀሳብ አስተያየታችሁን እያደረሳችሁን አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ፕሮግራሙን እየመራው ስንታየው አድርገው አብራችሁ ነኝ። በቴክኒኩ አብርሃም ሰብስቤ አብሮን ይቆያል። ጥሩ ቆይታ እንዲሆንላችሁ እንጋብዛለን። እንግዲህ ዛሬ በኢሬቻ አከባበር ዋዜማ ላይ ነው የምንገኘው። ለመላው በዓሉ ለምታከብሩ በተለይ ደግሞ ለመላው የኦሮሞ ሕዝብ እንኳን ለኢሬቻ ባህል አደረሳችሁ በማለት ነው ፕሮግራማችን የምንጀምረው። ኢሬቻ እንግዲህ በኦሮሞ ሕዝብ በታላቅ ድምቀት የሚከበር ለፈጣሪ ወይም ዋቃ ምስጋና የሚቀርብበትና በጥቅሉ የምስጋና በዓል ነው ተብሎ ይታመናል። በዓሉ የወንዞችን መሙላት የመጨለምና የዝናብ ወቅት ወይም ክረምት አልፎ ሰብልና ዘሩ በሚበስልበት ምድር በለምለም ሳር በአበቦች በምታጌጥበት የብርሃንና የተስፋ ወቅት ላይ ወይም ደግሞ በኦሮምኛው ቢራ ተብሎ በሚጠራው ሰዓት ላይ እሱ መምጣቱን ለማክበር በሰፊው የሚከበር በዓል ነው። የኢሬቻ በሁለት አይነት መንገድ ይከበራል ካለው ታሪካዊ ዳራ አንጻር፣ አንደኛው ኢሬቻ መልካ ወይም ደግሞ በአሁን ሰዓት እየተከበረ ያለው የኢሬቻ በዓል ነው ወይም ክረምት ወቅት አልፎ ብራ የሆነ ለምለም የሆነ ሰዓት መምጣቱን ለማክበር የሚከበርበት ወቅት ላይ ነው። በወንዝ ወይም በሐይቅ ዳርቻ የሚከበርና በስፋት የሚታወቀው የምስጋና በዓል ኢሬቻ መልካ ተብሎ የሚጠራው ነው። በዚህ በመስከረም ወር መጨረሻ አካባቢ እየተከበረ የሚገኘው ወይም ነገና ከነገ በስቲያ የሚከበረው ኢሬቻ ነው። የሚከበረውም በመስከረም ወር ማጠቃለያ ወይም ደግሞ የጥቅምት ወር መግቢያ ላይ እንደሆነ ነው የሚነገረው። በዚህ የኢሬቻ መልካ አከባበር ላይ በተለይ ሀገር ወደ አረንጓዴነት በተቀየረችበት ሰዓት ለምለምነቷ በፈካበት ወቅት እንደሚከበር ነው የሚጠቀሰው እየተከበረም ያለው። ሌላኛው የኢሬቻ አይነት ኢሬቻ ቱሉ ይባላል። ይህኛው የኢሬቻ አይነት ደግሞ በተራሮች ላይ የሚከበር ሲሆን የበጋ ወቅት ተጠናቆ ለክረምቱ የዝናብ መምጣት ፈጣሪን የሚለመንበት ክረምቱ ዘር ተዘርቶ የሚበቅልበት እንዲሆን ረድኤት እንዲወርድ ዝናብና ፈጣሪም አካባቢውን እንዲያለመልም የሚለመንበት ወቅት ነው ኢሬቻ ቱሉ በማለት ይከበራል። በስፋት ግን ኢሬቻ መልካ ነገና ከነገ በስቲያ በሰፊው የኦሮሞ ሕዝብ የሚከበረው በዓል ይታወሳል። እንግዲህ የበዓሉ ስነስርዓቶች በርካታ ምልክቶች አሉት። አንደኛው የአረንጓዴ ሳርና አበቦች በተለይ የጽጌሬዳ አበባ በቢጫው ኢትዮጵያ ውስጥ ብቻ የሚገኘው አበባና ሳር ቀላቅሎ የመያዝ ሁኔታዎችን በበዓሉ ወቅት እንመለከታለን። ይህም በእጆቻቸው እርጥብ አረንጓዴ ሳርና የአደይ አበባ ሳሮችን አበቦችን የምንመለከትበት ምክንያት ሳር የለምነት የህይወትና የሰላም ምልክት ተደርጎ ስለሚታሰብ ነው። ሌላኛው እንግዲህ ሳሩን በውሃ ውስጥ በመንከር ላይ የመርጨት ነገርን እናስተውላለን። በበዓሉ አከባበር ሂደት እንግዲህ በበዓሉ ዕለት ሰዎች የተያዘውን አረንጓዴ ሳርና አበባ በውሃ ውስጥ ወይም በሐይቅ ውስጥ እየነከሩ በራሳቸውና በአካባቢያቸው ላይ ይረጫሉ። ይህም የንጽህናና የበረከት መገለጫ ተደርጎ ነው የሚታመነው። የባህል አልባሳት ሌላ የዚህ የኢሬቻ በዓል መድመቂያዎች ናቸው። በርካታ ወጣቶች፣ በርካታ አንስቶች፣ በርካታ ታላላቅ አባቶች በተለያዩ የኦሮሞን የተለያዩ ልብሶች አልባሳት በመልበስ የሚደምቁበት ነው። እንደ የእድሜያቸው የሚያምሩ የኦሮሞ ባህላዊ ልብሶችን እንደ ጭሮ፣ አዶሌ የመሳሰሉ መጠሪያ ያላቸውን የባህላዊ ልብሶች በመልበስ በዓሉን የበለጠ ለማድመቅ ጥረት ይደረጋል። ሌላ የዚህ ባህል መገለጫ ተደርጋ የምትታሰበው ሲንቄ የምትባለው በትር ወይም ዱላ ናት። እቺን ዱላ ደግሞ ያገቡ ሴቶች በባህሉ መሰረት የክብራቸው የሰላምና የመብታቸው ምልክት አድርገው በማሰብ ሲንቄን ወይም ደግሞ በትሯን በመያዝ ወደ በዓሉ ወደ የሚከበርበት ቦታ ላይ ሲጓዙ እንመለከታለን። እንግዲህ ከዚህ በተጨማሪ በትልቁ ስለ ሰው ልጅ፣ ስለ ሀገር፣ ስለ አጠቃላይ ስለ ተፈጥሮ የምስጋናና የጸሎት ይዘት ያላቸው የበዓላት ሂደቶች ይከናወኑበታል። በበዓል ወቅት አባገዳዎች፣ ሀደ ስንቄዎች፣ የእድሜ ባለጸጎች በግንባር ቀደምትነት መርሃ ግብሩን እንዲመሩ ነው የሚፈቀደው። ዋና ዋናዎቹ የጸሎትና የምስጋና ሀሳቦች ደግሞ በዚህ ወቅት ማመስገን ነው አንዱ የሚደረገው። ፈጣሪ ለዚህ ስላደረሰ ዓለምን አረንጓዴ ስላለበሳት ሀገርን አሁን ላይ ክረምቱን አሳልፎ ወደ ፀሐያማ ወቅት ስላመጣ ምስጋናዎች ይቀርባሉ። ለምለምነት፣ ለከብቶች መራባት፣ ለሰው ልጆች ጤና በደንብ ይጸለያል። ከዛ ባለፈ ደግሞ ሰላምና አንድነት በሀገር እንዲመጣም የጸሎትና የምስጋና ስነስርዓት በበዓሉ ወቅት ይደረጋል። እንግዲህ በዋና ዋና አሁን ኢትዮጵያ ላይ በዋናነት ሁለት ቦታዎች ላይ ይከበራል። በአዲስ አበባና በደብረ ዘይት ወይም በቢሾፍቱ በታላቅ ድምቀት ይከበራል። ደብረ ዘይት ላይ የሚከበረው በዓል ሆራ አርሰዴ በመባል ይታወቃል። ለዘመናት የኢሬቻ በዓል ዋነኛ ማዕከል ሆኖ ያገለገለ ቦታ ነው። በየዓመቱ እንግዲህ በሚሊዮኖች የሚቆጠሩ ታዳሚዎች የሚያከብሩበት የቢሾፍቱ የማክበሪያ ቦታ ሆራ አርሰዴ ይባላል መጠሪያው። አዲስ አበባ ላይ ደግሞ ሆረ ፊንፊኔ ነገ ቅዳሜ በደማቅ ሁኔታ በመላው የኦሮሞ ሕዝብ የሚከበር ነው። እንግዲህ እያከበራችሁ ላላችሁ በዓሉን በድምቀት አዲስ አበባም ደመቅመቅ ብላለች እና አጠቃላይ እንኳን አደረሳችሁ ለማለት እንወዳለን። እንግዲህ ባህላዊና ማህበራዊ ፋይዳውን ከተመለከትን ከገዳ ስርዓቶች አንዱ ተደርጎ ነው ኢሬቻ በደንብ የሚጠቀሰውና ከማህበራዊ ከኢኮኖሚያዊ ትስስር አንጻር ትልቅ ትርጉም ያለው ነው ተብሎ ይታሰባል። ማህበራዊ ትስስርን ከመፍጠር አንጻር ደግሞ ወቅቱ የሚከበርበት ሰዓት ውሃ፣ ወንዞች የሚቀንሱበት ሀገር ለምለም የሚሆኑበት ወቅት ላይ ከመሆኑ አንጻር ማህበራዊ ትስስርን ከማጠናከር የተራራቁ ዘመዶችን ከማገናኘት አንጻር ትልቅ ፋይዳ እንዳለው ተደርጎ ይታመናል። ከሁሉ በላይ ግን ከተፈጥሮ ጋር የሰው ልጅ ያለውን ቁርኝት በትልቁ ለማጉላት የሚከበር የወቅት የጠበቀ በዓል ነው ኢሬቻ። እንግዲህ ለመላው የኢሬቻ የምታከብሩ ለመላው የኦሮሞ ብሔረሰብ ተወላጆች እንዲሁም ለመላው የኢትዮጵያ ብሔር ብሔረሰቦች እንኳን ለኢሬቻ በዓል አድረሳችሁ ለማለት እንወዳለን። ይህን በዓል እንግዲህ የኦሮሞ ብሔረሰብ ብቻ ሳይሆን አጠቃላይ የኢትዮጵያ ሕዝብም የበዓሉ ተካፋይ በመሆን በድምቀት የበዓሉ መገለጫ የሆኑ አልባሳት፣ ዘፈኖችን በመልበስ ከሕዝብ ጋር እየተከበረ ያለ ደማቅ በዓል እየሆነ የመጣ ነው እና እንኳን አደረሳችሁ ለማለት እንወዳለን። እንግዲህ የሞቅ ያለ ኦሮምኛ ሙዚቃ የገላና ገረምሳን ዘፈን ልጋብዛችሁና ተመልሼ መጥቼ የዛሬ ጉዳያችንን እያነሳን አብረናችሁ እንቆያለን። መልካም በዓል፣ እንኳን አደረሳችሁ ለማለት እንወዳለን።

0: ጃጃል ሜዳ የኛ ሜዳ በዘፊ ሜዳ
1: ተመልሰናል አድማጮች። የገላና ገረምሳን ሙዚቃ ሰምተን ተመለሰን። መልካም የሬቻ ባል ሊሆንላችሁ በድጋሚ እንመኛለን። እንደ ጃልሜዳ ስፖርት እና የመዝናኛ ዝግጅት እንዲሁም እንደ ብስራት ኤፍኤም 101.1 በዓሉ የደስታ የፍቅር የሰላም የመተሳሰብ ለሀገር ሰላም ይጸለይበት እንዲሆን እንመኛለን። እሱም ብለን ወደ ፕሮግራማችን እንገባለን። የኢትዮጵያ ብሔራዊ ቡድንን በአፍሪካ ዋንጫ ጉዞ ላይ ከባለፈው ሳምንት የቀጠለ ዝግጅታችንን ወይም ደግሞ ከማክሰኞ የጨዋታው ቀን ከነበረው የቀጠለ ዝግጅታችን ወደ እናንተ እናደርሳለን። ዛሬ ስለ ኢትዮጵያ ብሔራዊ ቡድን አሁንም ያላችሁን ሀሳብ አስተያየት አድርሱን፣ መልሰን ወደ እናንተ እናደርሳለን። 0910 98 56 75 0910 98 56 75 በአጭር የጽሁፍ መልእክት ሀሳብ አስተያየታችሁን እንቀበላለን። የተከበራችሁ አድማጮቻችን፣ ወደ ዋናው ሀሳቤ ከመግባቴ በፊት ሁለት ጉዳዮችን አጠራጠር አድርጌ ላንሳ። አንደኛው ዛሬ በኢትዮጵያ እግር ኳስ ሌላ የተሰማ ዜና፣ ያው ከዚህ በፊት ኢንስትራክተር ሰላም ዘራኤ የላይቤሪያ ብሔራዊ ቡድን አሰልጣኝ መሆኗን ጠቅሰን ተናግረን ለኢትዮጵያ እግር ኳስ እድገት አንድ እርምጃ፣ በተለይ ደግሞ በማሰልጠኑ ሂደት አሰልጣኞቻችን ወይም ኢትዮጵያዊ የሆኑ ሰዎች ወደ ኢንተርናሽናል ወይም ከኢትዮጵያ አልፈው ለሌሎች ሀገራት በአሰልጣኝነት መስራታቸው በራሱ የሚያመጣው በጎ አዎንታዊ ትሩፋት ለእግር ኳሳችን ይኖራል ብለን ነበረ። ከቅርብ ዓመታት ወዲህ ደግሞ በተለይ በዩጋንዳ ሊግ በሴቶቹ የእግር ኳስ ቡድኖች ሊግ ላይ በአሰልጣኝነት አምርቶ የነበረው ፍሬ ኃይለ ገብርኤል ዛሬ በሰማነው ዜና የዩጋንዳ ብሔራዊ ቡድን አሰልጣኝ መሆኑን ተረጋግጧል። ለሚቀጥሉት 3 ዓመታት እስከ 2029 ዩጋንዳን ብሔራዊ ቡድን በዋና አሰልጣኝነት እንዲመራ ተሾሟል። ይህን ተከትሎ እንግዲህ እንደዚህ አይነት ሹመቶች ለእግር ኳስ በራሱ ከእግር ኳስ ውጭ ያሉ አመራሮቻችን፣ አሰልጣኞቻችን የተሻለ ልምድን በማምጣት ወደ ሀገር ውስጥ የሚመጣ ግብዓት ይዘው የመጡበት መንገድ ነው ብለን እናስባለን። ከዛ ባለፈ ለተጫዋቾቻችን ከሀገር ውጭ ወጥቶ ለመጫወት መንገድ የሚከፍትበትም ሌላኛው እድል ነው ተብሎ ስለሚታሰብ ዛሬ ትልቁ መነጋገሪያና በኢትዮጵያ እግር ኳስ አዲስ የተሰማው ዜና የፍሬው ኃይለ ገብርኤል የዩጋንዳ ሴቶች ብሔራዊ ቡድንን አሰልጣኝ በመሆን እስከ ፈረንጆቹ 2029 ድረስ አሰልጣኝ ሆኖ ተቀጥሯል። የቀድሞ የደደቢት የኢትዮጵያ ከ20 ዓመት በታች እንዲሁም የዋናው የሉሲዎቹ ሴቶች ብሔራዊ ቡድን አሰልጣኝ የሲዳማ ቡና አሰልጣኝ ሆኖ ያገለገለው ከዛም ባለፈ ከሴቶች ከ20 ዓመት በታች ብሔራዊ ቡድንን ለሴካፋ ዋንጫ ማሳለፍ የቻለው አሰልጣኝ ፍሬው ኃይለ ገብርኤል እንግዲህ ከኢትዮጵያ ወጣ ብሎ ላለፉት 2 ዓመታት በካምፓላ ኩዊንስ የሴቶች ፕሪሚየር ሊግን የካምፓላ ኩዊንስ አሰልጣኝ ሆኖ መቆየቱ እናስታውሳለን። የጥሎ ማለፍ ዋንጫን እንዲሁም የሀገሪቱን ፕሪሚየር ሊግ ጭምር ማንሳት የቻለው ይህ አሰልጣኝ እንግዲህ በሀገሩ የዩጋንዳ ሊግ ባሳየው ጠንካራ የአሰልጣኝነት ብቃት የዩጋንዳ እግር ኳስ ፌዴሬሽን በይፋ የሴቶቹ ብሔራዊ ቡድን አሰልጣኝ እንዲሆን እድሉን ሰጥተውታል። እንግዲህ በይፋ ለቀጣዮቹ 2 ዓመታትም የዩጋንዳ ሴቶች ብሔራዊ ቡድን ዋና አሰልጣኝ ሆኗል አሰልጣኝ ፍሬው ኃይለ ገብርኤል። እንግዲህ መልካም የስራ ጊዜ፣ መልካም የአሰልጣኝነትና የስኬታማነት ዘመን እንዲሆንለት እንመኛለን። እንግዲህ የታችኛውንም ብሔራዊ ቡድኖች ላይ የራሱን አስተዋጽኦ እንዲያሳርፍም ነው የስልጣን አካል ተደርጎ የተሰጠው። ዞሮ ዞሮ ግን በሚቀጥሉት 2 ዓመታት ዩጋንዳን በዋና አሰልጣኝነት የሴቶቹን ብሔራዊ ቡድን እንዲመራ አሰልጣኝ ፍሬው ኃይለ ገብርኤል ተሰይሟል። እንኳን ደስ አለ ለማለት እንመኛለን። ባለህበት እንደዚህ አይነት ከፊት የመምጣት እድሎች ለአሰልጣኞቹ ብቻ ሳይሆን ሌሎች እግር ኳሱ ላይ ያሉ የሙያ ባልደረቦቹንም ወደፊት የሚያመጣ በአፍሪካ ደረጃ እየተመለከትናቸው ያሉ ለምሳሌ በሴቶቹ በታንዛኒያ ሊግ ራሳቸውን በደንብ በድምቀት ማሳየት የቻሉ ተጫዋቾችን እየተመለከትን ያለ ነው እና እነ ሴናፍ አሁን በታንዛኒያ ሊግ በደንብ ደማቅ ታሪክን በያንግ አፍሪካ እና በሴቶቹ የታንዛኒያ ሊግ ላይ ትልቅ አስተዋጽኦ ወይም ትልቅ ብቃትን እያሳዩ ይገኛሉ። እንደዚህ አይነት የውጭ ሀገር ጉዞዎች ወይም ደግሞ በውጭ ሀገር ላይ የሚገኙ ኦፖርቹኒቲዎች እንግዲህ ብዙ ጊዜ ተደጋጋሚ እንደምለው ግለሰቦቹን ብቻ አይደለም ለሌሎች ከኋላቸው ላሉ ለሌሎች በእግር ኳሱ ደፋ ቀና ለሚሉ ራሳቸውን ከሀገሮቸው ማሳየት ለሚችሉ መንገድ ጠራቂ ጉዳዮች ስለሆኑ ኃላፊነቱ ከፍ ያለ ነው። ባለፈውም ሲናፍ ወደ ታንዛኒያ ሲያመሩ የነሱ ወደዛ መሄድ የነሱ በትልቅ ብቃት ተጫውቶ በሊጉ ዶሚኔንት ማድረግ ወይም ደግሞ ነጥሮ መውጣት ከታች በኢትዮጵያ ሊግ እየተጫወቱ ያሉ ሌሎች እግር ኳስ ተጫዋቾችንም በታንዛኒያ ሊግ ብቻ ሳይሆን አፍሪካ ላይ ባሉ ታላላቅ ሊጎችም እንድንመለከታቸው እድሉን እንዲያገኙ በር ከፋች ስለሆነ ተጽዕኖ ቀላል የሚባል አይደለም። ያንንም የሚያስመለክት ዛሬ ከአንድ ከፍታ ወደ ሌላ ከፍታ ከፍ ያለበትን አሰልጣኝ ፍሬው ኃይለ ገብርኤል ከሊግ አሰልጣኝነት ወደ ዋና ብሔራዊ ቡድን አሰልጣኝነት ያደገበትን ሹመት አግኝቷል። ሹመት ያዳብር ይላል ጃልሜዳ ስፖርትና የመዝናኛ ዝግጅት። በቀጣይ እንግዲህ ምን አይነት ውጤቶችን ያስመዘግባል የምንመለከተው ይሆናል። ሌላ የምንመለከተው ጉዳይ እንግዲህ የኢትዮጵያ ፕሪሚየር ሊግ ልክ የዛሬ ሳምንት ጅማሮን ያደርጋል። የዛሬ ሳምንት መስከረም 29 የኢትዮጵያ ፕሪሚየር ሊግ በሰባት ስቴዲየሞች ውድድሩን ይጀምራል። አዳዲስ አመራሮችንም ወደፊት አምጥቷል። የነበሩትን በሌሎች አዳዲስ አመራሮች በመተካት የዛሬ ሳምንት በይፋ ይጀምራል። ከትናንትና በስቲያ ደግሞ መስከረም 20 በይፋ የተጫዋቾቹ የዝውውር መስኮት ተዘግቷል። አድማጮቻችን እነማን አተረፉ? ምን ተመለከታችሁ? በዝውውር ሂደቱ የትኛው ክለብ ጠንካራ ቡድን መገንባት ችሏል? ባለቁ ሰዓት የተከናወኑ የዝውውር ሂደቶችንም ተመልክተናል። እንደ ዳዋው ቴሳ አይነት ተጫዋቾች ከአዳማ ጋር በመለያየት ወደ ሻምፒዮኑ ሲዳማ ቡና ያቀኑበት የዝውውር ሂደት ሆኗል። እንግዲህ ልክ የዛሬ ሳምንት ሲጀምር በመጀመሪያ ሳምንት የሚጠበቁ ጨዋታዎች አሉ። አዲስ አበባ፣ ሀላባ እንዲሁም ደግሞ አርባ ምንጭ ላይ ጨዋታዎች ይደረጋሉ። ሐዋሳም ጨዋታዎች አሉ። እንግዲህ በኢትዮ ኤሌክትሪክ ከአዳማ ከተማ፣ ሀላባ ከተማ ከውልዋሎ አዲግራት፣ ቅዱስ ጊዮርጊስ ከነጌሌ አርሲ፣ ወላይታ ዲቻ ከፋሲል ከነማ፣ ኢትዮጵያ ቡና ከሸገር ከተማ፣ ሀዲያ ሆሳና ከባህር ዳር ከተማ፣ ሐዋሳ ከመቻል እንዲሁም ደግሞ ጋሞ ጨንቻ ከኢትዮጵያ መድን፣ ሲዳማ ቡና ከኢትዮጵያ ንግድ ባንክ የመጀመሪያ ሳምንት ጨዋታዎች ናቸው። የዛሬ ሳምንት በሚጀምረው የኢትዮጵያ ፕሪሚየር ሊግ የ2019 ውድድር ማለት ነው። እንግዲህ በዚህ ሂደት ውስጥ የአጠቃላይ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የቦርድ አባላት ተቀይረው ነው የዚህን ዓመት የአመራርነት ሂደት የሚጀምሩት። መቶ አለቃ ፍቃደ ማሞን ጨምሮ በስራቸው የነበሩ አካላት ለአዲሱ የምርጫ ቦርድ የምርጫ ወይም ደግሞ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የዳይሬክተሮች ቦርድ ስልጣናቸውን አስረክበዋል። በዚህ መሰረት ብርጋዴር ጀነራል ሙዘይን ከመቻል የዳይሬክተሮች ቦርድ ሰብሳቢ ሆነዋል። አቶ መንግስቱ ታደሰ የዳይሬክተሮች ቦርድ ምክትል ሰብሳቢ፣ አቶ ተስፉ ተክሌ የዳይሬክተሮች ቦርድ አባል፣ አቶ መንግስቱ አባይነ የዳይሬክተሮች ቦርድ አባል እንዲሁም አቶ ታገልጌታቸው፣ ወይዘሮ ከነአን በለጠና አቶ ልዑል ፍቃዱ ሌሎች ሰባት አባላት በመሆን በቀጣይ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበርን በዳይሬክተርነት የሚመሩ ይሆናል። መልካም የስራ አመት፣ መልካም የ 2019 የውድድር ዘመን እንዲሆን እንመኛለን። የዛሬ ሳምንት ያው ከጨዋታዎች በኋላ ስለ ፕሪሚየር ሊጉ ጅማሬው በሰፊው የምንላችሁ ይሆናል። 0910985675 በአጭር የጽሁፍ መልእክት ሀሳብ አስተያየታችሁን አድርሱን። ወደ ኢትዮጵያ ብሔራዊ ቡድን የአፍሪካ ዋንጫ ጉዞ እናምራ። ልክ እንግዲህ ማክሰኞ ስቱዲዮ በነበርንበት ወቅት የኢትዮጵያ ብሔራዊ ቡድን የአፍሪካ ዋንጫን ሁለተኛ የምድብ ጨዋታ አድርጎ በሴኔጋል ብሔራዊ ቡድን 1-0 በሆነ ውጤት ተሸንፏል። ባህር ዳር ስቴዲየም ላይ በትልቁ የተጠበቀ ብሔራዊ ቡድኑ ከረጅም ዓመታት በኋላም ወደ ሀገሩ መምጣቱን ተከትሎ የደጋፊው የባህር ዳር ሕዝብ የነበረው ደማቅ ድባብ ቀድሞ የሚታወቅ ስለነበረ ያንን ደጋፊ ተንተርሶ ባሸንፍ እንኳን ነጥብ ያገኛል የሚል ሀሳብ የነበረበት ትልቅ ጨዋታን አካሂዶ 1-0 በሆነ ውጤት መሸነፉን እናስታውሳለን። እና ያን ጨዋታ ተከትሎ እንግዲህ በርካታ ጉዳዮች ተነስተዋል። ብሔራዊ ቡድኑ ማሸነፍ ያልቻለባቸው በርካታ ምክንያቶች ሲነሱ ነበር። ብዙዎች ደግሞ ከጠበቁት ብሔራዊ ቡድኑ ያሸንፋል ውጤት ያመጣል ብለው ከመጠበቅ አንጻር የሆነው ግን በተቃራኒው መሆኑን ተከትሎ በርካታ ሐሳቦች ተነስተዋል። እንግዲህ እንደ ብሔራዊ ቡድን ያው ከብዙ ምክንያቶች አንጻር ላለፉት ጥቂት ዓመታት የውጤት መዋዠቆች እንዲሁም ደግሞ በጥንካሬ ደረጃ የብቃት ማነሶች እንደ ብሔራዊ ቡድን አስተውለናል። በአፍሪካ ዋንጫ እንኳን ከተሳተፍን ከ2021ዱ የካሜሮን አፍሪካ ዋንጫ በኋላ ላለፉት እንግዲህ ሁለት አፍሪካ ዋንጫዎች መሳተፍ አልቻልንም። የ2027ቱን ኬንያ፣ ታንዛኒያ እና ዩጋንዳ በጋራ የሚያዘጋጁት የምስራቅ አፍሪካውን የአፍሪካ ዋንጫ ለማለፍ ደግሞ በማጣሪያ ሂደቶች ላይ እንዳለን ነው የሚታወቀው። ከሞዛምቢክ፣ ከሴኔጋል እና ከሱዳን ጋር የተደለደለው ኢትዮጵያ ብሔራዊ ቡድን ሁለቱን የመጀመሪያ ጨዋታዎች መሸነፉን ተከትሎ ጫናው ከፍ ብሏል። እንግዲህ በርካታ ምክንያቶችን ማንሳት እንችላለን። አሁን የብሔራዊ ቡድኑ የአንድ ሌሊት ሽንፈት ነው ብሎ ማንሳት ይከብዳል። ከዛ በፊት ያሉ ሲጓተቱ የመጡ እንደ ብሔራዊ ቡድን እንደ ሀገርም እንደ ኢትዮጵያ እግር ኳስ ፌዴሬሽን አጠቃላይ የእግር ኳሱ ጽንሰ ሀሳብ አካሄድ አንጻር በርካታ ጉዳዮችን ከሽንፈት ጋር ተያይዞ እያነሳን መጥተናል። ለምሳሌ የሜዳና የመሰረተ ልማት ችግሮችን በሰፊው ይነሱ ነበር። ላለፉት 5-6 ዓመታት የኢትዮጵያ ብሔራዊ ቡድን በሀገሩ አለመጫወቱ በዛም የተጫዋቾች ከሀገር ውጭ እየወጡ ብሔራዊ ቡድኑ በተደጋጋሚ ሽንፈት እያስተናገደ ከአህጉራዊ ውድድሮች ከቀጠናዊ ውድድሮች በጊዜ መሰናበቱ ብሔራዊ ቡድኑ ላይ ለጠፋው ውጤት እንደ አንድ ምክንያት ተደርጎ ይታሰባል። ያንን መልስ የሚሰጥ እንግዲህ የባህር ዳር ስቴዲየም አሁን በጥቂቱም ባለፈው አንስተነዋል የካፍ ካታጎሪ ሲ ወይም ሶስተኛውን ካታጎሪ ጊዜያዊ ፍቃድ አግኝቷል። እዚህ ላይ እንግዲህ ጊዜያዊ ሲባል አሁንም በደንብ መታሰብ ያለበት ቋሚ የካታጎሪ ሶስትን ደረጃ ከዛ ማለፍ ብሎ ደግሞ የመጨረ

0: da duwe rancher ki trofert
1: kwas netaki atwal mulu italian beria budin እንደ ልባቸው ነው ኳስን ኮንትሮል ያረጉታል የተቀባበሉት ፍራንሶች
0: ላውንራችን ኳስ አገኝተዋል አድራ ራቤት ፐሬካ ሎሎ ማይስኪን ያ ዩቬንቱስ እና ፊዮረንቲና ከተባ ተጫዋች በሳት ላይ በኮሙኔ ዳውት የሚገኘው ስፖሲቶ ተፋሰርቶ በታል አትሮፈርት ተፋፈጽሞ በታል ሰባስቲያኖ ስፖሲቶ የካግላሪ ተጫዋች በሳስሎ በወሰት እየጫወተ የሚገኘው የፒዮስ ፖስቲቶ ወንድም
1: ካላፊዮሪ ድንቅ መከላከልን ያስመለከተን ሙሌ ከራቢዮት የመጣውን የባክፓስ ያቋረጠበት መንገድ ከኩሉሉ ግር ላይ እንዲቀመው
0: 15ኛው ሞስ 16ኛ ደቂቃ ላይ እንገኛለን። የ54 ዓመቱ ዜነዲን ያዝር ዚዳን እየተመለከትናቸው እንገኛለን። የቀድሞው የዩቬንቱስ እና የሪያል ማድሪድ ተጫዋች የ1998ቱ የፈረንሳይ የዓለም ዋንጫ ኮከብ ተጫዋች በሪያል ማድሪድ ቤት በተጫዋችነትም በአሰልጣኝነትም ታሪክ መስራት የቻለው በተለይ ከ2016 ከ18 በተከታታይ 3 ዓመታት የቻምፒየንስ ሊግ ዋንጫ ማሳካት የቻለው ዚነዲን ያዝር ዚዳን ወደ አሰልጣኝነት ከተመለሰ በኋላ የሚወዳት ሀገሩን የፈረንሳይ ብሔራዊ ቡድን በአሰልጣኝነት እየመራ የመጀመሪያ ሁለት ጨዋታዎችን በድል ተወጥቷል። ሶስተኛ ጨዋታውን ምን ሊገጥመው ይችላል አብረን እንመለከታለን። ነቾንቼ ነቾንቼ ላይተሩ የአርሰናሉ አብረው ከኛ ጋር እያመሹ እንደሆነ እየነገሩን ይገኛሉ። ቾንቻችን እናመሰግናለን። ቾንቼ ካለ ሀሳብ አለ፣ አስተያየት አለ፣ ማበረታቻ ማነቃቂያም አለ። ቾንቻችን አመሰግናለን። 17ኛ ደቂቃ ላይ ተጉዘናል። በተመሳሳይ ሌሎች ጨዋታዎችም እየደረጉ ይገኛሉ። ዳዊት ጌታቸው ያደርስ ለውጤታቸው።
1: ቤልጅየም ግብ አስቆጥራለች ሙሌ። ቤልጅየም ከቱርክ ቤልጅየም 1-0 እየመራ ነው። ዴብሮኔ ነው ግቡን ያስቆጠረው በ10ኛው ደቂቃ።
0: ቱርክ ያገኘ የሚጋልባት ፈረሱናለች።
1: ከዛ ውጪ ዩክሬን ከኖርዘርን አየርላንድ ነበር። ኖርዘርን አየርላንድም 1-0 እየመራች ነው። ሌሎች ስቴዲየሞች ላይ ግብ አልተቆጠረም።
0: አዎ ቱርክ እንደና አዳጉለር እንደና ቻናሎግሉ እንደና ይልማዝ አርቲኮግሉ መሳሰሉ ኮከቦችን በትይዝም ቱርክ በዚያ ለማጫና ሌሎችም ጨዋታዎች ተቸግራለች።
1: ፖላንድ ከሮማኒያ 0-0 ሆኖ ግብ አልተቆጠረም። ቦስኒያ ሄርዞጎቪና ከስዊድንም ግብ አልተቆጠረም። ሁሉ
0: ጨዋታዎች ይቀጥለዋል። በግራ መስመር አድራራበት አድራራበት ለሉካስ ዳኩኒያ፣ አፓሜካኖ፣ ጀረሚ ጃኬት፣ ጀረሚ ናኬ ለማይክል ኦሊሴ፣ ማይክል ኦሊሴ ኦሊሴ ኦሊሴ አበዛበት። ኦሊሴ ማይክል ኦሊሴ
1: ወሱ በዛ
0: ማይክል ኦሊሴ የፈረንሳይ ዳማ ከሴ ይሉታል። ከቤልጅየም ጋር በነበራቸው ጨዋታ ላይ እስከ 86ኛው ደቂቃ ድረስ ፈረንሳይ በቤልጅየም መረብ ላይ ኳስና መረብ ማገናኘት አልቻለችም ነበር። በመጨረሻ ግን ዚነዲን ያዝር ዚዳን ቀይረው ያስገቡ ተጫዋች የቀድሞ የአርሰናል፣ የቼልሲ፣ የማንቸስተር ሲቲ የሪዲንግ አካዳሚ ውጤት በክርስቲያን ፓላስ ቤት ለረጅም ዓመታት ከተመለከትነው በኋላ ወደ ቪንሰንት ኮምፓኒ ባየር ሙኒክ አምርቶ አስደናቂ ዓመታትን እያሳለፈ የሚገኘው 24 ዓመቱ ፈረንሳዊ ማይክል ኦሊሴ ብቸኛዋን ጎል አስቆጥሮ ፈረንሳይን አሸናፊ ማድረጉ ይታወሳል። ዚነዲን ዚዳንም ሜዳው ላይ እንደ እንደገና ድል እንዳልጠገበ ሰው ሲፈነጭ ተመልክተነዋል። ዛሬ በዚህ ተጫዋች ላይ ትልቅ መስራት ትሎበታል።
1: በዛሬም ጨዋታ ግን ድዌ ድሉን ያገኘው ኢምባፔ ባለመኖሩ ነው። ስለዚህ በሚገባ ሚሽኑን መወጣት አለበት።
0: አዎ ደሲሬ ድዌ በቀደም በቤልጅየም ጨዋታ ላይ ጎል ባያስቆጥር ማስደናቂ ማድረግ ችሏል። ፈረንሳዮች ኳስን በማያያዝ በኩል የተሻሉ ናቸው። ነገር ግን ወደ ጎል በመድረስና ወደ ውጤት በመቀየር ደረጃ ግን ችግሮች እንዳሉባቸው እየታዘብን ነው።
1: ድዌ ኮንትሮል ያደረገበት መንገድ የአሁኑ ኳስ ግን እጅግ በታክቲክ የላቀ ኮንትሮል ያደረገው ሙሌ ያለፈበት መንገድ ጊፍትር ነው። በጣም ጊፍትር ተጫዋች ነው።
0: ማይክል ኦሊሴ ሞከረ፣ ነገር ግን ኳስ ወደ ውጭ ለመውጣት የቻለው ማይክል ኦሊሴ

0: አሁን ሜ መጀመሪያ ሙከራውን አድርጓል። ነገር ግን ለማወቅ ሳይጠብቅ ኳስ ወደ እጁ ወጥቶበታል።
1: ካላፊዮሪ እግር በእግር ነው የተከተለ ያለው ማን ቱ ማን ማርኪንግ ሙሌ።
0: አዎ ሪካርዶ ካላፊዮሪ ዛሬ ስራ ይበዛበታል።
1: ሉክ
0: የሮማ ከተማ ተወላጅ የሮማ ቀዳሚ ውጤት የቀድሞ የቦሎኛ ተጫዋች የወቅቱ የአርሰናል የግራ ተከላካይ ሪካርዶ ካላፊዮሪ ከማይክል ኦሊሴ ጋር ተፋጠዋል። ዛሬ
1: በተለይ በዘንድሮ ውድድርም ጥሩ ጊዜ ያሳለፈ ያለው ካላፊዮሪ ነው አንዱ።
0: ኤስፖሲቶ ኳሱን ተነጥቀዋል። ፈረንሳዊ ኳሱን አገኝተውታል። ጥፋት ይመስላል። ማላር ፔተሩ ጥፋት ነው ብለዋል። ሃይሚ ሃይሚ አስቼ እናመሰግናለን። ሃይሚ ከኮተቤ ማንቸስተር ዩናይትድ ደጋፊ ነው። ዛሬም የፈረንሳይ ደጋፊ መሆኑን እየገለጸልን ይገኛል። በጣም ድንቅ አስተያየትም ልኮልናል። ሃይሚያችን እናመሰግናለን። 20ኛው ደቂቃ ከ52ኛ ሰከንድ ላይ እንገኛለን። ቤተሰቦቻችን አሁንም ጨዋታው 0-0 እንደቀጠለ ይገኛል። ጀረሚ ጃኬት፣ ዳቮት አፓሜካኖ፣ አድሪያን ራቤ፣ ደዚሬ ዱዌ ራቤ ጥፋት የተፈጸመበት ይመስላል። አዎ ጥፋት ነው ብለዋል የማላር ፔተሩ።
1: 31 ዓመቱ ላይ ነው የሚገኘው፣ ግን ጨዋታ ካየኸው ጌም ሪዲንጉ ካየኸው ራቢዮ እንደፈለገ መጫወት የሚችል ተጫዋች ነው። ሙሌ እንቅስቃሴዎቹ፣ ጌም ሪዲንጎቹ፣ በሁሉም ቦክስ ቱ ቦክስ ሚድፊልድ የሚጫወት ተጫዋች አንዱ በፈረንሳይ ብሔራዊ ቡድን ውስጥ ራቢዮት ነው። ቦክስ ቱ ቦክስ ነው የሚጫወተው።
0: ተጫዋቱ ሮጦ ያልጠገበ ተጫዋች ነው የሚመስለው ዚዳን። አሁንም ቢሆን በጨዋታ እንቅስቃሴያቸው የረኳ አይመስልም። ዚነድን አዚር ዚዳን አሁን የቅጣት ምት አግኝተዋል። ፈረንሳዮች ይህን የቅጣት ምት ምን ሊያደርጉት ይችላል የሚለው የሚጠበቅ ይሆናል። የፈረንሳይ ብሔራዊ ቡድን የቅጣት ምት አግኝተዋል። ዘውን አስጀምረውታል። ማይክል ኦሊሴ ከሪያን ቸርኪ ሪያን ቸርኪ ሉካስ ዳኩኒያ ኦስማን ደንበሌ የሚመታው ይመስላል። አሁን ደንበሌ ኳሱ መታ።
1: ባለፉት 22 ደቂቃ ሙሌ እንግዲህ 22 ደቂቃ ሙልታል የኳሱን ኮንትሮል ያደረጉበት ቦክስ ውስጥ የነኩት ጣሊያኖች 4.7% ብቻ ነው በፈረንሳይ ቦክስ ውስጥ ኳስ የነኩት። ከዛ ውጭ ያሉ ቦክስ ውስጥ እንኳን መግባት አልቻሉም።
0: አደገኛ ኳስ አመልጧቸዋል። በዚህ ሰዓት ላይ አደገኛ ኳስ አመለጣቸው። ቤተሰቦቻችን
1: ያለ ቦታው ሄዶ ነው የሞከረው። የማዘመት ድጋሚ ማዘመት
0: በጣም አስደናቂ
1: የግቡ አግዳሚ ነው የወጣው።
0: ሌላ የማዘመት ፈረንሳዮች አግኝተዋል። ስታድ ደ ፍራንስ ኢንተርናሽናል ስታዲየም ሞልቷል። ማይክል ራን ቸርኬ ቸርኬ ለማይክል ኦሌሴ ኦሌሴ ቀላል ኳስ ነው መሻገር የቻለው። ዳቮት አፓሜካኖ ጀረሚ ጃኩዌት አለ ዳኮት ማይክል ካዮዳ ውቶታ ነገር ግን ኳሱ የወጣ ይመስላል። ስለዚህ ምናባ ሌላ የማዘመት ሰው ላይ አስገጥለው ቻለ። 23ኛ ደቂቃ ላይ እንገኛለን። ዴዚሬ ዱዌ ራን ቸርኬ ቸርኬ ቸርኬ ለዴዚሬ ዱዌ አውትሮፈርት
1: 4.7% ብቻ በፈረንስ ቦክስ ውስጥ ነክተው አደገኛ ሙከራ ግን የሞከሩት ጣሊያኖች ናቸው። ሞስኪን ያመከነው ኳስ ያገኟት ግን 4.7% ኳስ። በአንጻሩ ኦልሞስት የፈረንሳይ ተጫዋቾች በጣሊያን ግብ ክልል ውስጥ ነው ያንዣበቡ ያሉት። አደገኛ ሙከራ ግን መሞከር አልቻሉ።
0: ፐሬካ ሉሉ ኦስማን ደንበሌ የሚመታ ይመስላል። ኦስማን ደንበሌ በድጋሚ ኳሱ አግኝቶታል። መለሰ ወደኋላ ለጀረሚ ጃኩዌት ሰጥቶታል። አፓሜካኖ በግራ መስመር ጥሩ ፌርታ አለ። አድሪያን ራቤ እንደገና ሪያን ቸርኪ ሪያን ቸርኪ ቸርኪ መለሰ ለጀረሚ ጃኬት ማይክል ኦሊሴ ደንበሌ ኦሊሴ ኳስ ሲይዝ ደጋፊዎቹ በድጋፍ ደረጃ ይበረታታሉ፣ ይነቃቃሉ። በእያንዳንዱ
1: አንድ ነገር ያደርጋል ተብሎ ስለሚጠበቅ ነው ከልጁ ኳሊቲ እና ከልጁ ጥራት አንጻር።
0: አብዛኛዎቹ ሆን ከኪሊያን ምባፔ በላይ እነዚህ ተጫዋች ትልቅ ፍቅር አላቸው ይባላቸዋል። ፐሬካ ሉሉ ራን ቸርኪ ጣሊያኖች በመከላከሉ በኩል በጣም ድንቅ ጊዜ እያሳለፉ ይገኛሉ።
1: ኦልሞስት ከግብ ክልላቸው ሙሌ ፈረንሶች 30ና 40 ሜትር ርቀው ነው እያጠቁ ያሉት። በሀይ ላይ ጨወት ያሉት ጀርባቸው ባዶ ነው።
0: የፈረንሳይ የጣሊያን መከላከል በቀላሉ የሚሰብር አይደለም። አው እንደዚህ ሬድዌ ሉካስ ዳኩኒያ لوكاس دكوريا يكومو تجواش يكواس لو توتال يتكتات لاتو يمتغنيو تودراج تمراج تدماج يقر كواس لنقوراج سبورت بيت يتيوبيا كوراتيونو بسرات افهم عدم توانا دماند مرام سبورتو چنان يني جواتا
1: لاكوانا باركولا لاكوانا باركولا لنتملكتنا چونو
0: ماكسنس لاكوا የብራብ ለንደር ውስጥ የቸርሲ ስታፎርድ ብሪጅ እንግዳ ፓሬካ ሎሎ ጀረሜ ጃኬት ዳቮታ ፓሜካኖ ፓሜካኖ ስናጊ ተከላካይ ነው አፓቱ ጊኒ ቢሳው ናቱ ሴኔጋል ናቸው ዳቮታ ፓሜካኖ መጫወተው ግለ ፈረንሳይ ብሔራዊ ቡድን ነው አርባ ሰባት ጨዋታዎችን ለፈረንሳይ ብሔራዊ ቡድን አድርጎ ሁለት ጎሎችን ከመረብ ማሳረፍ ችሏል። ማይክል ኦሊሴ እንደገና ቸርኪ ኦሊሴ ፔሬ ካሎሎ ወንድሞች ሁሉም ተጫዋቾች ናቸው። ጌዲዮ ካሎሎ፣ ዮሴፍ ካሎሎ፣ ጌዶ ካሎሎ ሶስት ወንድማማቾች አሉት። ሁሉም ተጫዋቾች ናቸው። የካሎሎ ማለት ነው ዲሞክራት ሪፐብሊክ ኮንጎ ቤተሰቦች ያዘርግ እንዲ ይመዘዛል። ማይክል ኦሊሴ ራን ቸርኪ ደዝረድዌ ቶታል እንደገና ስፖሲቶ ፒዮ ስፖሲቶ ሪካርዶ ካላፊዮሪ ተነጠቀ። ካላፊዮሪ ተነጠቀ። ራን ደምበሌ ካላፊዮሪ ዋጋሊ ከፍል ነበር። ሪካርዶ ካላፊዮሪ
1: በቲኪታካና በቢልድ አፕ ነው መግባት የፈለጉት ፈረንሳዮች ሙሌ በተደጋጋሚ ከቦክስ ውጪ መሞከር ምርጫ አላረጉም እንጂ እስካሁን እንዳገኙት ድል ከቦክስ ውጪ ኳስ ቢሞክሩ ሾት ቢያረጉ ግን ማስቆጠር የሚችሉበት ድል ሰፊ ነው እንትራለ።
0: የሚመጥኑ ኮከቦች አሏቸው። ደባ ምንም ያስገርም አይደለም። ለዚህ ጨዋታ ግስጋስ የሚመጥኑ ኮከቦች አሏቸው። 27ኛ ደቂቃ ከ12ኛ ሰከንድ ላይ ፈረንሳይ 0 ጣሊያን 0 ታሪካዊ ተቀናቃኞቹ በተለይ 2000 ላይ እና 2006 ላይ በአውሮፓ ሻምፒዮንሺፕ እና በዓለም ዋንጫ ለፍጻሜ የተገናኙበት አጋጣሚ ይታወሳል። 2000 ላይ ፈረንሳይ ሁለላን ስታሸንፍ 2006 ላይ ኢጣሊያን በመለያ ምት 5-3 ማሸነፏ ይታወሳል። ዚነዲን ዚዳን እና የማርኮ ማቴራዚ ከፍልሚያ በላይ ፍልሚያ ጨዋታውን ወደ ጦርነት የቀየረው ሞመንት ሜዳውን ወሪያ ወደ ሪንግ የቀየረው ሞመንት እናስታውሳለን። ወደ ሪንግ ነበር የቀየሩት ማቴራዚና ዜነድ ዚዳን። ማቴራዚና ጣሊያን ግን አሸናፊ ነበሩ። ዜዳን ተሸንፈዋል። በዚያ ጨዋታ ላይ የማቴራዚ ጌም ማኔጅመንት የማይንድ ጌም አስደናቂ ነበረ። አሁን ደዚህ ሬድዌ ወደ ኋላ መለስ ለቱ ፌርት አድሪያን ራቢዮ
1: ቸርኪ ነጻ ሆኖ የሚጠብቀው ኳስ
0: ሉካስ ዲያኮኒያ
1: ማርክ ያረጎሶ የለም ሙሌ
0: ጀረሜ ጃኬት ራን ሸርኪ የኦሎምፒክ ሊዮን ከተማ ተወላጅ የኦሎምፒክ ሊዮን የቀደመ ተጫዋች አሁን ሰዓት ላይ ኒኮሎ ፋጎሊ ፒዮ ስፖሲቶ ስፖሲቶ ላይ ጥፋት ተፈጽሞበታል። ስለዚህ በቅጣት መጫወተው የሚቀጥል የሚሆነው ፒዮ ስፖሲቶ ፍራንሲስኮ ስፖሲቶ ወንድሙ ነው። ሰባስቲያኖ ስፖሲቶ ወንድሙ ነው። ፍራንሲስኮ ፒዮ ስፖሲቶ ደግሞ የአንዳመቱ ኢንተር ሚላን የፊት መስመር አጥቂ። ሌላኛው ወንድማቸውም ሳልቫቶር ስፖሲቶ ተጫዋች ነው። በስፔዚያ ይጫወታል። አመለጣቸው ቢውልድ አፕ ሰርቶ ለመግባት ነበር ጥረት ያደረጉት። አመልጧቸው እንደገና ኳሱን አገኝተውታል። ማይክል ካዮደ ካላፊዮሪ ስፖሲቶ
1: ቦክስ ውስጥ ይገቡ። አስፈሪ ሆኖ የምትመለከተው የጣሊያን ብሔራዊ ቡድን
0: ሰባስቲያኖ ስፖሲቶ ይህን መሳት አልነበረበትም።
1: አልፎት ነው ኳሱ በእግሩ መሀል ያለፈው። አላገኘውም። ነጠረበት ኳሱ ግን የሚመለክ ነጥሮበት ኳሱን አንስቶታል። ሙሌ
0: ቤተሰቦቻችን ጨዋታው ቀጥሏል።
1: ግን ቦክስ ውስጥ ሲገባ አደገኛ ቡድን ሆኖ የምትመለከተው የጣሊያን ብሔራዊ ቡድን
0: 29ኛ ደቂቃ ከ37ኛ ሰከንድ ላይ ፈረንሳዮች በማራኪ ጨዋታቸው ጣሊያን ደግሞ በአስደናቂ መልሶ ማጥቃት እያስገረሙን ይገኛሉ። ማይክል ኦሊሴ ቤልጅየም ላይ ያደረገውን ታምር ለማድረግ ሞክሮ ነበር፣ አልቻለም። ማይክል
1: ተመሳሳይ ሩጫ ይሮጣባቸው ሙሌ ቢልጂም ላይ ሮጦ ሩጫ ይሮጣው ለቀውታል አራት ተጫዋቾችን ሸንሽኖ ነው ያለፈው የመጨረሻው ሳይ ኳሱ አጠረበት እንጂ የቢልጂም እንኳን ሰበር የሚደግመው
0: ደዚሬ ዱዌ ሪያን ቸርኪ ማይክል ኦሊሴ አንደገና ሪያን ቸርኪ ማይክል ኦሊሴ ትሮፌርት መታወቶቻ ጀረሚ ጃኬት
1: ቸርኪ በጣም ነፃ ነው ሙሌ ብሎክ ያደረገው ማርክ ያደረገው ሰው የለም
0: ራን ቸርኪ ማይክል ኦሊሴ
1: ኦንጎል ነው ነበር ኦልሞስት
0: ራሳቸው ጎል ላይ ራሳቸው መረብ ላይ ጎል ያስቆጥሩ ነበር
1: ቸርኪ ማርክ ያደረገው ሰው የለም
0: ጆርጅ ስካልቪኒ ያንዳመቱ አታላንታ ተጫዋች በራሱ መረብ ላይ ጎል ያስቆጥሩ ነበር ኦሮስ ማዳባሬ ላባቲ ጎል ይመስላል አንደምን ማውተውታል
1: ማዘመቱ
0: የማዘመቱ ነው ፈረንሳይ
1: መጫን ጀምረዋል ሙሌ
0: ባለፈው 3 ደቂቃዎች ጣሊያኖች መፈራፈኛ ሳተዋቸዋል ታሪካዊ ተቀናቃኞቹ ፈረንሳይ ከጣሊያን
1: ዴምቤሌ ብቻ እስካሁን ባየነው እንቅስቃሴ ያኛው ምናቀው ዴምቤሌን አልተመለከትንም ከኳስ
0: ካውሬ ማዘመቱ አገኝተዋል ፈረንሳይ ደዚሬ ዱዌ አሻገረ ደባታ ፓሜካኖ አለ ነገር ግን ድናሮማ ኳሱን ተቆጣጠረ the considerable hands of Gigi Donnarumma Gianluigi Donnarumma ya Buffon አድናቂ ነው አይዶል Buffon ነው ያ ሰባት አመቱ የኔፕልስ ከተማ ተወላጅ ወንድሙ አንቶኒዮም ግብ ጠባቂ ነው ለጣሊያን 85 ጨዋታዎች ማድረግ ችሏል Donnarumma በማንቸስተር ሲቲ ቤት እየተመለከትነው እንገኛለን የቀድሞ ፓሪስ ሰንጀርማን ተጫዋች አዳቦታ ፓሜካኖ ማይ ጋን ኳሱን ለማድረግ ጥረት አደረገ
1: አንድ ግን ሙሌ የዚዳንን ስራ ማድነቅ ያለብን የተከላካይ መስመሩን የበለጠ ጠንካራ ነው ያደረገው ግብ የማይቆጠርበት ነው በሁለት ጨዋታ በክሊን ሺት ነው ወጣን ለዜሮ ሲያሸንፍ አሁንም ካየ የመከላከል አደረጃጀቱን ካየው በቀላሉ የሚሸነፍ ቡድን አለም የሰራው ማጥቃቱ እንዳለ ሆኖ
0: ደባ የጣሊያን መንሱ ማጥቃት ደካማ ነው እይ መስላል ሜዳው ላይ ያለውን ትንፋሻቸውን ግምቶ ይመስላል አው ምክንያቱም ጣሊያኖች ተዋረሉም ኮምፓክቶ መከላከል የመረጡ ይመስላሉ ደዚሬ ዱዌ ተጫዋች አንድ ለአንድ አደገኛ ተጫዋች ነው ዱዌሎችን በቀላል ማሸነፍ የሚችል ተጫዋች ነው ሞይስኪን ፔሬ ካሉሉ ካልገድ ልኩ ነው ያለው ሞይስኪን
1: ተያይዘዋል
0: ፔሬ ካሉሉ የ26 ዓመት ፈረንሳዊ ኢንተርናሽናል ይቀርሞ የሲሚላን ተጫዋች ፔሬ ካሉሉ ዛሬ ቋሚ ነው ጁለስ ኩንዴ የተቀያሩ መር ላይ ይገኛል ማይክል ካዮ ወደ ላይ መረበት ለማድረግ ጥረት አደረገ ስፖሲቶ ዳቮታ ፓሜካኖ ራን ቸርኪ
1: አሁንም ግን ሙሌ በረጃጅም ዲያጎናል ፓሶች ሊቀጧቸው ይፈልጋሉ ጣሊያኖች በአንጻሩ የፈረንሳይ በሃይላይን መጫወት ግን መጠንቀቅ መቻል አለባቸው በተለይ ከግብ ጠባቂው ርቀው በ30 እና 40 ሜትር ርቀት የሚቆሙትን ነገር ካላስተካከሉ ምናልባት ጣሊያኖች በአንድ እና በሁለት ንክኪ ግብ ማስቆጠር ይችሉበት ድል ሰፊ ነው በተደጋጋሚ እየሞከሩት ነው ያሉት በረጃጅም ኳስ ዲያጎናል ፓስ ግብ ለማስቆጠር ሲሞክሩ
0: ያንኳ እኮ ይገኛሉ ነገር ግን እስካሁን አልተከፈቱም ትሮፌርት ዳቮታ ፓሜካኖ ጀረሚ ጃኬት ራን ቸርኪ
1: በጣም ማራኪ ጨዋታ ነው እየተመለከትን ያለ ነው ላይን የሚማርክ
0: ኦሊሴ
1: ማይክል
0: ኦሊሴ ራን ቸርኪ በቀላሉ አሌክዛንደር ባስቶኒ
1: ኦሊሴ ካላፊዮሪን በሎጬ ነው ያሳለፈው ሙሌ በእግሩ መሃል ነው ኳሱን ለቸርኪ ፓስ ማድረግ የፈለገው ሉክ ሚደንቅ ኳስ ነው ያሳለፈበት በካላፊዮሪ እግር መሃል
0: ቸርኪን 1 ሜትር ከ90 ሴንቲሜትር ቢራስ ነው
1: ያልነው ይሄንን ነበር የኦሊሴ ንግር መቋቋም አይችልም ካላፊዮሪ ስለነበረው ይሄንን ነው በመከላከል ድክመት እንዳለበት ይታወቃል በጣም የላቀ ተጫዋች ነው የሚያጋጠመው በእግሩ መሃል ያለፈው
0: ከታገም ግን አሌክዛንደር ፓስቶኒ ያመሰለ ነበር ያ 7 አመቱ የአታላንታ የማል ያካራሜ ውጤትና የወቅቱ ኢንተር ሚላን የዋላ ዘማቸው አሌክዛንደር ባስቶኒ ራን ቸርኪ በቀላሉ ፑሽ አድርጎ ወጣበት እንጂ አደገኛ ኳስ ይመስል ነበረ ሪካርዶ ካላፊዮሪ ማይክል ኦሊሴ የማቆም አልቻለም ካላፊዮሪ አደገኛ
1: ከባድ ሻክል ነበር።
0: አደገኛ ታክል ነበር። ሞይስኪን ምን አይነት አነት ነው? ቦርተጆሽ መካከለ ማለፍ ትረታ ድርጓቱን ተቀማ። አው እንደገና ኒኮሎፋ ጎሌ
1: ይታገለ ነው።
0: እስካልቬኒ ጆርጅ ኦስካልቬኒ ኒኮሎፋ ጎሌ
1: ዋው።
0: አው እንደገና ትሮፌር
1: ዋው።
0: ትሮፌር ኦስማን ደምበሌ
1: ደምበሌ
0: ደምበሌ ገባ። ደዚሬ ዲዌ አለ ደዚሬ ዲዌ ማታ
1: ብሎክ
0: አስፖሲቶ አስፖሲቶንም አስደናቂ ተጫዋች አስፖሲቶ ሰባስቲያኖ አስፖሲቶ ምን አይነት አስደናቂ መከላከል ነው! ሰባስቲያኖ አስፖሲቶ ምን አይነት አስደናቂ መከላከል!
1: ድንቅ መከላከል ነው። ድዌም ደግሞ ፋውል የተሰራበት ይመስላል። ሙሌ
0: ይመስላል። ነገር ግን የፊት መስመር አጥቂያቸው ሰባስቲያኖ አስፖሲቶ ያደረገው ተአምር ግን
1: ድንቅ መከላከል
0: ማድረግ ይጠበቅብናል። ግን የፊት መስመር አጥቂ ቡድኑ በተቸገረበት ሰዓት ላይ ተመልሶ ማገዝ አለበት አይደል? አዎ። ደዚሬ ዲዌ ግን የተጎዳው ጉዳት ሳይሆን ያንከራተተው ነው ያስተኛው።
1: አዎ። ግን እጅግ 36 ደቂቃ ሆኖታል። ለአይን የሚማርክ ጨዋታ ነው የተመለከትን ያለ ነው።
0: አዎ፣ እጅግ በጣም አስደናቂ ጨዋታ ነው። 36ኛ ደቂቃ ከ20ኛው ሰከንድ ላይ እንገኛለን። 0-0 ቀጥለዋል። ሌሎች ስቴዲየሞች ላይም ጨዋታዎች አሉ።
1: ፈረንሳይ ጣሊያን ከመጥቃት ይልቅ መከላከል በስቶበት ነው የተመለከትን ያለ ነው። በመከላከሉ ስራ በስቶባቸዋል፣ ኮምፓክት ሆነዋል፣ በረጅም ኳሶችን ለመጠቀም ሞክረዋል። ማንቺኒ አንደርዶግ አልሆንም ብሎ ነበረ። እስካሁን ባየነው ደቂቃ ግን አተክፍጎ ሲጫወቱ ነው እያየናቸው ያለ ነው። በአንጻሩ ፈረንስ ግን ፍሉድ የሆነ እግር ኳስ የተጫወተች ነው ያለችው።
0: እጅግ በጣም አስደናቂ ጨዋታ እንቅስቃሴ እየተመለከተ
1: ቲኪታ ከበጣም የሚያምረው
0: ምናልባት ኡስማን ደምበሌ
1: ከጨዋታ ውጪ ነበር። ግን ኳሱ
0: ደናሮማ ኳሱ ነው ወጣው። እጅግ በጣም አስደናቂ
1: ኳሱ። ከጨዋታ ውጪም ነበር ኳሱ።
0: አዎ። ነገር ግን አዎ፣ ስላልተቆጣ አልተለፋ። ማይክል ወሊሲ በድጋሚ እንደገና። ማይክል ካዮደ
1: ዋው።
0: አድሪያን ራቤል ለዳቮት ፓሜካኖ ማደጋ ላይ ሉካስ ያኩኒያ ፔሬ ካሉሉ ማይክል ወሊሲ ተይዟል ዛሬ
1: በሁለት ነው የተያዘው። ከላሽውን እንደ ልቡ ያሰቃየው ነው
0: ተይዟል። ማይክል ኦሊሴ
1: ነፃ ሚና ያለው ራያን ቼርኪ ነው። ባለፉት 37 ደቂቃዎች ማርክ ያልተደረገው ተጫዋች
0: ሮበርቶ ማንቺኒ የተጫዋቹን አደገኛ ነው የተረዱ ይመስላሉ።
1: በዚህ መሀል ግን ቼርኪ ነፃነት አግኝቷል። ማንም ማርክ አላደረገውም። ሙሌ ዋቴ ኮንትሮል
0: ጣሊያኖች በመከላከሉ
1: የካዮዲ መከላከል ደግሞ ከዱዌ ጋር እጅግ የሚማርክ ነው። ሙሌ ዱዌን ማርክ እያደረገ ያለው ካዮዲ ነው። ብሎክ እያደረገ ያለው በእጁ ኖረውም እናውቀዋለን። አስቸጋሪ ወርዋሪ ነው።
0: ቸርኬ ማይክል ኦሌሴ ኦስማን ደምበሌ
1: ጥሩ አይደለም ዛሬ። እስካሁን ባየው ደቂቃ የምናውቀውን ደምቤሌ አላየንም እያልኩ ነበር።
0: አንድ ተጫዋች መቀነስ የሚችልበት አጋጣሚ ነበረው። እንደገና ራያን ቼርኬ፣ አሌክዛንደር ፓስቶሬ፣
1: ማሲሚያኖ አሌግሪኒ ድምጻቸውን በሚ
0: ሳንድሮ ቶናሌ፣ ጆርጆ ስካልቬኒ፣ ሳንድሮ ቶናሌ፣ ኒኮሎ ፋጆሌ፣ ሳንድሮ ቶናሌ፣ አሌክዛንደር ፓስቶሬ ሰስፖሲቶ ኒኮሎ ፋጆሌ ሰባስቲያኖ ስፖሲቶ ጥሩ መባል ንክክ ነበር የተመለከትነው። ነገር ግን ኳሱን አተውታል ጣሊያኖች እና አዙሪዎቹ ባለፉት ዓመታት በፈረንሳይ የበላይነት ተወስዶባቸዋል። ባለፉት አምስት ግንኙነቶች እንኳ አራት ጊዜ ሽንፈት አስተናግደዋል። ፈረንሳዮች በአንጻሩ በጣሊያን ላይ የበላይነታቸው ወስደዋል። ባለፉት አስር ግንኙነቶች ፈረንሳይ 2006 ላይ በጣሊያን የተቀማችው ዋንጫ አትረሳም። በተለይ ዚነዲን ዚዳን በዛ ጨዋታ ላይ የእሱም ስህተት የሚጠቀስ ነውና አይረሱትም። ማቴራዚ በልጦት ዋንጫው መቀማቱ ይታወሳል። ፒዮ ስፖሲቶ ኳስና መረብ ሊያገናኝ ነበር።
1: በጣም ግዙፍ ረጅም ተጫዋች ነው።
0: አሁን የካዮዴ ሰዓት ነው።
1: እጁ ኖረው አሲስት በለው በእጁ
0: ከፍሩ ነው በጁ ይሻላል አንደኛ
1: በቢገበ ይሻላል ልጁ አስቸጋሪ ውርወራ ነው የሚወረውርበት በዛ ላይ ደግሞ የጣሊያን ተጫዋቾች ረጃጅም ናቸው በፊዚካል ግዝፍ ያሉ ናቸው ለመጠቀም ይችላል
0: ወራውራ ስፖሲቶ አላ ምናልባት በድጋሜ ላገኙት የማይችሉት እድል አመለጣቸው ጣሊያኖች ዳቪድ ፈራቴሲ ቱርክ ላይ ጎል ማስቆጠር የቻለው ተጫዋቸውን መሬት በድንጋይ መሳት እንደሚባለው በተለምዶ
1: በአርባኛው ደቂቃ ከ36 ደቂቃ በኋላ ያገኙት ወርቃማ እድል በድጋሚ በአራተኛው ደቂቃ ላይ ያጡትን
0: ዳቪድ ፈራቴሲ ፋጎል ላሻገር የማዘመቱን ፋጎል ላሻገር
1: ሌላ እድል
0: ደገና
1: አስቆጠሩ ፈጽሞ ጨረሰ ከጨዋታ ውጭ ሙስኪን
0: አዙሪዎች የመጀመሪያ ጎላቸውን ቢያስቆጥሩም ከጨዋታ ውጭ ሆኖባቸዋል
1: ቼክ ይደረጋል አይ ኦፍሳይድ ነው ከጨዋታ ውጭ ነው ግን አደገኛ ሳጥኑ ሲገቡ ግን የሚያስፈራ ቡድን የጣሊያን ብሔራዊ ቡድን ነው በአንጻሩ ግን የፍራንስ የዚዙ ጨዋታ ግን እጅግ ላይን የሚማርክ እግር ኳስ ተመልካችን የሚያዝናና ነው በተለይ የኦሊሴ ቼርኪ ዱዌ የሚያደርጉት ፍሉድ የሆነ እግር ኳስ በጣም ከራይበት ጋር በጣም ላይን የሚማርክ ነው ግን ፋይናል ሰርድ ውስጥ መግባትን አልቻሉ
0: አሁን ማይክል ኦሊሴ ኦሊሴ ኦሊሴ ኦሊሴ ኦሊሴ ነፍሴ Olesirian Lucas Daconia Truffert Desire Dewe Ran Cherki Adrian Rabet Truffert Rabet Michael Kayode Auto
1: Gorki kine yarago
0: የጣሊያኖች አደገኛ ነክ
1: አስፈሪ ናቸው ሳጥን ውስጥ ይያልኩ ያለው ተሱን ነው
0: ፈረንሳይ ከጣሊያን ስታድ ፍራንስ ኢንተርናሽናል ስታዲየም ላይ
1: ማራኪ ጨዋታ
0: ጨዋታቸውን ያደረጉ ይገኛሉ
1: አዎ
0: ዴምቤሌ
1: ዛሬ ጥሩ አይደለም ሙሌ ሩጫዎቹ የዘገየ የዘገየ ሩጫ ነው የሚሮጠው ሙሌ ኦልሞስት ኦሊሴ ከግሩ ጋር የሚገናኝ ኳስ ነው ያገናኘው ከግብ ጠባቂ ጋር የሚያገናኝ ኳስ ስሩ ፓስ ግን ሩጫው የዘገየ በመሆኑ
0: ወደ ሳጥን በመግባት የትኛውም የፈረንሳይ ተጫዋች ጥሩ አይደለም
1: አይደለም ግን ይሄኛው ደግሞ ሞ በጣም ጥሩ አይደለም
0: አልቻለም ጥፋት ተፈጽሟል
1: በሌሎች ስቴዲየሞች ውጤት ወጣለ ሙሌ ሃንጋሪ ከጆርጂያ 1-0 እየመራ ነው ኖርዘርን አይላንድ 2-0 ዩክሬንን እየመሩ ነው ፖላንድ 1-0 ሮማኒያን እየመራ ሮማኒያ ተጫዋች በቀይ ወጥቶባቸዋል በ22ኛው ደቂቃ ላይ
0: ነው የኛም ጨዋታ ፈረንሳይ ከጣሊያን 0-0 ይገኛል ቤተሰቦቻችን ከደቡብ ጣሊያን ወደ ምዕራብ ጣሊያን አመርተን ነው ጨዋታውን እያስመለከትናቸው የምንገኘው አደገኛ ኳስ እንደገና ኒኮሎ ፋጎሌ ሳንድሮ ቶናሌ የሚመታ ይመስላል ቶናሌ መታ እንደገና ኳሱን አግኝቶታል ሳንድሮ ቶናሌ ኒኮሎ ፋጎሌ ፍራቴሲ አመለጠው ፍራቴሲ ዳቪድ ፍራቴሲ ምናልባት እዚህ የመጀመሪያ 30 ምናምን ደቂቃዎች አስፈሪ ተጫዋች የተጫዋቸው ዳቪድ ፍራቴሲ ጣሊያኖች ኳሱን አይዙትም ኳስ ያገኙ ግን ምን ያህል በቀላሉ የፈረንሳይን የማልሜዳ መስበር እንደሚችል አውቁታል ትሮፌርት ኳሱን አገኘቶታል አድሪያን ራቤት ጥፋት ተፈጽሞብኛል እያለ ይገኛል ሳንድሮ ቶናሌ የኤሲ ሚላን ከተማ ተወላጅ የኔፕረስ ከተማ ተወላጅ ኤሲ ሚላን አካዳሚ ውጤት ቤተሰቦቹም ኤሲ ሚላን ደጋፊ ናቸው ተገዶ ከኤሲ ሚላን የወጣ ተጫዋች ነው ወደ ኒውካስትል ሲያመራ ገንዘብ ያባረው ተጫዋች እንደሆነ ተናግረዋል በዚህ ሰዓት ላይም ሌላ

0: ራስን በሬዲዮ ተመልከቱ መሰለ መንግስቱ የቀጥታ ስርጭት ከየስታዲየሞቹ በቀጥታ እግር ኳስን በሬዲዮ ተመልከቱ መሰለ መንግስቱ
1: ተመልሰናል ቤተሰቦቻችን ተመልሰናል ፈረንሳይ ከጣሊያን እያደረጉ የሚገኙት የኔሽንስ ሊግ የሶስተኛ ዙር ጨዋታ ነው ወደ እናንተ እያደረስናችሁ የምንገኘው የመጀመሪያ 45 ደቂቃው 0-0 ተጠናቋል ሁለተኛ 45 ደቂቃው ከመጀመሩ በፊት ግን በመረብ የፌስቡክ ገጽ ላይ የላካችኋቸውን ሀሳቦች ወደ እናንተ እናደርሳችኋለን በብስራት ኤፍኤም 101.1 የተላኩ ሀሳቦችንም ወደ እናንተ ማድረሳችን እንቀጥላለን ቱሪስት ጀማል አህመድ ከነገሌ አርባ ኩኩ ሰላም ሰላም የመረብ ስፖርት አዘጋጆች ሰላማችሁ እንደ ማኛ ጤፍ ብዝት ይበለላችሁ ለኦሮሞ ብሔረሰብ እንኳን ለኢሬቻ በዓል በሰላም አደረሳችሁ ኢሬቻ በዓል የአንድነት የፍቅር የሰላም የእድገት የብልጽግና ይሆንልን ብሎ ግምቱን ማስቀምጧል ቱሪስትን እጅግ በጣም ከልብ እናመሰግናለን እኛም በዚህ አጋጣሚ እንኳን አደረሳችሁ ቾንቼ ካቡይ ሱቅ አልን ገብተናል ሙሌ ደባ ማይኮ ሰላማችሁ ይብዛላችሁ ብሎናል ማንዴማን የማንቸስተር ዩናይትድ ደጋፊ ነው ሰላም ጤና ይስጥልኝ መረቦች እንኳን በሰላም መጣችሁ አብረናችሁን እንያለን ነው የሚገኘው እናመሰግናለን ሙጂብ እንደዚሁም ግምት ውልኮልናል ሲቲ ካዳማ ሰላም ሰላም የኔ ምርጦች እንዴት አመሻችሁ ፈረንሳይ 3 ጣሊያን 2 ብላላለች ሲቲ አብዱራማን ያዳማዋ ሲቲ አብዱራማን ካዳማ የዘወትር አድማጫችን የኛ ብቻ ሳይሆን የብስራት አድማጭ ነች የሊቨርፑል ደጋፊ ነች እናመሰግናለን ሲቲያችን እድሉ ዮብ ከወርቁ ሰፈር ብሎናል ዌልካም መረብ እንኳን በደና መጣችሁ እስከ መጨረሻው አብረን እንቆያለን ፈረንሳይ 2 ጣሊያን 1 ብሎናል አህመድ መድፈኛው ከፉሪ አህመድ የዘወትር አድማጫችን ነው ከፉሪ ባጃጅ ተራ ሰላም ሰላም ውድ የመረብ ስፖርት አዘጋጆች ሰላማችሁ ልክ እንደ ተፈጥሮ ውሃ በዓለም ዙሪያ ይብዛለን በመጀመሪያ ለመላው ኢትዮጵያውያን ለሰፊ ኦሮሞ ህዝብ እንኳን አደረሳችሁ አደረሰን ኢሬቻ አንድነት ነው ኢሬቻ ሰላም ነው ፍቅር ነው በመረባችን የገባ ትልልቅ አሳዎች ከምርጥ ትንታኔ ጋር አሪፍ ጨዋታ የምናይ ይመስለኛል ድል ለጣሊያን ይሆን ብሎናል የጣሊያን ደጋፊ ነው ታሜ ነጋሽ ግምት አስቀምጧል ቅርብነሽ ፍቅሬም እንደዚሁ ሀዋ ታደሰ ሰላማችሁ ይብዛ እንኳን ደህና መጣችሁ ብላላለች ሀዋ የማንቸዋ ሰፋ በድሩ አለላለን እስከ መጨረሻው አብረን እናያለን ዚያድ ሩቤ ካረሲ ነገሬ አርባ ጉኩ ብሎናል እንደዚሁ እንኳን ደህና መጣችሁ እናያለን ኢትዮጵያ ለዘላለም ትኑር የሚል ግምት አስቀምጧል ታደሳይተ ነው የዘወትር አድማጫችን የመረብ ስፖርት የመጀመሪያው ተሸላሚ መምህር ታደሳይተ ነው መምህር ነው መነገራችን ላይ አብሮ ሁሌ ከኛ ጋር የሚያመሸው ታዳችን እናመሰግናለን ዛሬ አበበ መድፈኛ ዛሬ ኮመንቴን አንብብልኝ ሰላም ሰላም ውድ የመረብ ስፖርት አዘጋጆች እንኳን ደህና መጣችሁ ዛሬ ምርጥ ጨዋታ ይዛችሁ ለመጣችሁ እናመሰግናለን ፈረንሳይ 3 ጣሊያን 1 ይጠናቀቃል አበበ መድፈኛው ነኝ ስዳማ ከሲዳማ ክልል ከዋጅግራ ብሎናል አባያችን እናመሰግናለን ተስፉ በድሩ ተስፉ ከገላን ኮንዶሚኒየም የዘወትር አድማጫችን የዘወትር አስተያየት ሰጫችን የጥንት የጠዋቱ ጠንካራው ጣሊያን እስካሁን

0: ተመለሰም የጊዜው ኮከብ ብሔራዊ ቡድን ፈረንሳይ ምሽቱን ምርጥ ፎክር እንመለከታለን ብሎናል። ሸሪፍ አወል ሰላም ሰላም ረቦች እንኳን በሰላም መጣችሁ። የኔሽንስ ሊግ የመጨረሻ ጨዋታ ይዛችሁልን ስለመጣችሁ ከልብ እናመሰግናለን። ስለ ዛሬው ጨዋታ ስመጣ ፈረንሳይ የፊት መስመር ጣሊያን የኋላ ክፍሉ ጥሩ ይመስላል። ቴንክ ዩ ደባ ጥሩ ሴት ይመስላል።
1: አዎ በሚገባ
0: የፈረንሳይ የፊት መስመር የጣሊያን የኋላ ተከላካይ
1: ድንቅ ነበረና
0: ጥሩ ይመስላል። ፈረንሳይ 3 ጣሊያን 2 ነው ያለን። አቡ እዩ ዱሪየው ነኝ። ኢሳቅ ዞብር አዝመራው አንሙት ኢዮብ ተሾመ የገብርኤል በሱ ፍቃድ በቀለ ሐምዱ አባስ ከሎሚ ሜዳ የምዕራብ ለንደን ቼልሲ ደጋፊ ልጅነት የናፈቀኝ ታደሰ ዳባ እንደዚሁም መሐመድ ረዲ ከድር ሰላም ሰላም መረብ ስፖርት ቤተሰቦች እንኳን በሰላም መጣችሁ። የዛሬው ጨዋታ ድል ለምባፔ ይሁን ፈረንሳይ 3 ጣሊያን 2 እስከመጨረሻው አብረነን ብሎናል። እናመሰግናለን። ረዲ ከድር የዘውትር አድማጫችን ነው በነገራችን ላይ እናመሰግናለን። ሸሪፍ አወል ሌሎቻችሁም ልካችሁላል። ሞዛይክ መሐመድ ከጉንችሬ ሰላም ጤና ይስጥልኝ ቤተሰብ እንኳን በሰላም መጣችሁ። ዛሬ ጥሩ ጨዋታ እንደሚሆን አልጠራጠርም። ፈረንሳይ ጥሩ ቡድን ነው። በላይ የፊት መስመሩ በጣም ጥሩ በጥራት የተደራጀ ቡድን ነው። ጣሊያን በበኩሉ በዓለም ዋንጫው ሸብለል ብሎ በአዲስ ጉልበት ያለ ቡድን ስለሆነ አሪፍ ፉክክር የሚያስመለክት ይመስለኛል። ሙሌ ሲአር7 በአሰልጣኙ ውሳኔ ስሜታዊ ሆኖ ካምፑን መልቀቁ ተገቢ አልነበረም። ነገር ግን ይቺ ሀገር ስሟ በዓለም ከፍ አድርጎ የጻፈ ትልቅ ስም ይዞ ሀገሩ በትልቅ ክብር ያስጠራ ኮከብ ሆኖ ሳለ ሙሌ በሚዲያው ከፍተኛ ተከታይ ያፈራ ሳርቅጠሉ ዱካው የሚከተለው ነውና የፖርቱጋል የኢንስታግራም ፔጅ ሙሌ በአንድ ቀን 1 ሚሊዮን ተከታይ ያጣበት ሁኔታ ስትመለከት በጣም ከባድ ይመስለኛል። ገና ከወዱ መለያው ሌላ ተጫዋች መሰጠቱ ምን የሚሉት ነገር ነው? ከሃዲ ናቸው እስከ መጨረሻው አብረን ያለነ ሞዛይክ መሐመድ እናመሰግናለን። ሞዛይካችን ሌሎቻችሁም እጅግ በጣም ረጅም እና ሰፊ ሀሳብ ሰጣችሁ። ስንታየው ግርማ ሰላም እንኳን ደህና መጣችሁ። በጣም ጥሩ ወቅታዊ አቋም ላይ የሚገኙት በከዋክብት ብዛት ድምቅ ብሎ የሚታዩት በተለያዩ የእድገት ጎዳና ላይ የሚገኙ ሁለት ሀያላን ሀገራት ሲሆኑ ፈረንሳይ ታላቅነቷን ለማስቀጠል ጣሊያን ወደ ቀደመ ሀያልነቱ ለመመለስ የሚያደርጉት ተጠባቂ አጓጊ ጨዋታ ነው። ጥሩ ፉክክር ማራኪ ጨዋታ ከምርጥ የመረብ ስፖርት አዘጋጆች መረጃና ትንታኔ ጋር ምሽቱ የደመቀ ይሆናል። ፈረንሳይ 1 ጣሊያን 2 ይመቻቸው አብሮን ብሎናል። በጣም የረጅና ማድመጣችን ነው። ስንታየው ግርማ ስንትሽ እጅግ በጣም ከልብ ነው የምናመሰግነው። እንደዚሁም በምስራት ላይ የተለቀቁ ደባ 1-3-4 ሀሳቦችን አንስቼ የመጀመሪያ 45 ደቂቃ እስኪ እንመለከተዋለን። በምስራት ኤፍኤም 101.1 የፌስቡክ ገጽ ላይ የተለቀቁ ሀሳቦችን ደግሞ ወደ እናንተ ለማድረስ ያክል አሁንም ጻፉልን ሀሳቦቻችሁን፣ በዩቲዩብም ጻፉልን። ድል ለጣሊያን ያለን ሰብለ ማሙሽ ናች። ቢኒያም ጣሊያን 2 ፈረንሳይ 2 ብላላለች። እነጂ ከድር ሰላም የውድ የመረብ ስፖርት አዘጋጆች እንኳን ደህና መጣችሁ የኛ ተናፋቂዎች፣ ፈረንሳይ 2-0 የሚያሸንፍ ይመስለኛል። ነጃ ነኝ ከፉሪ ብሎናል። እናመሰግናለን። አብዱል ከድርም ዘይኑ ድል ለፈረንሳይ ጂጂኤም ይሁ ብሎናል። የማንችስተር ደጋፊ ነው። ሰፋ በድሩ እስከ መጨረሻው አብረን ነው ያለን። ዚያዳቤ ካርሲ 40 ጉጉም እንደዚሁ ልኮልናል። ምስራቅ የሊቨርፑል ደጋፊ ነች። ሰላም ሰላም ሰላም የመረብ ኳስ አዘጋጅ እንኳን በሰላም መጣችሁ ሙሌና ባልደረቦቹ። ፈረንሳይ 3 ጣሊያን 1 ያለችን ሳዲቅ መሐመድ ሳዲቅ ከቤተል ሰላም እንዴት ናችሁ መረቦች፣ ፈረንሳይ 3 ጣሊያን 2 ብሎናል። ዘውዱ ኦብሴ የጠፋው ሰው ዘውዱ ኦብሴ በእርግጥ እሱ ጠፍቶ ሳይሆን እኛ ስለማናነብ ነው። ሰላም መረቦች እንኳን ደህና መጣችሁ እስከ መጨረሻው አብረን ነን ይመቻችሁ ብሎናል ዘውዱ ኦብሴ። የዘውትር አድማጫችን እናመሰግናለን። መሐመድ ከዲር ስንታየው ግርማ አሸናፊ ግርማ ቅርብነሽ ፍቅሬ ዳጎ ነጋሽ ከበዴ ምርጥ ጨዋታ ግን አሁንም ፈረንሳይ ታሸንፋለች ብሎናል። ድንቅ የጨዋታ ይዛችሁ መታችሁ አብረንን ያለ ደግሞ ዋን ኢትዮጵያ የሚል ፔጅ ነው። አንዋር ሳዳት ከሳሪ ሰላም ሰላም መረብ ስፖርቶች ፈረንሳይ 2-1 ብሎናል። ሌሎቻችሁም ብስራት መድፈኛው ከጉንችሬ ሰላም ሰላም መረቦች እንኳን ደህና መጣችሁ። ሙሌ ፈረንሳይ 3-0 ብሎናል። ብስራት መድፈኛው የመድፈኞቹ ያርሰናል ደጋፊ ነው። ደባ እንግዲህ በጣም ብዙ ሀሳብ ነው የተላከው። ነገር ግን ቀንደስ አድርጌ ሰዓት ለመቆጠብ ያክል ያልተነበበላቸውም አሉ ወደኋላ ጨዋታውን አይተን የምናደርሳችሁናል። የመጀመሪያው 45 ደቂቃ ምን ይመስል ነበረ?
1: እንግዲህ እንደተመለከትነው ግብ አልባ ሆኖ የተጠናቀቀው በእንቅስቃሴ ካየን 64% ሆኖ የኳስ ቁጥጥር ድርሻ የፈረንሳይ ብሔራዊ ቡድን ይዞታል። ነገር ግን ጥርስ አልባ ሆኖ ያመሸበት ክፍል ለፊት ስል ሳይሆን ግብ ማስቆጠር ሳይችል በተለይ የዱዌ የዴምቤሌና የኦሊሴ ጥምረት ዱዌና ደምቤ ኦሊሴ የሚችሉትን ሁላ እያደረጉ ነው። ደምቤሌ ግን ፈዞ ተቀዛቀዞ ያየንበትን ምሽትን ያስመለከተን። ይህን መፍዘዝ ደግሞ ያመጣው የጣሊያኖችን የካቴና ድንቅ የመከላከል ስራ 2006ን ያስታወሰንን የመከላከል ጥበብ ዛሬ የሚያስመለከቱን ያሉ የካናቫሮን የመከላከል ስራ ዛሬ የሚያስመለከቱን ያሉት እና በጥብቅ መከላከል ቆልፈውባቸዋል። ቁልፍ አጥተዋል። ብሬክ አጎ መግባት አልቻሉም። እና ነፃ ሆኖ በመጀመሪያ አጋማሽ ያየነው ተጫዋች በጣሊያን በኩል በፈረንሳይ በኩል ማርክ ያልተደረገው ቼድኪ ነው። በተጫዋች ዋን ቱ ዋን ማርኪንግ ውስጥ አልገባ። ነፃ ሆኖ በሁሉም ሜዳ ክፍል ላይ የምታየው ተጫዋች ከቦክስ ውጪ መምታት ባለመቻላቸው ግን ማስቆጠር አልቻሉም የፈረንሳይ ብሔራዊ ቡድን። በአንጻሩ ትንሽ የኳስ ቁጥጥር ድርሻ ይዞ 26% ብቻ ይዞ ኦልሞስት 36% ኳስ ቁጥጥር ድርሻ ይዞ አደገኛ ሙከራ ግን የሞከረው የጣሊያን ብሔራዊ ቡድን ነው። ከፈረንሳይ ፖዚሽን ይልቅ የጣሊያን በአንድ ሁለት ንክኪ ቦክስ ውስጥ ገብተው አደገኛ ሙከራ በመፍጠር በተለይ ሞይስ ኬን ያመከናት ጎልደን ኦፖርቹኒቲ የሚያስብል ገና በአራተኛው ደቂቃ ላይ በአራት ንክኪ የመጣ ኳስ ያመከነው ኳስ እጅግ አስቆጪ ነው ለጣሊያን ብሔራዊ ቡድን። ከዛ ውጪ ያንን አይነት ሙከራ ለማየት 40 ደቂቃ መጠበቅ ነበረብን፣ ፍራቴሲ የሞከረውን ኳስ ለማየት። ከአርባ ደቂቃ በኋላ ድጋሚ ሞይስ ኬን ነው ከጨዋታ ውጭ ሆኖ ኳሱ ግቡ ተቆጥሯል፣ ግን ሞይስ ኬን ከጨዋታ ውጭ በመሆን ግቡ ተሽሯል። እና ጣሊያኖች በጥብቅ መከላከል ግጥግጥ ብለው ተከላክለው አንድ ነገር ለመውሰድ እንደሚችሉ ግን በሚገባ አስመልክተውናል። በአንጻሩ የፈረንሳይ ብሔራዊ ቡድን ፖሴሽን ቤዝዱን በሚገባ ኳሱን ይዞታል፣ መሀል ሜዳ ክፍሉን ብልጫ ወስዷል። የመጨረሻው ሶስተኛ ሜዳ ክፍል ግን ሲገባ ግብ ጠባቂ ጋር አደገኛ ሙከራ መሞከር አልቻሉም። ይሄ ደግሞ ጥርስ የሌለው ሻርፕ ያለመሆን የኢትዮጵያ ብሔራዊ ቡድን ይመስል። ኢትዮጵያ ብሔራዊ ቡድን ኳሱን በደንብ ያንሸራሽረው ነበረ፣ ቦክሱ ሲገቡ ግብ አያስቆጥሩም። ዛሬም የዚዙ ፍራንስ በማጥቂ መስመሩ ላይ ቅያሪ ሳይወድ በግዱ የሚያደርግበት ምክንያቱም የመጡትን እድሎች ኳሶች ይሄዳሉ፣ ልክ ሶስተኛው ሜዳ መስ ክፍል ላይ ሲገቡ ኳሶች ይበላሻሉ፣ አስረክቡ ነው የሚመሉት ለፈረንሳይ ለጣሊያኖች። እና ይሄ እንቅስቃሴ አስቆጪ ነው። ከዛ ውጭ ግን ካየኸው በኦፖዚሽን ቦክስ ውስጥ 26 ኳስ የነካው የፈረንሳይ ብሔራዊ ቡድን ነው በመጀመሪያ አጋማሽ። በአንጻሩ የጣሊያን ብሔራዊ ቡድን 9 ኳስ ብቻ ነው የነካው። ይህን ስትመለከት ኦልሞስት የዋሉት ሀፍ ደይ ሙሉ ለሙሉ በጣሊያን ክልል ውስጥ ናቸው ፈረንሶች ያሉት ማለት ነው። ግን ግብ ማስቆጠር አልቻሉም። ከዛ ውጭ ግን በኦንታርጌት ሙከራ አንዳንድ ሙከራን ያስመለከቱን ግን የሚያስፈራው ግን ማጥቃት ሲመጣ የጣሊያን ብሔራዊ ቡድን አስደንጋጭ ሙከራ ነው። ንክኪው አጭር ነው፣ በዲያጎናል ፓስ ነው የሚያደርጉት። ከዛ በኋላ አደገኛ ሙከራ ይሞክራሉ። በአንጻሩ ግን ፍራንስ ኳሶችን ይዟል፣ በደንብ ፖሰስ አጓል፣ ኳሱን በቢልድ አፕ ወጥቷል። ግን ግብ ክልሉ ላይ የጣሊያንን የመከላከል አጥር መስበር አልቻለም።
0: አሌክዛንደር ባስቶኔና ስካልቤኒ በጣም ድንቅ ጥምረት
1: ኩኔም ድንቅ መከላከል ነው ያስመለከተን ያለው እሱን የተከላካይ መስበር አልቻሉ ማለፍ አልቻሉም። እሱን ለማድረግ በሁለት አጋማሽ ዚዳን ሊያደርግ የሚችለው ብዬ የምጠብቀው ከቦክስ ውጭ ኳሶችን እንዲሞክሩ ማድረግ የመጨረሻ አማራጭ ሊሆን የሚችለው ሙል።
0: እጅግ በጣም አስደናቂ መጀመሪያ 45 ደቂቃ ተመልክተና ቤተሰቦቻችን፣ ሁለተኛ 45 ደቂቃው ሊቀጥል ነው። ፈረንሳይ ከጣሊያን እያደረጉ የሚገኙት የኔሽንስ ሊግ ሶስተኛ ዙር ጨዋታ ነው። ወደ እናንተ እኛ መረብ ስፖርቶች በተወዳጁ በተመራጩ በተደማጩ በእግር ኳስ ጥንቁራጩ በስፖርት ቤት በኢትዮጵያን ኩራት በሆነው ብስራት ኤፍኤም 101.1 ላይ ወደ እናንተ እያደረስናችሁ የምንገኘው እዚህ ስቱዲዮ ላይ ዳዊት ጌታቸው ደባ በትንትና ረገዱ፣ እኔ ሙሉጌታ ወቀ በኮመንተሪው በኩል አለን። እንዲሁም ደግሞ በቴክኒክ ቁጥጥሩ የተስተካከለ ያማረ የሚጣፍጥ የድምፅ ጥራቱን እየተቆጣጠረ ፈረንሳይ ሰማይ ስር ፓሪስ ሰማይ ስር ላይ አብሮ ሰብሰብ አድርጎ የወሰደን አብርሃም ሰብስቤ ነው። ሰብሰብ አድርጎ ወስዶ ይህንን ጨዋታ ወደ እናንተ እያደረሳችሁ ነው የሚገኘው። ሮበርቶ ማንቺን እየተመለከትናቸው እንገኛለን። 61 ዓመቱ የቀድሞው የሳምፒዶሪያ የመሃል ሜዳ ዘዋሪ እየተመለከትናቸው እንገኛለን። ወደ ጣሊያን ከመጡ በኋላ ሁሉ ሶስተኛ ጨዋታቸውን እያደረጉ ይገኛሉ። የመጀመሪያ ጨዋታቸው ላይ ሽንፈት ማስተናገዳቸው ይታወሳል። ሁለተኛ ጨዋታቸውን ግን ቱርክን በሚገባ 4-1 ቀጥተው ነው የመጡ። ሶስተኛ ጨዋታቸውን አሁን ከታሪካዊ ተቀናቃኛቸው ከፈረንሳይ ጋር እያደረጉ ይገኛሉ። የመጀመሪያው 45 ደቂቃ 0-0 ተጠናቆ ሁለተኛውን 45 ደቂቃ ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ቤተሰቦቻችን ለመላው ኢትዮጵያውያን በተለይ የኦሮሞ ማህበረሰቦች እንኳን ለኢሬቻ በዓል በሰላም አደረሳችሁ ልንላችሁ እንወዳለን። በዓሉ የሰላም የፍቅር አንድነት ይሆን ዘንድ እንመኝላችኋለን። ቤተሰቦቻችን ሁለተኛ 45 ደቂቃው ሊጀምር ነው። እናንተም አብራችሁ ከኛ ጋር ቆይታ አድርጉ። ዚነዲን ዚዳን እየተመለከትናቸው እንገኛለን። ይህ ታሪካዊ ተጫዋች ዚነዲን ያዚድ ዚዳን በፈረንሳይ ብሔራዊ ቡድን ታሪክ ብቻ አይደለም፣ በእግር ኳስ ታሪክ በኤሊትነት ከሚጠቀሱ ታላላቅ አሰልጣኞች መካከል አንዱ ምናልባት ዚነዲን ያዚድ ዚዳን ነው። እኛ አሰልጣኝ ፈረንሳይ ለመጀመሪያ ጊዜ አሳካችው ዋንጫ በሜዳዋ በዚሁ ስታድ ኦፍ ፍራንስ ኢንተርናሽናል ስታዲየም ራሱ አዘጋጅታ ዋንጫውን ስታነሳ እዚህ ተጫዋች ተጽዕኖ ትልቅ ነበረ። ከልጀራ ቤተሰቦች የዘርግ እንደሚመዘዘው ዚነዲን ያዚድ ሁለተኛ 45 ደቂቃው ተጀምረዋል።
1: ኬቨን ደብሮይነ ግን ሙሌ 200ኛ ግቡን ያስቆጠረው በክለብም በሀገሩም ዛሬ አንድ ጎል ማስቆጠሩን ተከትሎ
0: ኬቨን ደብሮይነ በበቀደሙ በጣሊያን በማና ከማን ነበር ጨዋታቸው ከፈረንሳይ ጋር በነበረው ጨዋታ ላይ ተዳክሞ ተመልክቼው ነበረ። ዚነዲን ማን ነው ኬቨን ደብሮይነ ዛሬ ጎል አስቆጥሯል።
1: 200ኛ ጎል ሆኗል በክለብም በሀገሩም።
0: ያው የቀደመውን የማንቸስተር ሲቲውን ኬቨን ደብሮይነን ግን እዚህ በኋላ መመልከት አይቻልም፣ ምክንያቱም እድሜው እየገፋ መጥቷል። 34 ዓመቱ ላይ ይገኛል። ዮናችን ተመልሷል። ዮሐንስ ማዛ አይደለም የዋዛ ይሉታል። ዮሐንስ ማዛ አሁን ደናሮማ ጋር ኳሷ ትገኛች፣ ረጅም ኳስ በግራ መስመር ላይ ደናሮማ የማንቸስተር ሲቲ የኋላ ዘባቸው፣ የፓሪስ ሴን ጀርመን የኋላ ዘባቸው፣ የቀድሞ ኤሲ ሚላን አካዳሚ ውጤትና ተጫዋች ጃንሉካ ደናሮማ ጃንሉጂ ደናሮማ አንትሮፌርት አፓሜካኖ ዳቮት አፓሜካኖ ጀረሚ ጃኬዝ የማርሴሳይዱ ንጉስ የሊቨርፑል የመሃል ተከላካይ ኮናቴን የመሰለ ለዘብተኛ ተጫዋች ሽጠን ይህን የመሰለ ኮከብ አግኝተናል እያሉ ነው የሊቨርፑል ደጋፊዎች። ደዚሬ ዱዌ ተራው ትሮፌንስ ደዚሬ ዱዌ ያውታለ በቀላል ኳሱ ኢንተርሴፕት አድርገውታል። ስፖሲቶ ሞይስኪን ስፖሲቶ ኳስ ነው ተውታል። ጣሊያኖች በመርሶ ራጫቸው የሚቀጥል ይሆናል። ሁለተኛው 45 ደቂቃ ይቀጥሏል። ፈረንሳይ 0 ጣሊያን 0። ሪካርዶ ካላፊዮሪን እየተመለከትነው እንገኛለን። የጣሊያኗ መዲና የሮም ከተማ ተወላጅ የሮማ የአካዳሚ ውጤትና የቀድሞ የቦሎኛ ተጫዋች በዚህ ሰዓት ላይ ወደ ሰሜን ለንደን አምርቶ በአርሰናል ቤት ራሱን ለዓለም እያሳየ የሚገኘ ኮከብ አይነኬው ተጫዋች ሪካርዶ ካላፊዮሪ በማይክል ኦሊሴ እየተሸበረ ይገኛል። ዛሬ
1: በዚህ ውጤት ግን የሚያልቅ ከሆነ ደስተኛ ሊሆን የሚችለው ቡድን የፈረንሳይ ብሔራዊ ቡድን
0: ነው። ጣሊያን ግን ችግር ውስጥ ትገባለች ቤልጅየም ታሸንፍ ከሆነ። ይህን ጨዋታ
1: ቤልጅየም ደግሞ የመራች ነው የምትገኘው
0: ጣሊያን እዚህ ጨዋታ ላይ። ስለዚህ እንኳን ምርጥ ሶስተኛ ለመሆን እንኳን
1: ማሸነፍ ግድ ይላል።
0: አንድ ነጥብ ይገባታል። አድሪያን ራቢዮት ደዚሬ ደዚሬ ዱዌ ደዚሬ ዱዌ
1: ዴምቤሌ የለም ሜዳ ውስጥ ሙሌ ደብል ሴቭ
0: ጃንሉጂ ደናሮማ ዳብል ሴቭ አድርጎ ጣሊያኖችን ሴቭ አደረጋቸው። የሰባት ዓመቱ ጃንሉጂ ደናሮማ የኦስማን ደምባሌን ሁለት ያለቀላቸው ድሎች አመክሮበታል።
1: ደብል ሴቭ
0: ዋው ጃንሉጂ ደናሮማ
1: ለዛውም ሙሉ አጣም ለመመለስ የሚያስቸግር ኳስ በተከላካዮች ዲፍሌክት የተደረገ ኳስ ነው። ዱዌ የሞከረበት ዱዌ የሞከረውን ኳስ ግብ ጠባቂው ካዳነው በኋላ በድጋሚ ዴምቤሌ ዝግጁ ባለመሆኑና በመፍዘዙ ያገኘውን ኳስ በቀላሉ ማስቆጠር የቻለ ለግብ ጠባቂው እንካ ብሎ ነው የተጠቀመው ሙሉ። ይሄ ደግሞ ለዚዳን እጅግ የሚያስቆጭ ካሜራውም ዚዳን ነው ያስመለከተን ያለው። ምክንያቱም ስልሙን ያለባቸው በተደጋጋሚ ኳሶችን ያገኛሉ። የሶስተኛው ሜዳ ክፍል ላይ ግን የሚወስኑት ውሳኔ እጅግ ደካማ ነው እና ይሄ ለፈረንሳይ የማጥቃት ሂደት ጥያቄ ውስጥ የሚገባ ኳሶችን ከዚህ በተሻለ መሞከር እንዳለበት የምትረዳበት ነው። ዛሬ ዴምቤሌ ጥሩ አይደለም እንደኔ እስካሁን ባየሁት ደቂቃ።
0: ኦስማን ደምበሌ በመጀመሪያ 45 ደቂቃውም ተቸግሮ ተመልክተ ነው። ሁለተኛ 45 ደቂቃው በተጀመረ በአራት ደቂቃ ልዩነት የማንቸስተር ሲቲው የኋላ ደጀን ዘባቸው የግብ ዘባቸው ታላቁት
1: አስቸጋሪ ኳስ
0: ጠባቂ ጃንሉጂ ደናሮማ ኦስማን ደምበሌን እድል አብክኖታል።
1: እጅግ አስቆጭ ነው። ዚዳንን ተመልከተ ቁጭ ነው ያለው።
0: ዚዳን እንደዚያ ይመታም ነው ያለው።
1: ቁጭ ነው ያለው መሬት ላይ እጅግ ምክንያቱም ኳሱን ከፍ ባረግ ማረግ የሚችልውን ኳስ የተሻለ ማረግ የቻለ ደካማው ሳይን ይወሰነው።
2: አዎ ድራራቤት ራቤ ላይ ተፋተ ፈጽሞ በታምላባ ቢጫ ካርድ ማላርቤተሩ ሊመጡ ይመስላሉ። አዎ ጨዋታው
1: ከተዋለ
2: ሲሬዱ ኦስማን ደምበሌ ማይክል ኦሊሴ ኦሊሴ ኦሊሴ
1: ዳሮማ
2: ዋው ጃሎጂ ዳሮማ የፈረንሳይን እያንዳንዱ ሙከራ እያከሸፈባቸው ይገኛል። እንደ ንስር ከፍ እያለ እየቀለበባቸው ይገኛል።
1: በሁለት ደቂቃ ልዩነት ፍራንሶች ድብደባቸውን ጀምረዋል። በጣም የማጥቃት ኳሊቲ ጨምሯል። ግብ ነው ቢያላቸው ዳናሮማ ደግሞ ግብዘቡን አለማስደፍርም ብሎ የኦሊሴን ሙከራ፣ የዴምቤሌን ሙከራ፣ የድዌን ሙከራ በሁለት ደቂቃ ውስጥ ሶስት ሙከራዎችን እያከሸፈ ነው ያለው። በጣቶቹ ሶስት አደገኛ ሙከራዎችን ያከሸፈው ሶስቱም ነው። ሶስቱም ያጥቂ ባህሪ ያላቸው ተጫዋቾች ናቸው። ሳውዲ
2: ቀውስ ላይ እንገኛለን። 0-0 ጨዋታው ቀጥሏል። ቤተሰቦቻችን ፈረንሳይ ከጣሊያን የኔሽንስ ሊግ ሶስተኛ ዙር ጨዋታ 0-0 ቀጥሏል። ምናልባት ዶናሩማ ባይሆን ግብ ጠባቂው በሁለቱ
1: ደቂቃዎች
2: ሁለት ጎል እንመለከት ነበር። አውቶቸዋል ኒኮሎ ፋጎሌ፣ ሳንድሮ ቶናሌ፣ ለማይክል ካዮደ ነው፣ ዳቮት አፓሜካኖ አፓሜካኖ
1: ባጠቃህበት ሰዓት ግን ግብ ማታስቆጥር ከሆነ ሙሌ ትቆጭበታለህ። በኋላ
2: ፈረንሳዮች እዚህ ጨዋታ ላይ ሽንፈታ ላይ አነት የሚጋሩ ከሆነ ይቆጩበታል በነበራቸው እንቅስቃሴ።
1: ምክንያቱም ብረት በጋለበት ሰዓት ነው የሚቀጠቀጠው። በሚገባ እያጠቁ ነው ያሉት። ግብ ማስቆጠር ላይ ነው እያፈሩ የሚገኙት።
2: ጨዋታው ቀጥሏል። ቤተሰቦቻችን ተወዳጅ ተመራጭ ተደማጭ የስፖርት ቤት የኢትዮጵያ ጉራ በሆነው ብስራት ኤፍኤም 101.1 በሬዲዮ ሞገዳችን አለን። በዩቲዩብ ባለን ብስራት ዩቲዩብ ብላችሁ ብትገቡ ታገኙናላችሁ። ከ260 ሺህ በላይ ሰብስክራይበሮች ባለው ዩቲዩብ ገጻችንም ጨዋታው በቀጥታ ስርጭት ወደ እናንተ መድረሱ ቀጥሏል። ጀረሚ ጃኬት ፔሬ ካሉሉ ካሉሉ ለማይክል ኦሊሴ
1: በጣሊያን በኩል ሙሌ ቶናሊም ጥሩ አይደለም ዛሬ
2: ና ማልቤዳ ላይ ስራ በርሶበታል። እሱ እንኳን
1: ቶናሊም ኳስ የነጠቀ አይደለም።
2: ማይሪክም ራን ቸርኬ ሎካስ ዳኩኒያ አድሪያን ራቤት ትሮፌርት የፐርማውዞ ተጫዋች ደግና አድሪያን ራቢዮት ራን ቸርኪ ማይክል ኦሊሴ ሎካስ ዳኩኒያ ኦስማን ደምበሌ ፔሬ ካሉሉ
1: ደካማ ውሳኔ ኮሉሉ ክሮስ
2: ሪካርዶ ካላፊዮሪ ሞይስኪን የመታው ኳስ ተሳሳተ። ራን ቸርኪ አለ እንደገና ደዚሬ ዱዌ ፕሮፌርት አውቶታል ደብል ማድረገው አሌክዛንደር ባስቶሬ ጆርጆ ስካልቬሪ አውቶታል። አሁን ጣሊያን በመልሶ ማጥቃት ስፖሲቶ ወንድማማቾቹ ፍራንሲስኮ ስፖሲቶ እና ሰባስቲያኖ ስፖሲቶ ነበሩ።
1: ድንቅ ሪካቨሪ ሙሌ
2: ኳሱን ተቀምተዋል።
1: ኦፖሚካኖ
2: ምን አይነት አስደናቂ ጨዋታ እንቅስቃሴ ነው እየተመለከት ነው የምንገኘው። ቤተሰቦቻችን አስደናቂ እንቅስቃሴ ነው እየተመለከት የምንገኘው።
1: ማን ነው የመጀመሪያውን ግብ
2: ፔሬ ካሉሉ በቀይ መስመር ላይ
1: ማን ነው ግብ የሚያስቆጥረው?
2: በጣም
1: ጭንቀት ውስጥ የሚከት ነው ለፈረንሳይ ብሔራዊ ቡድን ሙሌ።
2: ተቀያሪ ወንበር ላይ ጨራሽ ተጫዋቾችም አሏቸው። ኦስማን ደምበሌ እስካልቬን አውቶታል በድጋሜ። ጨዋታው 0-0 ቀጥሏል። ዳቮት አፓሜካኖ አድሪያን ራቤት ኤሲ ሚላን ተጫዋች
1: ቶናሊ ቶታሊ
2: ፓሪስ ሴንት ጀርማን እና የዩቬንቱስ የቀደመ ተጫዋች 31 ዓመቱ ፈረንሳዊ ቢጫ ካርድ ቢጫ ካርድ ራን ቸርኪ ላይ ጥፋት ተፈጽሞበታል። ኒኮሎ ፋጆሊ ነው ጥፋቱን የፈጸመው። ኒኮሎ ፋጆሊ
1: አጠገቡ ናቸው ዳኛው ያሉት ሙሌ።
2: አዎ በቀላሉ ነው ያዩት።
1: በቀላሉ ሲጎቱት እያዩት ነው ያሉት። ጎትቶ የጣለው ቸርኪ ደግሞ እንኳን ነክተው በቋፍ የሚወድቅ ተጫዋች ነው። ዚዳንም ጎ እያላቸው ነው።
2: የዩቬንቱስ የአካዳሚ ውጤት የአምስት ዓመቱ ጣሊያናዊ የፊዮረንቲና ተጫዋች ኒኮሎ ፋጎሊ ጠፋፍ ፈጽሞ የቢጫ ካርድ ሰለባ ሆኗል።
1: ለኦሊሴም ለቼርኪም የሚመች ቦታ ነው ሙሌ ኳ
2: አደገኛ ቦታ ላይ ነው ደባ።
1: ለኦሊሴም ለቼርኪም የሚመች ቦታ ነው። ግቡን ካስቆጠሩስ ምናልባት ቴንሽኑ ይለቃቸው ይችላል እንጂ ፍራንሶች ግብ ማስቆጠሪያ መንገዱን ያጡት።
2: አዎ የዶሚኒክ ሶቦዝ ላይ ቦታ ነው ቦታ።
1: በመዚህ ምትም ኦሊሴ ጥሩ መቺ ነው ለዚህ ቦታ ላይ።
2: ማይክል ኦሊሴ
1: አስቆጠረው ሙሌ ዋው።
2: ማይክል ኦሊሴ ፈረንሳይን ቀዳሚ አድርጎታል። የአራት ዓመቱ ከናይጄሪያዊ አባቱና ከአልጄሪያዊ እናቱ በእንግሊዝ የተወለደው የሬዲንግ አካዳሚ ውጤት የወቅቱ የባየር ሙኒክ ተጫዋች ማይክል ኦሊሴ አስደናቂ የቅጣት ምት አስቆጥሮ ፈረንሳይን 1-0 እንድትመራ አድርጓታል። ደና ሮማ ምንም ማድረግ አልቻለም። በቆመበት ነው ኳሷ ላይ ያያ
1: ማየት ብቻ ነው ድሉ። ኦሊሴ
2: ደና ሮማ ምንም ማድረግ አልቻለም።
1: ዋው
2: ማይክል ኦሊሴ
1: የዚዳን
2: ፈገግታ ዘነድን ዚዳን ቦረቀ። ዘነድን ዚዳን ሲቆም ቀዝቃዛ ነው፣ ጎል ሲያገኝ ደግሞ ብራሪ ነው። ዘነድን ዚዳን
1: የቡድኑን ኢንስፓሬሽን ተመልከት ሙሌ። ለአይን እጅግ እጅግ እጅግ የሚማርክ ጎል ነው ያስቆጠረው። ቼርኪ ነው በአጭር ያስጀመረለት። 90 ዲግሪ ላይ ነው ለዳና ሮማ እድል ሳይሰጠው የግቡን አግዳሚ ጥግ 90 ዲግሪ ላይ መጥቶ ነው ግቡ የተቆጠረው። ይሄ በሚገባ ማቹ ዊነር የምትለው ተጫዋች ነው። ማጂካል ጎል ነው ያስቆጠረው። ለኦሊሴ ሁሌ የማትረሳው ጥሩ መቺ ነው እያልኩ ነበረ። እሱ ቦታ ነው ስለነበር እና የእሱ ምቹ ቦታ ጠብቆ እግሩ ላይ ልጥፋ ያማረ ኳስን ያስቆጠረው ከጎሉ በላይ ሙሌ በሶስት ጨዋታ 2 ግቦችን አስቆጥሯል ኦሊሴ። ሁለቱም ግቦቹ ደግሞ እጅግ የሚማርኩ ናቸው። ፍራንስ በትክክለኛው ሰዓት ነው ግብ ያገኘችው። በተደጋጋሚ ሞክረዋል። ዚዳን ደግሞ ደስታ የገለጸበት መንገድ የሚደንቅ ነው። በጣም ተጫዋቾቹ ላይ የሚጋባ ነው።
2: የዚዳን ታማኝ ወታደር የቬንሰንት ኮምፓኒ ልጅ
1: ጀመሩ ጭፈራቸው።
2: በብሔራዊ ቡድን ደግሞ የዘነድን ዚዳን ልጅ ነው ማይክል ኦሊሴ፣ ምሽግ ሰባሪው ተጫዋች።
1: በጣሊያን በኩል ግን ቅየር ያስፈልጋል ሙሌ። እነ ቶናሊ ሜዳ ውስጥ የሉም። መሀል ሜዳ ክፍሉ ብልጫ ተወስዶባቸዋል።
2: አዎ ጣሊያን በተቀናቃኟ ፈረንሳይ 1-0 እየተመራች ትገኛለች። ምንም እንኳን አሰልጣኝ ሮበርቶ ማንቺኒ እንጂ ማርኮ ማቴራዚ ባይሆንም ዘነድን ዚዳን ግን የ2008ቱን በቀል በእያንዳንዱ ጨዋታ ላይ ማሳረፍ ይፈልጋል። ጣሊያን ላይ ማሳረፍ ይፈልጋል ዚዳን ግን።
1: ሮቤርቶ ማንቺኒ በአስቸኳይ ምላሽ መስጠት አለባቸው የጎል ዲፈረንሱ ሳይበዛ። እስካሁን ባየነው የፈረንሳይ ማጥቃት ግን ፍራንስ ሌላም ጎል ማስቆጠር እንደሚችሉ እያስመለከተን ነው እንቅስቃሴው። የጣሊያን የማህሜዳ ክፍል ሙሉ ለሙሉ ባላንሱን ስቶ ኳሱን ለፍራንሶች ለቆላቸዋል ሙሉ። ፍራንስ ማግባት አልቻሉም እንጂ 3-4 ማግባት ይችሉ ነበር እስካሁን ባለው እንቅስቃሴ።
2: ፓሜካኖ፣ ማይክል ኦሊሴ፣ ኦስማን ደምበሌ፣ ሉካስ ዳኮኒያ፣ አድሪያን ራቤዝ፣ ራያን ቸርኪ
1: እንደፈለጉ ኳሱን ሲቢውልድ አጎ ሲቀባበሉ ነጣቂ ተጫዋች የላቸውም በጣሊያን በኩል ሙሌ።
2: አሁን ራያን ቸርኪ በቀይ መስመር ላይ ራያን ቸርኪ ወደ 2ኛ ጎል እየተንደረደሩ ይገኛሉ ፈረንሳዮች። ኦስማን ደምበሌ፣ ራያን ቸርኪ
1: ደጋፊው እንደ ሳት የተቀጣጠለው ሙሌ።
2: ቸርኪ እንደገና ዳቮት አፓሜካኖ አድሪያን ራቤት ኦፓሜካኖ ጀረሜ ጃኬት የማርሴይ ሳይዱ ንጉስ የሊቨርፑል የመሃል ተከላካይ ኮናቴን ያላቀቀን አምላክ ይመስገን ጀረሚ ጃኬት ሊሰጠን ነው ሲሉ የማርሴይ ሳይዱ ደጋፊዎች የሊቨርፑል ደጋፊዎች የኔ ኮከብ እያደነቁት ይገኛሉ። የሬንስ አካዳሚ ውጤት ጀረሚ ጃኬት ኦፓሜካኖ ትሩፌርስ ሉካስ ዳኩኒያ ራያን ቸርኪ ቻርኪ ማይክል ኦሌንስ አመለጠው
1: አመለጠው ስካልቪኒ ስካልቪኒ ድንቅ መከላከል
2: ምን አይነት ፈረንሳይ ነው የተመለከተን ምን ይገኛው 59ኛ ደቂቃ ከ30ኛው ሰከንድ ላይ ፈረንሳይ 1 ኢጣሊያን 0 ፈረንሳዮች ግን በሜዳው ላይ የተጫወቱ ሳይሆን የተዝናኑ ነው
1: ሙሊ ቶናሊ እስካሁን ባለፈው ደቂቃ አልሞስ 59 ደቂቃ ላይ ደርሷል ቶናሊ 34 ኳስ ብቻ የነካው በጣም ትንሽ ቁጥር የነካው ሜዳ ላይ የሌለው ማለት ነው ከሱ ቀጥሎ እንቅስቃሴ ቆሞ ሞይስኪን ነው ሞይስኪንም በጫወታው ውስጥ አልሞስ ሚናው ወርዱ ነው የምትመከተው ማጥቃቱንም ያገዛ አይደለም መከላከሉንም ያገዛ አይደለም
2: ዋስላ ግን ተወሳል ደባ ራንቸርኬ ራንቸርኬ ቸርኬ አመለጣቸው ፈረንሳዮች
1: ሞይስኪን 22 ኳስ ብቻ የነካው ሙሌ እንዴው በቁጥራቸው መቀየር እንደለባቸው ትረዳለ አልሞስ ብልጫው ሰሩበት ምክንያት ለምን ደሆነ የሚገባ
2: አይ ሰራ ያለ ተከላካይ መስበረቻ ቆል
1: ብዙ ኳስ የነካው ሪካርዶ ካላፊዮሪ 40 ኳስ ነክቷል ከሱ ቀጥሎ ያቀው ባስቶኒ ነከው ብዙ ኳስ 42 ኳስ
2: በቃ ተከላካይ
1: ሌሎቹ እንዳለ ኳስ አልነኩም ማሜዳ ላይ ያሉት ልጆች አጥቂ ላይ ያሉት ልጆች አልሞስ ጥሩ ፎርም ላይ አይደለም ዛሬ ያሉት
2: ዳቮ ታፓባይካኖ ጀራሜ ጃኬት ማይክል ኦሌሴ ፐሬካሎሉ አለ
1: ተመልከት ባንጻሩ የፍራንስ ራቦት ብቻውን 58 ኳስ የነካው ሙሌ
2: ፓሲዮ ደባኮ
1: ኦፒሚካኖ 79 ኳስ የነካው
2: ደባፓሲዮ ደባኮ አውሬው ዮከረሽ ኦላስ ኮንትራ ያለ ነው እስኪ
1: ተመልከት ኦሌሴ ሙሌ 67 ኳስ የነካው የተጫዋቾቹን ልዩነት ነው የምትመለከተው በዚህ ሰዓት
2: ኦስማን ደምበሌ ማይክል ኦሌሴ ኒኮሎ ፋጆሊ ስፖሲቶ ስፖርት ተፋተ ፈጽሞበት አላውን ጨዋታው ቀጥሏል 61ኛ ደቂቃ ከ5ኛ ሰከንድ ላይ ይገኛል በሰቦቻችን ተወዳጅ ተመራጭ ደማጭ የእግር ኳስ ተንኮራጅ በሆነ በስራት ኤፍኤም 101.1 መረብ ስፖርት ነው እየተከታተላችሁ የምትገኙት
1: ዮኮሪሽ 61ኛው ደቂቃ ላይ ግብ አስቆጥሯል ስዊድን ቦስኒያን 1-0 እየመሩ ነው የሚገኙት
2: ስዊድን
1: ጥሩ ጊዜ ያሳለፈ ነው በክለብ የተበደለው ተጫዋች ለሀገሩ ግን ድንቅ ጊዜ ያሳለፈ ነው ሉክ ጎሉ ሲቆጠር ያለውን ሴሌብሬሽን ተመልከት ስቴዲየሙ የተንቀጠቀጠው ዚዙ ዚዙ ነው ጭፈራው በራሱ
2: የካበርዝን ጉዳት
1: ቅያሬ ትክክለኛ ቅያሬ ሙሌ ቶናሊ
2: አው ኒኮሎ ባሬላ ና ቬርካራ ወደ ሜዳ እየገቡ ይገኛሉ
1: ትክክለኛ ቅያሬ ቶናሊ ኦልሞስታ 22 ኳስ ብትሉ
2: ቶናሊ ማን ነው ይትበ ሳንድሮ ቶናሊ ተቀይሮ ከሜዳ ወጥቷል ኒኮሮ ባሬላ የኢንተር ሚላኑ ቀማኛ የመሃል ሜዳ ቀማኛ ገብቷል ራንቸርኬ ቸርኬ
0: ቸርኬ ኳስ ምንም አይለቀው
1: ነፃ ሆኖ ተጫውታለው እሱ ነው በእንግስቃሴ ማርክ አልተደረገም ያልኩ ነበር የረበሸም ያለው እሱ ነው
2: አውራን ቸርኬ ኳስ በቀላሉ የለቀቀ አይደለም ዳቬድ ታላላቅ በግራ መስመር ላይ ስፖሲቶ
3: ፍራቴሲ
2: ዳቪ ፍራቴሲ
3: ባስቶኒ
2: አሌክዛንደር ባስቶኒ ጆርጆ ስካልቪኒ ማይክል ካዮዴ ካዮዴ አሌክዛንደር ባስቶኒ ስፖሲቶ ስፖሲቶ
1: አመለጣቸው ሙሌ ቶናሊና ስፖሲቶ ነው ወጡት
2: ኦኬ
1: ወንድምየው በነሱ ቦታ ባሬላና ፌርጋ ገብቷል
2: ኦኬ ዳ ፒዮ ስፖሲቶ ተቀይሮ ወጥቷል ሞይስኪ ለፊት መስመሩ ይመራል ማለት ነው ቫርጋራ
1: አው ቶናሊ ግን ምናል ሜዳ ውስጥ እንዳልነበረ ቁጥሮቹም ይናገራሉ ቁጥሮቹም አይዋሹም ሙሌ
2: ኦፓሜካኖ
1: በእጥፍ እያንዳንዱ የጣላን በብሔራዊ ቡድን ተጫዋች በፍራንሶች በኳስ ንግግር በእጥፍ ይበለጣሉ
2: ቬርጋ
1: በእጥፍ ሙሌ እያንዳንዱ ተጫዋች በኳስ ንግግር
2: ራሱ ባይታገንተው ኦፓሜካኖ ጀረሚ ጃኬት አድሪያን ላምበርት ራን ቸርኪ ዛሬ ትኛው ቦታ ላይ ነው ያለው
1: ነፃ ነው ማርክ ያደረገው
2: ማይክል ኦሌሴ ሉካስ ዳኮሪያ ደሲሬ ዱዌ ብለን ኳስ ለሰጠው ሉካስ ዳኮኒያ አሁን ደሲሬ ዱዌ ቶታል ጣሊያኖች አው ቶታል እንደምንም ተረባርበው ቶታል አድሪያን ራቤት ትሮፌርት
1: ፖላንድ አምስተኛ ጎል አስቆጥራለች። ሮማኒያን ቀይ ሞቶባቸዋል። 5-0 እየመሩ ነው።
2: ሮማኒያ በፖላንድ 5-0 እየተመራች ትገኛለች። አሁን ዳቪድ ፍራቴሲ፣ ሪካርዶ ካላፊዮሪ፣ ካላፊዮሪ ኤስፖሲቶ፣ ሰባስቲያኖ ኤስፖሲቶ ከጨዋታ ውጭ።
1: የኦሊሴን ጎል ግን ሙሌ በጣም በጣም በቃ ማድነቅ መቻል አለብን። አንግላጋሽቶ አንድ ግብ ጠባቂ ምንም ማድረግ እንዳይችል አጎ ነው ግቡን ያስቆጠረው።
2: ኢጣሊያ ሌጀንዶች ይህንን ጨዋታ በዝምታ ተውጦ እየተከታተሉት እየተመለከትናቸው እንገኛለን።
1: ሩድ ቫንስትሮይንም አስመልክቶናል። አሁን ካሜራ
2: ሩድ ቫንስትሮይን ማሳየን ቀድሞ የማንቸስተር ዩናይትድ የአጥቂ መስመር ተጫዋች
1: ዮኮሬሽን በሶስቱም ጨዋታ ሶስት ግብ አስቆጥሯል። ኦሊሴም በሶስት ጨዋታ ሁለት ግብ አስቆጥሯል። ድንቅ ጊዜ ያሳለፉ ነው በሶስት ጨዋታ ለሀገራቸው።
2: ዮከረሽ ጭራቁ አውሬው ዮከረሽ ተመልሷል እያሉ ይገኛሉ የአርሰናል ደጋፊዎች። የካይ ሃቨርትዝን ጉዳት ተከትሎ ትክክለኛ ጊዜ ያለ ይመስላል። አንዳንዶቹ ግን እሱ በሁሌም በብሔራዊ ቡድን ጥሩ ነው ሲሉ ደግሞ በፕሪሚየር ሊጉ እንደሚቸገር ይናገራሉ። ዴዚሬ ዱዌ
1: ኬቨን ደብሮይኔም ሁለተኛ ብለመቶ አንደኛ ግቡን አስቆጥሯል። ሙሌ
2: ቤልጅየም ወለዚ
1: ጣሊያን አደጋ ውስጥ ነው የሚሆነው።
2: ቱርክ ቱርክ ያገኛት ሁሉ የሚጋልባት ቤተሰብ አልባ ፈረሱናለች። ያገኘ ነው የሚጋልባት።
1: ለደብሮይኒም ድንቅ ምሽት ነው።
2: ፈረንሳይ ለዜሮ አሸንፋቻለች።
1: ሁለት መቶኛ ግቡንም ሁለት መቶ አንደኛ ግቡንም አስቆጥሯል።
2: ኬቨን ደብሮይን ዳቮት አፓሜካኖ ሪያን ቸርኪ በፈረንሳይ ብሔራዊ ቡድን በኩል ምናልባት ቅያሬዎችን የምንመለከት ይመስለኛል።
1: ዴምቤሌ ሜዳ ውስጥ ኦልሞስ የለም ማለት ይቻላል። ሙሉ
2: ምናልባት ሌፓውል ሊገባ ይችላል። ስቴፓን ሌፓውል የሬንስ የፊት መስመር አጥቂ በሬንስ 27 ጨዋታዎችን አድርጎ 23 ጎሎችን ከመረብ አሳርፏል። ሪያን ቸርኪ ማይክል ኦሊሴ ከሱ የማይጠበቅ ስህተት ስፖሲቶ ሰባስቲያኖ ስፖሲቶ ሪካርዶ ካላፊዮሪ በርጋራ
1: ኡፓሜካኖ በጣም ድንቅ መከላከል ሙሌ።
2: ፈረንቻዎች በጣም አስደናቂ መከላከል
1: አደገኛ ኮስተት ዋው
2: አሌክሳንደር ባስቶኒ የጣሊያን ተከላካይ የዘጠኝ ቁጥር ሚናም ተላብሶ ኳስና መረብን አገናኘ። የፈረንሳይ ተከላካዮች መዘናጋት አሌክሳንደር ባስቶኒ የአታላንታ አካዳሚ ውጤት የኢንተር ሚላን የኋላ ግድግዳ ለጣሊያን የዘጠኝ ቁጥር ተጫዋች ሚና ተወርቶ ኳስና መረብን አገናኘ። ጣሊያኖችን ወደ አስቻነት መልሶቸዋል። ዋው አሌክሳንደር ባስቶኒ፣ ዋው ሮበርቶ ማንቺኒ፣ ዋው አዝሮቹ ጣሊያኖች! ምን አይነት አስደናቂ፣ ምን አይነት አስገራሚ፣ ምን አይነት አስደማሚ ደናሩማ! ምን ማረጋለ ማነው ማይክል ምን ማረጋለ ቻለ።
1: ኡፓሜካኖን የሚያስቆጭ ጎል ነው የተቆጠረው። የእሱን ድካም በዜሮ ያባዛ ማለት ነው። ራቢዮት አደጋውን ሳያነብ ቀርቶ ነው ኳሱን የሰጠው። ይህ ኳስ ደግሞ ሲመጣ ኩና ከእግሩ ላይ የተቀማውና ያ ተከላካይ እንግዲህ አንድ ተከላካይ ባስቶኒ ከቦታው መጥቶ እዛ አጥቂ ክልል ላይ ደርሶ ያገኘውን የስተት ኳስ የተጠቀመበት መንገድ ደግሞ የሚደንቅ ነው እና ዚነዲን ዚዳን ማመን አልቻለም በኳሱ እንቅስቃሴ። ኡፓሜካኖ ድንቅ መከላከል፣ ኳሱን አጽድቶታል። ራቢዮት ከዛ የተሻለ ማግ ነበረበት። ራቢዮት ጀርባውን ሳያነብ ቀርቶ ነው ለኩና ኳሱን የሰጠው።
2: አኔ ደባ ዚጨዋታ ላይ የገረመኝ የተቆጠረው ጎል ሳይሆን የጎል አስቆጣሪ የማል ተከላካይ መሆኑ
1: ባስቶኒ ይውቃ አገኘው ቦታውን የነሱን ቢልድ አፕ ተነገኘ
2: እስተት እንደሚሰሳት እንደተረዳ በጣም ቢደንቅ አሌክዛንደር ባስቶኒ በባርሴሎና በሪያል ማድሪድ በፓሪስ ሴንት ጀርማን የሚፈልገው 1.90 ሴንቲሜትር የሚረዝመው የጣሊያኖች ደጀን ኳስና መረብን አገናኘ።
1: እዚህ ደማ ምን አልቻለም ሙሌ በእንቅስቃሴው
2: ቱሪስት ጀማ ጀማት ቱሪስት ጀማ ሃይሜ ቋንድራ በታችው ደጃ
1: ለካከሰው ነበር ራቢዎት ግቡን ያስቆጠረው።
2: ጣሊያኖች ከደስታቸው ሳይመለሱ ውሃ ሊቸልስባቸው ነበር። የጣሊያን ብሔራዊ ቡድን ደጋፊዎች ከመቀመጫቸው ለጭፈራ ተነስተው ሳይቀመጡ እዛው ላይ ሊያስጨፍራቸው ነበር በንደት።
1: ደምቤሌም ዱዌም መቀየር ያሳታቸው ደርሷል። ሙሌ ሁለቱም ኦልሞስት ተቀዛቅዘዋል። በተለይ ደምቤሌ በመጀመሪያው አጋማሽም ጥሩ አልነበረም።
2: ፈረንሳይ የፊት መስመር እንጂ የተከላካይ መስመር ተጫዋች የላትም የሚሉትን ሀሳብ እውን ያደረገ ጎል ላይ ተቆጠረው። ሞይስኪን የላጎል ምናልባት ሞይስኪን ሉካስ ዲያኮኒ አለ አሁን ምናልባት ስፖሲቶ ሰባስቲያኖ ስፖሲቶ ስፖሲቶ በመሃል ሰብሮ ለሚያደርገው ጥረት አልተሳካለትም። ሰባኛው ደቂቃ የጨዋታ ያበረ ይመስላል። የማይክል ኦሊሴን ታምር ይፈልጋል። የማይክል ኦሊሴን እግሮች ይፈልጋል። ዚነዲን ዚዳን ጎል ሲቆጥር አርሰናል ተክዟል። ፈረንሳይ ኮከቦች አሏት። ኮከቦች ግን ያበሩም አንዳንዶች
1: አሁን ደምቤሌና ዱዌ መውጣት አለባቸው። ጨርሰዋል።
2: ወደኋላ ተመለሰ ክሊዩሽ። ወደ ሜዳ የሚገባ ይመስላል። ኤድዋርዶ ካማቪንጋም ተነስቷል። ብራዚል ባርኮላም ተነስቷል።
1: ባስቶኒም በሁለት ጨዋታ ሁለት ግብ አስቆጥሯል።
2: ነው መግራበስ በቀይ መስመር ላይ ማይክል ኦሊሴ ሉካስ ዲያኮኒያ ትሮፌርች አው ልጅነት የናፈቀኝ አርሰናል ደጋፊ ነው። ለደምበሌ በገንዘብ መድባህ እንደ ዛሬ በልልኝ ያለኝ ነው። ደባ
1: አው ያስብላል እንቅስቃሴው
2: በገንዘብ ነው እኔ መደብኩት በድንጋይ አይደለም። እባክን እያለ ነው።
1: አራቢዎትና ኩንሃ ግን ማንበብ ነበረባቸው አደጋውን ሙሌ። በተለይ አራቢዎት
2: ፔናልቲ ጠይቀዋል ፈረንሳዮች። ነገር ግን የማላ ፔተሩ የ42 ዓመቱ ስፔናል ተዋር ፔተር ግን አይገባውም ብለዋል። አይ ምንም አይገባም።
1: መውደቁን የፈለገው ይመስላል። መውደቁን አያሰጥም። ኳሱን አያሰጥም።
2: ተጫውተ
1: አሸንፍ። የራቢዎት እና ኩና ግን ጌም ማኔጅመንት
2: ዚዳን እንደቲያቱን አየ ነው። ጎል ሲቆጠር ያደረገውን ጭፈራም ተመልክተን ነበር። አንተ የፈረንሳይ ደጋፊዎች ሽንፈት አልፈለም።
1: አንድ ጥሩ ታሪክ ግን አላቸው ሙሉ ጣሊያኖች ከሜዳቸው ውጪ ሲጫወቱ በ11 ጨዋታ አልተሸነፉ። ያይዟል ሙስኪን
2: ጨዋታው ቀጥሏል። ሁለቱ ቡድኖች ተቀናቃኞች ናቸው። ጣሊያን እና ፈረንሳይ የጎረቤታማ ተቀናቃኞች ናቸው። ይቀናናሉም ይባላል። ማይክል ኦሊሴ
1: መልቀቅ ነበረበት ኳሱን
2: ሳትተውታል። ማይክል ካዮደ ማይክል ካዮደ ሁለቱንም አተናመሳቸው። ነገር ግን ኳስ ወጥቶባቸዋል። ስለዚህ በመልሶ ጨዋታው የሚቀጥለው የሚሆነው ማይክል ካዮደ ማይክል ኦላፖደ ካዮደ የጁቬንቱስ አካዳሚ ቤተሰቦቹ ናይጄሪያውያን ናቸው። ከዚህ ቀደም በፊዮረንቲና ቤት እናስታውሰዋለን። በብሬንትፎርድ ቤት 42 ጨዋታዎች አድርጎ አንድ ጎል ከበረ ማሳረፍ ችሏል። በተለይ በጆሮው የሚሞገስ ተጫዋች ነው ማይክል ካዮደ። አሁን ደዚሬ ዱዌ በግራ መስመር ላይ ደዚሬ ዱዌ ያው ጣሊያኖች ኳስ እንዳያልፋቸው ተረባርበው ነው የሚከላከሉት። ሰብሰብ ብለው ይከላከላል። ማይክል ኦሊሴ ኦስማን ደምበሌ ሉካስ ዳኩኒያ ለደዚሬ ዱዌ ትሮፌርት ትሮፌርት
1: ደካማ ክሮስ
2: እና ሮማ ኳስ በቀላሉ ማየት ያ
1: ትሮፌትም ደካማ ክሮስ ነው ያደረገው ሙሌ
2: 74ኛ ደቂቃ

0: ሳ ሶስተኛ ሰከንድ ላይ ጨዋታው ሊጠናቀቅ 15 ያህል ደቂቃዎች ብቻ ይቀራሉ።
1: የቶናሊ መውጣት ግን ትክክል ያለ መሆኑን የምታውቀው የጣሊያን እንቅስቃሴ ጥሩ ሆኗል። ከቶናሊ መውጣት በኋላ
0: ቶናሊ ምን ይሻለዋል? በቶትናም ፈዞ በጣሊያንም ፈዞ ምንድን ነው የሚሻለው? ፈረንሳዮች ምናልባት የማሸነፊያ ጉሎ አለማየ ጥረት እያደረጉ ይገኛሉ። ቱሪስት ጀማል ከነገሌ አርባ ኮኮ እንኳን ለኢሬቻ በዓል በሰላም አደረሳችሁ እያለን ይገኛል። ፈረንሳይ ሁለት ጣሊያን አንድ ብሎናል። የሚሆንበት እድል አለሁ በተቃራኒ የሚሆንበት እድል አለሁ። ምናልባት ሁለተኛ ጎል ለማገኘት ተቀርቧል። በፈረንሳዮች በእያንዳንዱ እንቅስቃሴያቸው አርቢተሩን እየተከራከሩ
1: የማዘምት ንክክ ያለው ነው
0: የተነካ ይመስላል።
1: በጉልበቱ
0: ስካልቪኒ
1: በጉልበቱ የነካው ይመስላል። ሲነዲ ዚዳን ወደኋላ የሚያሳየው እንቅስቃሴ የተሻለ እንዴት እንደሚያምር ባርኮላ ትክክለኛ ቅያሬ ሙሌ ድወይ መውጣት አለበት።
0: ጎል አስተናግዳለች። ሮሜሮ ሉካኮ ኳስና መረብን አገናኝቶ ቱርክ በቤልጅየም 3-0
1: የተመራች ካማቪንጋ
0: ብራድሌ ባርኮላ ወደ ሜዳ ገብቷል። ካማቪንጋም ወደ ሜዳ ገብቷል።
1: ትክክለኛ ቅያሬ ነው።
0: ማን ይወጣው?
1: ድዌና ቸርኪ
0: ሪያን ድዌና ዴዚሬ ድዌና ሪያን ቸርኪ ተቀይረው ወጥተዋል። ቱርኪ ጎል እየዘነበባት ይገኛል። በፈረንሳይ አንድ ጎል፣ በጣሊያን አራት ጎል፣ በቤልጅየም ሶስት ጎል። የጎል ማት እየቆጠረች ይገኛለች። ያገኛት የሚጋልባት ሆናለች። ቱርክ እንደነ አርዳ ጉለር እንደነ ይልማዝ የመሳሰሉ ኮከቦች ቢኖሯትም መከላከል መስመራቸው በጣም ደካማ ነው። የቱርክ ደካማ ተከላካዮች ያሏቸው ለዚያም ይመስለኛል ጎሎች በቀላ የሚቆጠርባቸው። ማይክል ካዮደ ማይክል ካዮደ
1: ካዮደ መስመሩን ለቆ ወደ ማጥቃቱ መጣ። ባርኮላ እንዴት እንደረወረው ተመለከትክ? ሙሌ
0: ብራድሌ ባርኮላ ብራድሌ ባርኮላም ገብቷል። የመርሲሳይዱ ንጉስ የሊቨርፑል የክረምት የዝውውር መስኮት አስደናቂው ፈራሜ ከ125 ሚሊዮን ፓውንድ በላይ የወጣበት ተጫዋች ወደ ሜዳ ገብቷል። ተቀይሮ ምን ሊያደርግ ይችላል የሚለውን አብረን እንመለከታለን። ተወዳጅ፣ ተመራጭ፣ ተደማጭ የእግር ኳስ ጥንቆራጭ የስፖርት ቤት የኢትዮጵያ ኩራት የሆነው ብስራት ኤፍ ኤም 101.1 ነው እየተከታተላቸው የምትገኙት። በዩቲዩብ ጨዋታው ወደ እናንተ እየደረሰ ይገኛል። ብስራት ዩቲዩብ ብላችሁ ብትገቡ ታገኙናላችሁ። ቤተሰቦቻችን አሞስኬን ጀረሚ ጃኬት
1: በጣም ድንቅ ኳሊቲ
0: ኦፓሜካኖ። በነገራችን ላይ ሊቨርፑሎች ከኮናቴ ይልቅ ስቱር ተከላካይ ያገኙ
1: ይመስላል። ከኳስ ጋር ያለው ምቾት እርጋታውም ጥሩ ነው። ጌም ሪዲንጉም ጥሩ ነው።
0: አንድ ለአንድም በቀላል የሚሸነፍ
1: ከቫንዳይ ጋር ጥሩ ጥምረትም መስርተዋል። አሁን ሰሞኑ ብሬኩ ካላስረሳቸው በስተቀር ጥሩ ፎርም ላይ ነበሩ። ከቫንዳይ ጋር
0: ከጉንዶሎ ፒያን ቤተሰቦች የዝርግዶ የሚመዘዘው የአንድ ዓመቱ የመርሲሳይዱ ንጉስ የሊቨርፑል የማል ተከላካይ ጀረሚ ጃኬት ከሬንስ ነበር ወደ ሊቨርፑል ማምራት የቻለው። ወደ 55 ሚሊዮን ፓውንድ ወጥቶበታል ዝውውሩ። ማይክል ካዮ ደጋ ኳሷ ትገኛለች። ጀረሚ ጃኬት ምን ማድረግ አልቻለም። ካዮ ድብቅላ ሆኖ ያለፈው ወይ ተጫዋች
1: ተጫወተበት።
0: ዳቪድ ፈራቴሴ
1: ግቡን ካስቆጠሩ በኋላ ጣሊያኖች ጥሩ እንቅስቃሴ ያስመለከቱን ነው።
0: አዎ ዳቪድ ፈራቴሴ ላይ ጥፋት ተፈጽሞበታል። የፈረንሳይ ተጫዋቾች ግን አርቢተሩ ላይ
1: ኳሱን ነው ቀድሞ የነካው። ጥፋቱ ጥፋት ነው፣ ኳሱን ነው ቀድሞ ያገኘው።
0: ዶምቢያ ወደ ሜዳ ገባ። ኤሳ ዶምቢያ ከአይቮሪ ኮስት ቤተሰቦች የዘርግዶ የሚመዘዘው ስፖርት እንግሊዝ በተጫዋች ስፖሲቶን ፍራቴሲ ወጥተዋል። ማልዲኒ እና ዶምቢያ ገብተዋል። የፓውሎ ማልዲኒ ልጅ ደባ የፓውሎ ማልዲኒ ልጅ ወደ ሜዳ ገብቷል። ዶምቢያ በስፖርት እንግሊዝ በን ነው ይህን ተጫዋች እየተመለከት ነው የምንገኘው። ኢሳ ዶምቢያ ቤተሰቦቹ አይቮሪ ኮስታውያን ናቸው።
1: ሙሌ ባስቶኒ ቅድም ያደነቀው ነበርና ግቡን ካስቆጠረው በኋላ የተለየ መሀል ተከላካይ እንደሆነ ያስመለከተበትን ግብን ያስቆጠረው ጌም ሪዲንጉን ነው የምታደንቅበት።
0: በጣም የሚያስ
1: ቦታ ውጪ ነው ባክስሪ የሚጫወት ተከላካይ ነው ተጫዋች ነው ግን የተገኘበት ቦታ ካየው 9 ቁጥር አጥቂ የሚገኝበት ጋር የተገኘ
0: አሌክዛንደር ባስቶኔ ማይክል ካዮደ ነፃነት አግኝቷል። ሁለተኛ 45 ደቂቃው ላይ በመከላከል በማጥቃትም ድንቅ ነው። ፈረንሳዮችን በግፍት ሪያ ያመሳቸው
1: ባርኮላን ለልቡ እየወረወረው ያስቀነጠረው ነው።
0: የመጨረሻ 10 ደቂቃዎች ይቀራሉ ቤተሰቦቻችን። የመጨረሻ 10 ደቂቃዎች ፈረንሳይ 1 ጣሊያን 1። አሁን የመርሶር አግኝተዋል። የመርሶር አሁን ማይክል ካዮደ ያስቀጠለ ይገኛል። ካዮደ ሚካኤል ካዮደ ቫርጋራ
1: ኦ አደገኛ ሴፍ
0: ሞይስኪን ምናልባት ሁለተኛውን ጎል ለማስቆጠር ተቃርቦ ነበረ።
1: በጣቱ ነደ ነው
0: ማይኪን አውቶታል።
1: ኩሉሉ ነው ዲፍሌክት አደረገው አብሮ
0: ሲወደን ጎል ተቆጥሮባታል። የማዘመት አግኝተዋል አዙሪዎቹ።
1: ስዊድን አቻ ሆኗል። ሙሌ
0: ኒኮሎ ባሬላ ወጣባቸው። ያው ሜዳው ላይ ሩሻ እየተመለከት እንገኛለን። አዎ በእጁ ነው
1: በእጁ ነው ባስቶኒ በእጁ ነው የነካው። በእጁም ንክቶ ደግሞ አላስጀምርም ብሎታል ቬርጋ።
0: ባርጋራ አንቶኒዮ ቫርጋራ
1: ግብ ጠባቂ ላይም ፋውል ሰርቶ ነበር።
0: አሁን ኤድዋርዶ ካማቪንጋ ፐሬካ ሎሎ ፈረንሳዮች ፖሊሲ ላይ ተስፋ አድርገዋል። ሸጣቸው ሸጣቸው ሽጧቸው ተመለሰ ማይክል ኦሊሴ።
1: የቡድኑ የማሸነፍ የማጥቃት ሸክም ኦሊሴ ላይ ነው ያለው። ሙሌ
0: ብራድሊ ባርኮላ ትሮፌርት ሉካስ ዲያኮኒያ
1: ደምቤሌ ነው ዛሬ እድለኛ የሆነው 82 ደቂቃ ሙሉ ቤዳው ሳይኖር ነው ያገለገለው።
0: ኤድዋርዶ ካማቬንጋ ካማቬንጋ ያመሳቸው ይገኛል። ደምበሌ ወጣበት። ኦስማን ደምበሌ ወጣበት።
1: ኖርዘርን አይርላንድም 3-0 ዩክሬንን እየመራች ነው። ሙሉ
0: ዩክሬን ቱርኪ በጣም ችግር ውስጥ ናቸው።
1: ሃንጋሪም ጆርጂያን 1-0 የመራች ነው።
0: ከቤቻ ከባራሲል ያገር ጆርጂያ በዶሚኒክ ሶቦዝላ ያገር ሃንጋሪ 1-0 የተመራ ይገኛል። ረጅም ኳስ ተጣ ለሞይስኪ።
1: በዚሁ የሚጠናቀቅ ከሆነ ጆርጂያ አራት ደረጃ ላይ የምትሆነው።
0: ኦስማን ደምበሌ ማይክል ኦሊሴ ኤድዋርዶ ካማቬንጋ ካማቬንጋ
1: ዋደገኛ ሹት ዋው ዳናሩማ
0: ኤድዋርዶ ካማቪንጋ ሞከረ ሮኬት ኳስ ደጋፊውን የሚያናጋ። ኤድዋርዶ ካማቪንጋ አንጎላ ተወልዶ ለፈረንሳይ የሚጫወተው የሪያል ማድሪድ ባልመራ ተጫዋች አሴናዩዋስ
1: ጥሩ ሙከራ ነበር።
0: ዳናሮማ ዛሬ ጥሩ
1: ዳናሮማ ደግሞ እንደዚህ አይነት ኳስ ያየር ላይ ኳሶች ይመቹታል። ከውጭ የሚመጡ ኳሶች መውጣት ይመቻዋል። የሚተቸው በመሬት ላይ ኳስ ግራውንድ ላይ
0: አሌክዛንደር ባስቶኔ ኒኮሎ ባሬላ ኒኮሎ ባሬላ የኢንተር ሚላን የመሃል ነጣቂ ኳስ አገጣጣይ ጉልበተኛ ተጫዋች ከቁመቱ በላይ ነው ጉልበት።
1: አዎ ትልቁ ርዕስ ግን ዛሬ የሚሆነው ዳናሮማ በዚህ የሚያልቅ ከሆነ ጀግናው ነው ያመሸው። ዳናሮማ ነው በጣሊያን በኩል አደገኛ አደገኛ ሴቮችን ሲያደርግ የነበረውም ዳናሮማ ነው የሚሞገሰው። ቀይ ካርድ በሁለት ቢጫ
0: ኦፓሜካኖ በቀይ ካርድ ከሜዳ ተሰናበተ።
1: የመጀመሪያው ቢጫ አላስፈላጊ ቢጫ ነበር የተመለከተው በጸብ በግርግር ነው የተመለከተው
0: ቶፓቤካኖ የባቫሪያኖ ቾቪሰን ኮምፓኒዮ ባየር ሙኒክ ማልተ ከላካይ የቀድሞው የሬድ ቡል ሳልዝበርግና የአርቢ ላይፕዚግ ማልተ ከላካይ ከጊኒ ቢሳው አባቱ ከሴኔጋላዊ እናቱ በፈረንሳይ የተወለደው የሰባት ዓመቱ የማልተ ከላካይ በሁለተኛ ቢጫ ካርድ ከሜዳ ተሰናብቷል። ሞይስኪን ጎል አስቆጥራል። የሳቀው
1: ምላሱን አውጥቶ ነው የሳቀው። የፌስ ሳቅ ነው። የመጀመሪያው ያልተገባ ግብግብ ነው ካርድን የሚመለከት ያደረገው። የአሁኑ ትክክለኛ ጥፋት ነው ያጠፋው። ድንቅ ተከላካይ ደግሞ እሱ ነበር። ዛሬ ሙሌ በፍራንስ በኩል ብዙ ኳሶችን የነካው ብዙ ኳሶች እዚህ ቀማ የነበረውም እሱ ነበር።
0: ኳስ ይቀማል፣ ኳስ ያደራጃል፣ መልሶ ማጥቃትን ያስቀጥላል። አንድ ለአንድ በጣም ድንቅ ነው። ሀይላይ በጣም በጣም ድንቅ ነው። ደጋፊዎች
1: 101 ኳስ ነክቶ ሙሌ አንድ ዱዌል ሳሸንፈው ፓሳኩሪ 93.4% ነው እና ጭብጨባ ሲያንሰው ነው።
0: የፈረንሳይ ደጋፊዎች
1: ትክክል ናቸው። 101 ኳስ የነካው ሙሌ 93.4 ፓሳኩሪ ነበረው።
0: እሱ ቁጥር አላዩም። ደባ እሱ ቁጥር አላዩም። ግን
1: ሜዳ ላይ ይናገራል። እንቅስቃሴው ሜዳ ላይ እንቅስቃሴው ይታይ ነበረ። ግቡም ሲቆጠር ኢፒሚካኑ ማከል ያዳነውን ኳስ ነው ራቢዮ ተበላሸው።
0: ተነስተው አጨበጨቡለት። አደገኛ ኳስ። አዎ ማክሰንስ ላክሮዋ ተነስተዋል። አሁን የቼልሲ የማል ተከላካይ የቀድሞ ክሪስታል ፓላስ እና የወልቭስበርግ ተከላካይ ማክሰንስ ላክሮዋ ዶሮ አጣም ሰውን ይበሏት ነው።
1: እኔ ዴምቤሌን ማስወጣት ነው የምመርጠው። እሱ በዚዳን ቦታ ቢኮን መሀል ተጫዋች በቅድሙ በፕሬሲንግ ተቸግሮ ከራቢዮት ጋር ሁለቱ ጫና ውስጥ ገብቶ ነው ግብ የተቆጠረው። 92 ኳስ የነካው ደግሞ አንዱ እሱ ነው። ፓሳኩሬሲ ሙሉ ይገርምሃል፣ 96.4% ፓሳኩሬሲ።
0: በጣም ድንቅ ተጫዋች ነው። ሁና ፋብሪጋዝ ይህን የመሰለ ኮከብ ይዞ ነው ለካ ፈረንሳዮች በመርሶ ማጥቃት ለማለት።
1: የራቢዮት ግን ወርክሬት ይገርማል። ሙሌ አይደክምም። ስንት ሳምባ እንዳለው 31 ዓመቱ ነው።
0: ጣሊያኖች ፈረንሳዮችን አሮሶ አድርገው ሊመሯቸው ያሰቡ ይመስላል ነው። አሁን በግራ መስመር ላይ ደካማ እንቅስቃሴ
1: ባሬላን የሞከረው ጣሊያን ሙሉ ለሙሉ ወደ ማጥቃት ሄዷል። የኑሜሪካል አድቫንቴጁን ለመጠቀም የሚችሉትን እያደረጉ ነው።
0: አንቶኒዮ ማርጋራ እንዴት አይነት ኳስ ነበር መስጠት የቻለው ለኒኮሎ ባሬላ። ማንቺኒ ደስተኛ አይደለም።
1: አሁን ገና የተመለከት ናቸው።
0: በጣም አስደናቂ እንቅስቃሴ 88ኛ ደቂቃ ላይ ፈረንሳይ አንድ ኢጣሊያን አንድ። የበርካቶች ግምት ፈረንሳይን ጨዋታ